0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ እሁድ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሪሾን ጊሜል በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 16 ቀን 2016 ዓ ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 10 ቀን 2018 ዓ ም ነው። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሻያው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻያው ደጉ ይቀርባል።
3: ሰጠኝ ዘመነ አመሰግናለሁ ሸቧቶ። አርስተ ዜና በደቡብ ሊባኖስ በሚገኘው ከአሊ ታኻር የተራራ ሰንሰለት አካባቢ ሌሊቱን የእስራኤል አየር ኃይል ጥቃት መፈጸሙ ተገለጸ። በዛ ቀበሌ የትራምፕን እቅድ ሁለተኛ ደረጃ ለማስፈጸም ጥረቶች ቀጥለዋል። የኮሎምቢያ ፕሬዝዳንት አቤላርዶ ዳላ ኢስፕሬላ ትናንት ምሽት ከጠቅላይ ሚኒስትር ናታንያሁ ጋር በስልክ ተወያዩ፣ እስራኤልን አመሰገኑ። ዋሽንግተን ፖስት ጋዜጣ በፋርስ ባሕረ ሰላጤ አገራት በአሜሪካ አካል ላይ ያለው ቅሬታና ተስፋ መቁረጥ እየጨመረ መምጣቱን ዘግቧል። በኒውዮርክ ከተማም በማንሄተን ሰፈር በሚገኝ የይሁዳውያን ጸሎት ቤት ውስጥ የአርብ ምሽት ረብሻ በመፍጠር በሰውና ንብረት ላይ ጥቃት የፈጸመ ግለሰብ ክስ ተመስርቶ ለፍርድ ቤት ቀረበ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በደቡብ ሊባኖስ በሚገኘው ከአሊ ታኻር ተራራ ሰንሰለት አካባቢ ሌሊቱን የእስራኤል አየር ኃይል ጥቃት መፈጸሙ ተዘገበ። ባለፈው ሌሊት በዚህ አካባቢ ሂዝቡላ ባሰማራው ፈንጅና ድሮን ጥቃት ምክንያት አንድ የእስራኤል መከላከያ ኃይል መኮንንና ሁለት ወታደሮች በጽኑ ቆስለዋል። ለተኩስ አቁም ስምምነት መጣስ ምላሽ ለመስጠት የእስራኤል መከላከያ ሂዝቡላ ማዕከላዊ አዛዥ መምሪያና የራድዋን ኃይል አዛዥ የሆነውን የአሊ ሳሚር ሐሰን ገድሏል። መከላከያ ኃይል ባለሥልጣናት እንደገለጹት በጥቃቱ ወቅት ቤተሰቦቹ በወታደራዊ አዛዥ መምሪያ ውስጥ የነበሩ ቢሆንም የትኩረት ኢላማው ግን በአሊ ሳሚር ሐሰን ብቻ ነበረም። የእስራኤል መከላከያ ሰራዊት ቃል አቀባይ ባወጣው መግለጫ እንዳመለከተውም አሸባሪው ቤተሰቡን እንደ ሰብአዊ መከላከያ በመጠቀም በወታደራዊ መመሪያ ውስጥ አብሯቸው ተሸሽገው ነበረ። በሊባኖስ በኩል በተሰጠ ዘገባ በዚህ ጥቃትና በሌላ የእስራኤል ጥቃት ሕፃናትን ጨምሮ 11 ሰዎች መሞት መገደላቸውን ገልጸዋል። በሊባኖስ በኩል ከተሰጡ ጠንካራ ውግዘት በኋላ የእስራኤል ጠቅላይ ሚኒስትር ጽህፈት ቤት በእንግሊዝኛ ቋንቋ ያልተለመደ መግለጫ ያወጣ ሲሆን የመከላከያ ሰራዊት ቃል አቀባይ ይፋዊ መግለጫም ከመውጣቱ በፊት የሶስት ወታደሮች መቁሰል ዜና ይፋ አድርጓል። በአዛ ቀበሌ የትራምፕን እቅድ ሁለተኛ ደረጃ ለማስፈጸም ጥረቶች በመቀጥ እንደቀጠሉ ናቸው። ከሐማስ ወገን የተወከለ ልዑክ ዛሬ ማታ ወደ ግብፅ ይሄዳል። ዛሬ ጠዋት ላይ ከግብፅ የመረጃ ድርጅት መሪ ጋር እንደሚገናኝ በርካታ ምንጮች ለኳታር አልአረቢ ቴሌቪዥን ጣቢያ ገልጸዋል። ዜና ዘጋቢው ሊራን አሮን እንደዘገበው ቀደም ሲል የሐማስ ልዑካን የድርጅቱን አዲስ የፖለቲካ ቢሮ መሪ ሃላይ ሐሊል አልሃያ እንደሚመሩት ዘግቦ ነበረ።

0: የኮሎምቢያ ፕሬዝዳንት አቤላርዶ ዳላ ኤስፔሬራ ትናንት ምሽት ከጠቅላይ ሚኒስትር ናታንያሁ ጋር በስልክ ተወያይተው ስለተሰጠው ሰብአዊ እርዳታና ወደ ሀገራቸው ስለተላከው የእስራኤል የነፍስ አድን ቡድን ምስጋናቸውን አቅርበዋል። የኮሎምቢያው ፕሬዝዳንት በውይይቱ ወቅት በሁለቱ ሀገሮች መካከል በወዳጅነት በመደጋገፍና በትብብርን በጋራ መከባበር ላይ የተመሰረተ አዲስ የሁለትዮሽ ግንኙነት አዲስ ምዕራፍ ተከፍቷል ሲሉ የኮሎምቢያ ፕሬዝዳንትን አድንቀዋል። ኳታር ከኢራን ከአራት ወራት በፊት በግዛቷ ውስጥ አውሮፕላኖች የተከሰከሱባቸው ሶስት ኢራናውያን ፓይለቶች በእስር ላይ አድርጋለች መባሉን አጥብቃ አስተባበለችም። የኳታር ውጭ ጉዳይ ሚኒስተር ቃል አቀባይ ማጂድ አልአንሶሪ እንደገለጹት ሀገራቸው የፓይለቶቹ አስከሬን ስትፈልግ የቆየ ሲሆን ያንዱን አስከሬን ማግኘት ችላለች። ነገር ግን ኢራን የአስከሬኑ ርክክብ ለማስተባበር እናም የፍለጋ የማዳን ስራ ሁኔታ ለመከታተል ለቀረበላት ጥሪዎች ምላሽ አልሰጠችም። ቀደም ሲል የኢራን አብዮታዊ ዘብ ከፍተኛ ባለስልጣን ሶስቱ ኢራንያን ፓይለቶች በሕይወት እያሉ መያዛቸው በመግለጽ የቀይ መስቀል ተወካዮችን እንዲጎበኟቸው እንዲፈቀድ ጠይቀው ነበረ። ዋሽንግተን ፖስት ጋዜጣ በፋርስ ባረሰላጤ ሀገራት ዘንድ በአሜሪካ ካር ላይ ያለውን ቅሬታና ተስፋ መቁረት እየጨመረ መምጣቱን ዘግቧል። የአረብና የሜዲትራኒያን የምዕራባውያን ባለሥልጣናትን ለጋዜጠኛው እንደገለጹት የዋሽንግተን ወዳጆች የሆኑት ሀገራት ፕሬዚዳንት ትራምፕ ከኢራን ጋር ሰላም ለማውረድ አስፈላጊ የሆነውን ዲፕሎማሲያዊ ለመምራትም ብቃት የላቸውም ብለው ይሰጋሉ። በዘገባው መሰረት በሳውዲ አረቢያ፣ በተባበሩት አረብ ኤምሬቶች፣ በኳታር፣ በኩዌት እና በባህሪን የሚገኝ መሪዎች በትራምፕ አስተዳደር ላይ ባላቸው ቁጣም አንድ ሆነዋል። አንዳንዶቹ በትልልቅ የአሜሪካ ጦር ሰፈሮች ሀገራቸው ውስጥ መኖር ላይ ያለውን ጥቅም እንደገና ማሰብ ጀምረዋል። ከባህረ ሰላጤ ሀገራት የአንዱ ባለሥልጣን ትራምፕ ይህንን ጦርነት ጀመረ፣ ዋጋውን ደግሞ እኛ እየከፈልን ነው ብሏል። በኒውዮርክ ከተማ በሚገኝ በማንሄተን ሰፈር በሚገኝ የይሁዳውያን ጸሎት ቤት ውስጥ የአርብ ምሽት ረብሻ በመፍጠር አንድ ሽብር በመፍጠር ጸሎት ከሚያደርሱት ሰዎች መካከል አንዱን በመደብደብ ምክንያት በአንድ ግለሰብ ላይ የጥላቻ ወንጀል ክስ ተመሰረተ። የጸሎት ቤት ደህንነት ሰራተኞች ግለሰቡን ወደ ውጭ በማስወጣት ላይ ሳሉ ከአንድ ሰራተኛ ላይ የተፋበት ሲሆን በፊቱ ላይም በግንባሩ ገጭቶ መትቶታል። አጥቂው ላሪ ማንቴስ የተባለ የ46 ዓመት የብሮንክስ ነዋሪ ሲሆን በቀረበበት ክሶች መካከል ሰዎችንና ንብረትን ሆን ብሎ በማጥቃት ተከሷል። የኒውዮርክ ከተማ ከንቲባ ማማዳኒ ከድርጊቱ በኋላ ጥቃቱን ያወገዘ ሲሆን የከተማዋ ነዋሪዎቹ በሙሉ ከእውነተኛ ወይም ከአካል ጥቃት ስጋት ነጻ ሆነው ሃይማኖታቸውን ማካሄድ እንዲችሉ ማረጋገጥ አስፈላጊ መሆኑን ገልጸዋል። የኮሎምቢያው አዲስ ፕሬዝዳንት አቤላርዶ ዳላ ኤስፔሬራ ከአሜሪካ ፕሬዝዳንት ትራምፕ ጋር በስልክ ተወያዩ። አዲሱ ፕሬዝዳንት ከሀገራቸው ወደ አሜሪካ በሚገቡ ዕቃዎች ላይ የተጣለ ቀረጥ እንዲነሳ ጠይቀዋል። ይህም አገሪቱ ከስድስት ቀናት በፊት ካጋጠማት የመሬት መንቀጥቀጥ አደጋ በኋላም የአገሪቱን ኢኮኖሚ ለማንሰራራት ይረዳል ብለዋል። በትራምፕ አስተዳደር በኩል እስካሁን ለቀረበ ጥያቄ የተሰጠ ምላሽ የለም። በኮሎምቢያ በደረሰ የመሬት መንቀጥቀጥም እስካሁን ከ290 በላይ ሰዎች መሞታቸውና ወደ 4000 የሚጠጉ ሰዎች መቁሰላቸው ተዘግቧል። ወደ 320 የሚጠጉ ሰዎች ደግሞ አሁንም ጠፍተዋል። ከ6 ቀናት በፊት በደረሰ የመሬት መንቀጥቀጥ አደጋ የጠፉት ሰዎች ሕይወት ይገኛሉ የሚለው ተስፋ የመነመነ ሆኗል። የአየር ጸባይ ሁኔታ ትንበያ ዛሬ በሙቀቱ በጠን ላይ ምንም ያህል ለውጥ አይኖርም። ከሰዓት በኋላ ጀምሮ በተለይም በምስራቃዊ ሀገሪቱ ክፍል የአካባቢ ዝናብ ይኖራል ተብሎ ይጠበቃል። በይሁዳ ምድረ በዳ፣ በጨው ባህር አካባቢ፣ በሰሜን አራባና በሰሜን ምስራቃዊ ነጌብ የጎርፍ አደጋ ስጋት አለ። ፖሊስ ባወጣው መግለጫ ህዝቡ የፖሊስን አባላትን መመሪያዎችና ይፋዊ ማስታወቂያዎችን እንዲያከብር እንዲሁም ለአደጋ አስጊዎች ውስጥ ወደሚገኙ ሸለቋማ ወንዞች የሽርሽር ማድረግ መቆጠብ ይቻላል የሚል ማስጠንቀቂያ አስተላልፈዋል። የሰዓቱ ዜና እስከዚህ ነው። ሰጠኝ
1: ሻያው ለዜናው እናመሰግናለን።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረባቸው በርካታ ዘገባዎች መካከል ዋና ዋናናቸውን ርዕሰ ጉዳዮች ቀጥን ባጭሩ እንመለከታለን። በዛሬው ዕለት አራቱም እስራኤል ዋና ዋና ጋዜጦች ዲዮ ተህሮኖት ማሪፍ ሃሪዝ እና እስራኤል አዮም ለዝግጅት ክፍላችን የደረሱ ሲሆን በዋናነት በፊት ግጻቸው ዘገቡት ለአንድ ሳምንት ያክል መዳረሻቸው የጠፋው እናትና ልጅ ሊኤልና ማሊ ሃሎሚ መገኘታቸው ነው። እናትና ልጅ በኦስትሪያ ዋና ከተማ ቬና ጠፉ ተብሎ ከተነገረ በኋላ የተጠናከረ የፍለጋ ሂደት ተከናውኗል። የዲዮ ተህሮኖት ጋዜጣ ከቬናስ ጋር አርጀንቲና የነበረው የመኮብለል ሂደት በሚል ሰፊ ዘገባውን አቅርቧል። እናትና ልጁ ከቬና ከቼክ ሪፐብሊክ ወደ ኦስትሪያ ከኦስትሪያ ወደ ጀርመን ከጀርመን ወደ አርጀንቲና ቦነስ አይረስ ከተማ ሄደዋል። በፍለጋው 300 የሚሆኑ የፖሊስ አባላት ተሳትፈዋል ብሏል። በቦነስ አይረስ በአውቶቡስ እየተጓዙ ባለበት ወቅት የእስራኤል ፖሊስ ወኪል ከሌላ ሀገሪቱ ደህንነት ጥበቃ አባል ጋር በመሆን ሃይ ማሊ ሃይ ሊኤል እኔ ወልደር እባላለሁ ከመረጃ ክፍል ነኝ በማለት የፈለጉ መቆየታቸውን በመግለጽ መገኘታቸውን ለሀገሪቱና ህዝቡ አብስረዋል። በፍለጋውም ብዙ ዲጂታል መሳሪያዎች ጥቅም ላይ እንዲውሉ ሆኗል። ህብረተሰቡም የሊኤልና ማሊን ጉዳይ በስፋት ሲነጋገርበት ነበር። የእስራኤል ፖሊስ እናትና ልጁን በደቡብ አሜሪካ አርጀንቲና ዋና ከተማ ቦነስ አይረስ በአንድ ሳምንት ውስጥ ማግኘት ችሏል። በመጀመሪያ እናትና ልጁ ተጠልፈዋል የሚል ጥርጣሬ ነበር፣ ግን ይህ ስጋት ከተቀረፈ በኋላ ፍለጋው ቀጠለ። እናትና ልጅም በአርጀንቲና ተገኙ። ፖሊስ አሁንም ድረስ ምክንያታቸው ማወቅ አልቻለም። መላ ሀገሪቱን ያስጨነቀ ጉዳይ ምክንያቱ ምን እንደሆነ ለማወቅ ፖሊስ ምርመራውን ቀጥሏል። ማሊና ሊኤል ነሐሴ 4 ቀን 2016 ዓ.ም ሳይታሰብ ቼክ ሪፐብሊክ ፕራግ ከተማ ገቡ ደረሱ። ቼክ ሪፐብሊክ እንዳሉ አዳዲስ ስልኮችን ገዝተዋል፣ ግን ፓስፖርታቸውን አላሳዩም ነበር። ከዚያም ነሐሴ 7 ቀን 2016 ዓ.ም ከፕራግ ወደ ቬና ኦስትሪያ በባቡር ሄዱ። ቬና እንዳሉ ለቤተሰብ ቪዲዮ በመላክ ቤት እንደተከራዩ አሳይተዋል። ቅዳሜ ነሐሴ 8 ቀን 2016 ዓ.ም ስልኮቻቸው በቬና ባቡር ጣቢያ አካባቢ መታየታቸውን ጠቁመዋል። ነሐሴ 11 ቀን 2016 ዓ.ም በቼክ ሪፐብሊክ የአውሮፕላን ትኬት ገዝተው ነበር፣ ግን አልተገኙም፣ አልተጠቀሙበትም። እዛም ወደ ጀርመን ሄዱ። ከጀርመን አርጀንቲና ቦነስ አይረስ ከተማ ደረሱ። ከዚያም መገኘታቸውን ጋዜጦች ዘግቧል። ሊኤልና ማሊን ለማግኘት የተደረገው የተጠናከረ ፍለጋ እጅግ አስደናቂና ብዙዎችን ያስገረመ ያስደመመ ቢሆንም ከ900 ቀናት በላይ የሆናትን ሃይማኖት ካሳውን ለማግኘትና ያለችበትን ሁኔታ ትንሽ ፍንጭ ለማግኘት ግን እንዲህ አይነት የተጠናከረ ፍለጋ አልተደረገም በሚል ቤተሰቦቿ ቅሬታ የማቅረባቸውን የዲዮ ተህሮኖት ጋዜጣ የሃይማኖትን ቤተሰቦች ዋቢ በማድረግ ዘግቧል። የማሪብ ጋዜጣን በተመሳሳይ ሁኔታ እናትና ልጅ ጠፍተው ሲፈለጉ መቆየታቸውን ልጅቱ ከአንቺ ጋር በሁሉም ቦታ እገኛለሁ የሚል የጽሑፍ መልእክት ለእናቱ አስተላልፋ እንደነበር እናትና ልጅ በፖሊስ ተጠይቀው መለቀቃቸውና ሁለቱ እስራኤላውያን የተገኙት በአርጀንቲና መሆኑን ወደ ሌላ ሀገርም ለመሄድ ሲሞክሩ ነው የሚል ግምት መኖሩን ማሪብ በዘገባው ተመልክቷል። ምክንያታቸውን ማንነታቸውን ለመቀየር ይሆናል የሚል ግምቱን ጋዜጣው ገልጿል። ማሪብ እናትና ልጁን ያገኘውን የእስራኤል ፖሊስ ወኪል ወልተርን ፎቶግራፍ በመለጠፍ አዲሱ ኮከብ በሚል ርዕስ ዘገባውን አቅርቧል። በአውሮፓ ብዙ ፍለጋ ከተደረገ በኋላ እናትና ልጁ በደቡብ አሜሪካ አርጀንቲና ተገኙ። የፖሊስ ባልደረባ ወልተር ኮጌን ራሱን አስተዋውቆ መገኘታቸውን አብስሯል። ምክንያታቸውንም በገጠማቸው የገንዘብ ችግር ምክንያት ለመጥፋት ያደረጉት ሙከራ ሳይሆን አይቀርም የሚል ግምት እንዳለው ጋዜጣው ዘግቧል። በሌላ በኩል የሃይማኖት ካሳው ቤተሰቦች በፖሊስ ስራ ቁጣቸውና ግራ መጋባታቸውን ገልጸዋል። ሃይማኖት ፈልጋ ያልጠፋች መሆኑን ገልጸው ፖሊስ ልክ እናትና ልጁን እንደፈለገውና ሃይማኖትንም በተመሳሳይ ሁኔታ መፈለግ ነበረበት የሚል ሀሳብ ማቅረባቸውን በተመሳሳይ ሁኔታ ለእናትና ልጁ ያደረገውን የፍለጋ ሂደት ፖሊስም ለሃይማኖት ማድረግ ነበረበት በሚል ቅሬታቸውን አሰምቷል ብሏል ጋዜጣው። ፖሊስ እናትና ልጁን በወንጀል የማይጠረጠሩ መሆኑን አስታውቋል። ለመጥፋት ምክንያት የሆናቸው ምናልባት የእናቲቱ ብድር ሊሆን ይችላል የሚል አሁንም ግምት መኖሩ ተገልጿል። የእስራኤል አዮም ጋዜጣም ሆነ የሃሬጽ ጋዜጣ በተመሳሳይ ሁኔታ የማሊና ሊኤልን መጥፋትና እነሱን ለማግኘት የተደረገውን ዘመቻ ዘግበዋል። ሌላው በደቡብ ሊባኖስ የጸጥታ መደፍረስና ግጭት መከሰቱን ነው።
በኢየሩሳሌም የጠቅላይ ሚኒስትሩ ቢሮ ባወጣው መግለጫ የሂዝቦላ ድርጅት የተኩስ አቁም ስምምነቱን ጥሶ 3 ወታደሮችን በድሮን አቁስሏል። የእስራኤል መከላከያ ሰራዊትም ለሂዝቦላ ጥቃት ያጸፋ እርምጃ ወስዷል።

የሂዝቦላን ድርጅት የጦር ማዘዣ አጥቅቷል። የአንድ ጦር ክፍል አዛዥን ደምስሷል። የሊባኖስ መገናኛ አውታሮች እንደዘገቡት የእስራኤል ጦር ትላንት በወሰደው እርምጃ 11 ሰዎች ተገድለዋል። ከተገደሉት መካከል ልጆችና ሴቶች ይገኙበታል ተብሏል። ሂዝቦላ በወታደራዊ ዘቶች ሲቪል ዜጎችን በማስገባት ደጀን ለማድረግ ጥሯል የሚል ምላሽ የእስራኤል ጦር ሰጥቷል ብሏል የኢዲዮ ታህሮኖት ጋዜጣ። አሬጽም የደቡብ ሊባኖስን ጉዳይ ዘግቧል። በሂዝቦላ ጥቃት 3 ወታደሮች በከባድ ሁኔታ ቆስለዋል። የእስራኤል መከላከያ ሰራዊትም ባጸፋው እርምጃ ወስዷል። 11 ሰዎች ተገድለዋል። አካባቢው የተማማቀ ነው። አሜሪካ ለጊዜው በጸጥታ ብታይም ሁኔታውን ለብዙ ጊዜ በትዕግስት የምታየው አይመስልም ብሏል የሃሬጽ ጋዜጣ። ማሪብ በበኩሉ በሊባኖስ ተጨማሪ ግጭት ተነሳ። በሂዝቦላ ጥቃት 3 ወታደሮች ቆሰሉ። የእስራኤል መከላከያ ሰራዊትም የሂዝቦላን የጦር አዛዥ ደምስሷል። ሂዝቦላ ሰላማዊ ዜጎችን ደጀን በማድረግ ጥቃቱን መፈጸሙን የእስራኤል መከላከያ ሰራዊት አስታውቋል ብሏል። ሌላው የመከላከያ ሚኒስትር እስራኤል ካጽ የይሁዳና ሰማርያ ቀበሌዎችን ጉዳይ ለፖሊስ አስተላልፋለሁ ብሎ ማስታወቃቸው ብዙ መነጋገሪያ ሆኗል። ፖሊስ ራሱ ውሳኔውን ተቃውሟል። ኃላፊነት የጎደለው ነው በማለት መግለጹን ማሪብ ዘግቧል። አሬጽ በበኩሉ የመከላከያ ሚኒስትሩ የደረሱበት ውሳኔ ተጨባጩን ነገር ያላገናዘበ ነው በማለት የእስራኤል ጦር ከፍተኛ ባለስልጣናት መግለጻቸውን ጋዜጣው ዘግቧል። እንደሚታወቀው የይሁዳና ሰማርያ ቀበሌዎች የሚተዳደረው በመከላከያ ሰራዊቱ ነው። ጸጥታውንም የበለጠ የሚያስከብረው መከላከያ ነው። ኃላፊነቱን ፖሊስ ሲረከበው ለፖሊስ ከአቅሙ በላይ እንደሚሆን እየተገለጸ ይገኛል። ሌላው ትላንት በኢየሩሳሌም አካባቢ ዝናብ መዝነቡን ነው። ባልተጠበቀ ሁኔታ በበጋው ወራት በኢየሩሳሌም የይሁዳ ምድረ በዳና አካባቢው ዝናብ ዘንቧል። ይህም አስደናቂ ክስተት ነው ብሏል የኢዲዮ ታህሮኖት ጋዜጣ። ማሪቭ የሆርሙዝን የባህር ወሽመጥ በተመለከተ ፕሬዚዳንት ትራምፕ አካባቢው በአሜሪካ ቁጥጥር ስር እየዋለ መሆኑን ተናግረዋል ብሏል። በአሜሪካና ኢራን መካከል ያለው አለመግባባት እንደቀጠለ ነው። አሜሪካ በኢራን ላይ እርምጃዎችን ለመውሰድ ማቀዷን ትራምፕ ዝተዋል። አሜሪካ በኢራን ላይ የምትወስዳቸው ተጨማሪ እርምጃዎች በምጣኔ ሀብቱ ዙሪያ በታሪክ ታይቶና ተሰምቶ የማይታወቅ ነው ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ በየጊዜው ይዝታሉ። ይሁን እንጂ ኢራናውያን የትራምፕን ዛቻ ከቁብ አይቆጥሩትም። አሜሪካ ያካሄድ ለውጥ ካላመጣች ኢራን በአሜሪካ ጫና የማትሸነፍ መሆኑን በተደጋጋሚ ጊዜ ኢራናውያን መግለጻቸው ይታወቃል። የእስራኤል አየውም ጋዜጣ የተለየ ትምህርት ለሚያስፈልጋቸው ልጆች ትምህርት የሚሰጠው ሂኑክ ሚውሃድ የተባለው የትምህርት ስርዓት ችግር ላይ እንደሆነ ዘግቧል። የተማሪዎች ቁጥር ጨምሯል። ለእነሱ ሲባል በጀቱ ቢጨምርም በዘርፉ ትምህርት የሚሰጡ መምህራን፣ የሙያ ለህፃናት ተንከባካቢዎችና በሕክምናው ዘርፍ እርዳታ የሚሰጡ ባለሙያዎች እጥረት አለ። ልጆች ጉዳት እየደረሰባቸው ነው በባለሙያዎች እጥረት ምክንያት። በዚህ ምክንያትም ወላጆች ዋጋ መክፈላቸው ይቀጥላል ብሏል የእስራኤል አየውም ጋዜጣ በዛሬ ዘገበው። በሂኑክ ሚውሃድ ብቻ ሳይሆን በሌሎች የትምህርት ክፍሎችም የአንደኛና ሁለተኛ ደረጃ ትምህርት ቤቶች የመምህራንና ርዕሳነ መምህራን እጥረት እንዳለ ባለፉት ጊዜያት በመምህራን ማህበራት በኩል ሲገለጽ መቆየቱን ጋዜጣው ጨምሮ ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ይመስላል።

0: የተከበራችሁ አድማጮቻችን አሁን ወጣይ ዘገባ የምናቀርብበት ሰዓት ነው። ሻያው የተለያዩ ርዕሰ ጉዳዮች አሉን። እንግዲህ ማሊና ሌሊት ሰኞት እናትና ልጅ ከአንድ ሳምንት ፍለጋ በኋላ መገኘታቸው አሁንም መነጋገሪያ እንደሆነ ነው። ምክንያታቸው በትክክልም እንደማይታወቅ ነው እስካሁን እንግዲህ ፖሊስ እየገለጸ ያለው። እንዴት ነው
1: ይህ ሁኔታ? በእውነት ወይዘሮ ማሊ የሃሎም ከልጅ ከሴት ልጃቸው ከሌኤል ጋር ከአንድ ሳምንት በፊት በኦስትሪያ ዋና ከተማ ቪና ጠፉ ተባለ። እሳቸው እነሱን እናትና ልጇን ለማግኘት ቢባል የዓለም አቀፍ የፖሊስ ሰራዊትም ጭምር ከፍተኛ ፍለጋ ሲያደርግ፣ እንዲያውም የሞሳድ ድርጅትም በዚህ ጣልቃ ገብቶ እነሱን ለማግኘት በፍለጋ እንደዘመተ ሰማን። አሁን የደረሰን መረጃ ያው እንግዲህ ሁለቱ እናትና ልጅ በሕይወት አርጀንቲና ውስጥ ተገኙ ተባለ። እንግዲህ ይህን ሁኔታው በጣም አነጋጋሪ አከራካሪ ሆኗል። በምን ምክንያት ወደዛች ኮበለሉ ጠፉ ነው የተባለ? ዘመድ ቤተሰብ ኑሯት አርጀንቲና ላይ ዘመድ ለመጠየቅ ነው ወይስ ከቴውንም ለመጥፋት ያደረጉት ሙከራ ነው? ምንድን ነው? እናትየዋ የባንክ ሰራተኛ ነበሩ። ምና ገንዘብ ይዘው ሄዱ? ምን ያህል ገንዘብ ወሰዱ የሚለው ገና ግልጽ አልሆነም። ከዚህ ምርመራው ፖሊስ በሚያደርገው ምርመራ ላይ ደግሞ የፍርድ ቤት የእስራኤሉ ኢየሩሳሌም መቀመጫ የሆነ በፍርድ ቤት የአውራጃ ወረዳ ፍርድ ቤት እሱ ደግሞ እገዳ ጥሏል። በዝርዝር ምን እንደሆነ ግን አሁን የደረሰን አዲስ ነገር እንግዲህ ሁለቱ እናትና ልጇ መገኘታቸው ይህ አዲስ ዜና ነው። በቀጣይነት ምን እንደሚሆን
0: ምክንያታቸው ነው አሁን የሚታወቀው። መጀመሪያ ተጠልፎ ሊሆን ይችላል፣ የወንጀል ነገር ይኖርበታል ይችላል ተብሎ ተሰክቶ ነበር። ያ ግን እንደተቀረፈ ነው ማለት የወንጀል እንዳልሆነ ነው የተነገረውና ከኦስትሪያ ቬና ወደ ቼክ ሪፐብሊክ፣ ከዛ ጀርመን፣ ከዛ ደግሞ አህጉር ተሻግረው እንግዲህ ቦነስ አይረስ አርጀንቲና ነው የተገኙትና በአንድ በኩል 300 ያክል የፖሊስ አባላት የሀገራቱን እነዚህም በአውሮፓ ሁሉ የሚገኙ ወኪሎችን የቬናን ፖሊስ ጨምሮ ጥረት ያደረጉበት ነገር የሚያስደንቅ ነው። እስራኤል ለዜጎቿ ምን ያክል እንደምትጠነቀቅ፣ ምን ያክል በቃ ብዙ ዋጋ እንደምትከፍል የሚያሳይ ነው። በሌላ በኩል ደግሞ አሁን የሃይማኖት ካሳው ቤተሰቦች 900 ቀናት ያለፋት ልጃችን የዚህ አይነት ፍለጋ አልተደረገም፣ ለምን እንደዚህ ሆኖ ልትፈለግ አልቻለችም የሚል ቅሬታ አድሮባቸዋል። እነዚህ መገኘታቸው የሚያስደስት ቢሆን እንግዲህ እናትና ልጅ ስለሆኑ ነው 300 አባላት ሊሰማሩ የቻሉት። ያ ሁሉ ወጪ የተደረገ 433 የተሰኘው ለሀብ 433 የተሰኘው የዚህ የፖሊስ ልዩ ክፍል የተሰማራው ሌሎችም ዲጂታል መሳሪያዎች በተለይ ጥቅም ላይ ሊውሉ የቻሉትና አድሎ አለበት እያሉ ነው። እንዴት ተዋል?
1: ይህ ሁኔታ በእውነት ታዳጊዋ የዘጠኝ ዓመት ልጅ ናት። ሃይማኖት እንግዲህ ከሁለት ዓመት በላይ ከጠፋች እያስቆጠረች ነው። በጣም ያሳዝናል። የእሷን ፍለጋ አንዳንድ በጥቂት በቪዲዮ አጫጭር ያየነው ነገር ከጓደኞቿ ጋር በትምህርት ቤትና በመኖሪያ ቤት ሰፈር አካባቢ እንደው በጥቂቱ ቪዲዮ ተመለከትንና ከዛን ጊዜ ጀምሮ በፍለጋ እሷን በሕይወት ለማግኘት ምን ያህል ዘመቻ ተደረገ? የእስራኤል ሕዝብ፣ የፖሊስ ሰራዊት፣ የሚመለከተው የነፍስ አድን አካላት በሙሉ ምን ያህል ዘመቻ አደረጉ በሚለው በእንዝላልነት የሚጠበቀውን ያህል ካላደረጉ ለእስራኤል በጣም በጣም ጠባሳ የማይረሳ ታሪክ ነው የሚሆነው። በጣም ያሳዝናል። አዎ እንግዲህ ካሁን ቀደም እንግዲህ ባለፉት ሁለት ዓመታት ሰዎች፣ ዜጎች ይጠፋሉ። ባለፉት ቅርብ ሳምንታት አካባቢ ደግሞ አንድ ህፃን፣ የአራት ዓመት ህፃን ደግሞ ጠፋ። አዎ እሱን ለማግኘት ይህን የአራት ዓመት ህፃን ብዙ ዘመቻ፣ ሰፊ ዘመቻ የተደረገለት።
0: ይህም እኮ በተመሳሳይ ሁኔታ ሰፊ ዘመቻ ተደርጎ ቢያንስ እንኳን ሙከራ ተደርጎ የዚህን ያክል እርግጥ ፖሊስም ፍለጋ አድርጓል ሙሉ በሙሉ ግን አሁን እንደሚደረገው ተጠናከረ ነገር አልተደረገም ነው ቤተሰቦች
1: ይሄ እኮ ነው ይሄ አንዝራልነት አለ የን ሁኔታ በቂ ኃይል አልዘመተም የነን በሁሉም በጽፋት ከተማና አካባቢዋ ባሉ ሰፈሮች ላይ ምን ያህል ዘመቻ ምን ያህል ፍተሻ ተደረገ ይሄ ሁኔታ ላይ በጣም ብዙ የሚያጠያይቅ ነው በጣም ያሳዝናል እንግዲህ ምናልባት እሺ እንግዲህ ወደ ቀጣዩ ርዕሰ ጉዳይ እንላፍ ያው በሰሜን ክፍለ ሀገር ቆይታ እናደርግና በደቡብ ሊባኖስ የተኩስ አቁም ስምምነት በሂዝቡላ ድርጅት መጣሱ ተገለጸ ሶስት የእስራኤል ወታደሮች ቆስለዋል የእስራኤል ጦርም በደቡብ ሊባኖስ ጥቃት መፈጸሙን ቀጥሏል ሌሊቱን ያለው ተጨባጭ ሁኔታስ እንደው ምን ይመስላል
0: ሁልጊዜ የምንለው ነገር ነው ሻያው የዝበላን ድርጅት ማመን አይቻልም ሐማስንም ማመን አይቻልም እና ድርድርም ሲካሄድ ሊባኖስና እስራኤል ድርድር ሲያካሄዱ ሊባኖስን በሚበጠብጠው ሂዝበላ ብዙ ትኩረት አልተሰጠውም ነበርና ውጤትም ሊያመጣ እንደማይችልን ነገር ነበር ብዙ ጊዜና አሁንም ቢሆን እንደዛ ነው የምናየው ነገር ለምን ብትል አሁን ለምሳሌ የዝበላ ድርጅት ራክፋን የተባለውን የድሮን አይነት እንግዲህ ቦምብ ጭኖ እንዴት በማድረግ ሶስት ወታደሮችን በከባድ ሁኔታ ያቆሰለበት ሁኔታ በቀላል የሚታይ አይደለም የተኩስ አቁም ስምምነት ከተባለ የተኩስ አቁም ስምምነት ነው ሰላማዊ እንቅስቃሴ መደረግ አለበት ለእስራኤል ጦርም አካባቢው ዜጎችም ለሰላማዊ እንቅስቃሴ መሆን ነበረበት ነገር ግን የዝበላ ድርጅት የተኩስ አቁም ስምምነቱን እንደጣሰ እስራኤል መከላከያ ሰራዊትም የዝበላን የጦር ማዘዣ አካባቢ እንዳጠቃ እንዲያውም ሰላማዊ ሰዎችን ተገን በማድረግ ነው የዝበላ ድርጅት በእስራኤል ወታደሮች ላይ ጥቃት የፈጸመውና በዛ ምክንያት ሰላማዊ ዜጎች እንደተገደሉ ይነገራልና ይሄ ጉዳይ ህዝበላንድ ልባት ካልተሰጠው የኢራን ጉዳይ አንድ ልባት ካልተሰጠው ህዝበላ ሆነም እስራኤልን አጣጥፎ እጁን አጣጥፎ እስራኤል ችግር የለውም በደቡብ ሊባኖስ ተቀመጥ ብሎ ቁጭ የሚለው አርፎ የሚቀመጥ ድርጅት አይደለምና ጸረ እስራኤል እንቅስቃሴውን የሚቀጥል ነው እንደኔ እስራኤል መከላከያ ሰራዊት በበለጠ በንቃት መከታተል ነው እንጂ ህዝበላ እንደው ለተኩስ አቁም ስምምነቱ ተገዢ ነው ብሎ መዘናጋት የማይገባ መሆኑን ነው ምንም አዲስ ነገር መስሎ አይታየኝም ህዝበላ እስራኤልን ከማጥቃት ወደ ኋላ እንደስለማይል ማለት ነው ለጊዜው መረጋጋቱን የሚያመጣው ራሱን ለማደራጀት ነው ብዬ ነው ማስበውና ሻየውን ምጨምረው
1: ካለ ይሄን በእንዲህ እንዳለ መቼም በህዝቡላ ሽብር ፈጣሪ ድርጅት በደቡብ ሊባኖስ አካባቢ በርግጥም የመከላከያ ሰራዊታችን በአካባቢው የተቆጣጠረ ቢሆንም ግን የተኩስ አቁሙን ስምምነት ጥሷል ማለት ይቻላል ከዛ በፊት መቼም የእስራኤል መንግስትና የሊባኖስ መንግስት በቀጥታ የሰላም ድርድር በማካሄድ ላይ እያሉና በስምምነታቸው መሰረት አሁን የሊባኖስ መንግስት ሰራዊት ያው ለሙከራ ያህል በደቡብ ሊባኖስ እንዲቆጣጠር እየተሰጠው በሚገኝበት ጊዜ ግን ይህ ሽብር ፈጣሪ ድርጅት የማጥቃት እርምጃውን እንደቀጠለ ስለሆነ እንዳልከው አዎ ቆራጥ እርምጃ በመከላከያ ሰራዊታችን ይህንን ለማንበርከክ የጦፈ ከባድ የማጥቃት እርምጃ እንዲወስድ ግድ ይለዋል አሁን ከዚህ ጎን ለጎን ደግሞ ለፍልስጤም ህዝብ ለሊባኖስ ህዝብም የኢኮኖሚ ውድቀት ኪሳራ እያስከተለበት ነው የሚገኘው ምንም ወደ እስራኤል ሮኬቶችን ሚሳኤሎችን መወንጨፉን ይተው እንጂ የጦርነቱም አሁን እንደቀጠለ ነው እንግዲህ በቀጣይነት የሚታይ ሁኔታ ነው
0: አዎ ህዝበላና ሐማስ ለዜጎቻቸው ያስባሉ የሚል እምነት የለም ካለፉት አመታት ልምድ እናም የሆነው እናያለን ሌላው የመከላከያ ሚኒስትር እስራኤል ካጽ የይሁዳና ሰማርያን ጸጥታ ለፖሊስ ኃላፊነቱን አስረክባለሁ ብለው ማስታወቃቸው ፖሊስ ራሱ ተቃውሟል እንዴት ነው ለምንድነው መከላከያ ሚኒስትሩ አሁን ያለው በጣም ውጥረት መከላከያን እንኳን እያሸነፈ ያለበት ሁኔታ እያለ ለፖሊስ ኃላፊነቱን በይሁዳና ሰማርያ ቀበሎች ለሚገኙ የፖሊስ ክፍል አስተላልፋለሁ ያሉት ጉዳይ እንዴት ነው ሻየው
1: ስካሁን ይሁዳና ሰማርያ ቀበሌዎች አዎ ወታደራዊ ኃይል የሚቆጣጠረው የእስራኤል መከላከያ ሰራዊት ነው ፍርድ ቤቱም ሁሉም የሚወስደው ወታደራዊ ፍርድ ቤት ነው የሚወስነው የህግን አስከባሪነት ደግሞ ራሱ ሰራዊቱ ወታደራዊ ኃይል ነው። ግን ችግር የተፈጠረው ችግር ምንድን ነው? በዩዳያን በመቶ ሺህ የሚቆጠሩ ዩዳያን አሉ። በዩዳና ሰማርያ ቀበሎች አዳዲስ ሰፈሮችን በመንግስት ፈቃድም ሆነ ያለ መንግስት ፈቃድ ሰፈሮችን ይመሰርታሉ። አሁን ከህግ ውጭ ሆኑ ሰፈሮች ወጣቶች ዩዳያን በሚያቋቁሙበት ጊዜ አሁን ጣልቃ አይ የማ ከህግ ውጭ ሆነ ሰፈር ያቋቋማቸው በሚል ወታደራዊ ኃይል እርምጃ ይወስዳል። በዚህ ጊዜ ለወታደራዊ ኃይል ችግር ሆነ፣ መቋቋም አልቻለም፣ ህግ ማስከበር አልቻለም። ይህንን ምንድን ያደረጉት የመከላከያ ሚኒስትሩ ቃጽ ይህን ወታደራዊ ኃላፊነትን ተወታ አድርጎ ወደ እስራኤል ፖሊስ ሰራዊትም አስተላልፎታል። ምን ማለት ነው ይሄ ነገር? ህግ በማስከበር ረገድ ህግ ብዙ ነገሮችን ያካተተ ነው የሚሆነው። በይሁዳና ሰማርያ የሚገኙ ይሁዳውያን ሰፋሪዎቹ እነሱን ለምሳሌ የትራፊክ የሹፌር የመኪና አደጋ በሚፈጽምበት ጊዜ የማን ነው ፍርድ ቤት አቆሞ የሚከራከረው ፍርዱን የሚሰጠው? ወታደራዊ ፍርድ ቤት ሳይሆን ፖሊስ፣ የእስራኤል ፖሊስ ሰራዊት። እኛ በዚህ በኢየሩሳሌምና በመሃል ሀገር በእስራኤል አስተዳደር የሚገኝ በሚያጠፋ ጊዜ ያው ፍርድ ቤት ቀርቦ ነው የሚቀጠው አይደለ? አሁን በዚህ አይነት እንዲሆን እነሱም ሰፋሪዎቹ በይሁዳና ሰማርያ ቀበሎችም ያው በፖሊስ ሰራዊት ህግ አስከባሪዎችም ጉዳያቸው እንዲታይ ህግ አስከባሪ ፖሊስ ሰራዊት ይሁን ከሚል በዚህ ያተኮረ ነው።
0: አዎ፣ ሁለት አንደምታ ሁለት ትርጉም ያለው ነው መስሎ የሚታየኝ እኔ። በአንድ በኩል ለፖሊስ ማስተላለፋቸው መከላከያ ከአቅሙ በላይ የሆነውን ነገር ፖሊስ ጸጥታ አስከብራል ብሎ ማሰቡ ትንሽ ግራ የሚያጋባ ነው። ምክንያቱም መከላከያ ኃይል አለው ከፖሊስ የበለጠ። አሁን እዛ አካባቢ እንግዲህ መከላከያ ተሰማርቶ ያንን አካባቢ ልክ የእስራኤል ሉዓላዊ ግዛት ስላልሆነ ነው መከላከያ እንዲቆጣጠረው የተደረገ እና ያንንን መቆጣጠሩ ጥሩ ነው። በዛ አካባቢ ፍልስጤማንም ይሁዳንም ችግር ይፈጥራሉ። ጸጥታ ማስከበር የሁለቱም ስራ ነው። ፖሊስም ሆነ የመከላከያም ጸጥታ ማስከበር አለባቸው። በዚህም ሆነ በዛም አንድ ፖሊስ ከመከላከያ አቅሙ አነስ ማለቱን እየታወቀ ማስረከቡ ውጤት ላይ ያመጣ አይችልም የሚል ቅራኔ አለ። ኃይል ያስፈልጋል፣ ብዙ ነገር መጤን አለበት፣ ስምምነት መደረስ አለበት። በሌላ በኩል ደግሞ ፖሊስ የሚገባ ከሆነ አካባቢውን ወደ እስራኤል ግዛት ነው ብለህ እንደማወጅም ሊሆን ይችላል በሲቪል የሚተዳደር ከሆነ። ስለዚህ ከአሜሪካም ከሌላውም ቅራኔ የሚያሳድር መስሎ ይታያል። ምክንያቱም አሁን መከላከያ የሚቆጣጠረው ይሄ ግዛት አይደለም፣ ለጊዜው የፍልስጤማውያን አካባቢ ነው ከሚል ሳቤ ነው በዛ በመከላከያ የሚተዳደረው። ግን ፖሊስ የሚገባ ከሆነ እንደዚህ አካባቢ የተለመደ ይሆናል ማለት ነው፣ ፖሊስ ሙሉ በሙሉ የሚቆጣጠር ከሆነ። ስለዚህ ብዙ ቅሬታም ሊያመጣ ይችላል በውጭ አካላት በኩል።
1: በውጭ በኩል አዎ፣ ተቃውሞ ሁሌም ተቃውሞ አለ። ግን ይሄ አካሄዱ የመከላከያ ሚኒስትሩ ለፖሊስ ሰራዊት ኃላፊነቱን ያስረከቡበት ዋናው ነገር ትርጉሙ እንደሚገባኝ የእስራኤል መንግስት እስካሁን እንደ ሌላው ሀገራችን ክፍሎች በይሁዳና ሰማርያ ቀበሌዎች ሉዓላዊነቱ የእስራኤል መንግስት አስተዳደር ነው ብሎ ለማለት ነው።
0: አዎ ለማለት ነው። እንግዲህ የምርጫም ወቅት ስለሆነ ከዛም አንጻር ሊሆን ይችላል። የሚሆነው እናያለን። ይሻየው፣ እናመሰግናለን። እንግዲህ
1: እኔም አመሰግናለሁ ሰጠኝ ዘመነ። እሺ።

0: እንግዲህ እየተቃረበ ነው። ህብረተሰቡ ምን ይጠበቅበታል? ምን ያደርግ ነው? ያው ይህን ምረጡ ይምረጡ እንደማይባል ሁላችንም እናውቃለን። ግን እንደው በዚህ ምርጫ የህብረተሰባችን ተሳትፎ ምን መሆን አለበት?
1: እንግዲህ የህብረተሰባችን ተሳትፎ ያው እንግዲህ ምርጫ ሲመጣ ሁሉ በአንድ ላይ ሆኖ እኔ ምረጡ ብሎ ተሰባስበው ቀርበዋል። እንግዲህ የምንመርጠውን ደግሞ እኛ ነው የምናውቀው። ሁሉ እንደቀረበ ሁሉ የሚመረጥ አይደለም፣ እንደ ድሉ ነው የሚመረጠው። እንደገና ደግሞ ማን ይጠቅማል፣ የሚጠቅመን የትኛው ሰው ነው፣ ለሀገሪቱስ የሚጠቅም እንዴት ነው የሚለውን አስቦ የመምረጥ መብት ያለው የህዝቡ ነው እና ስለዚህ ያው እኛ እንግዲህ እስከ ዛሬ ድረስ ሰው ተለፍጠው ነው የሚሄዱ የእኛ ሰዎች። ሁለዚህም ሰው ተለፍጠው ስለሚሄዱ ተለፍጦ ማለት ምንድን ነው? እንደ ሀገራችን ገበሬ አንዱ የሌለው ከአንዱ ተለፍጦ ከርሞ ለሚመጣው ዓመት ይሻሻላለሁ ብሎ ሲያርስ ከርሞ ከዛ ለሚመጣው ዓመት ደግሞ ራሱን ይችላል። የእኛ ግን ሁል ጊዜ ከሰው ተለፍጦ ነው። ዘንድሮ ግን ያው ጋዲ ባርከን ቤተ እስራኤል የሚል መፍላጋ አቋቁሞ በእውነት ይሄ የመጀመሪያ በእስራኤል ሀገር ለኢትዮጵያኖች የመጀመሪያ እንደዚህ ያለ ፓርቲ ቤተ እስራኤል የሚል ፓርቲ ወጥቷል። አሁን እንግዲህ በኋላ ከሰው ተለፍቶ
0: በፊትም
2: ተቋቁሞበት በግል ማህበረሰባችን አባላት ሞክረው ነበረ። ምልህት ሳይለጠፉ ካሉት ፓርቲዎች ጋር ሳይሆን ለራሳቸው ፓርቲ አቋቁመው ሞከሩ፣ ግን አልቻሉም። እና ለመጀመሪያ ጊዜ አይደለም ጋዲ ባርከን እንደዚህ አይነት የግል ፓርቲ አቋቋመው ለማለት ያህል ነው።
1: ወይ ምን ሳልመጣ ይሆናል።
0: አሁንም አምባሳደር አብርሃም ንጉሴ በኩልም አንድ ፓርቲ ተቋቁሞ
1: በስንት ዓመተ ምህረት እኔ አላውቀውም። እንግዲህ ይሄ እንደዚህ አብርሃም ንጉሴም ሲገባ ያው ብዙ ጊዜ ተወዳደረ በኒኩን፣ ከዛ በኋላም በመጨረሻ በኒኩን ነው የገባው።
0: አይ ተቋቁመው ነበር በግል ደረጃ። እንግዲህ ለማንኛውም
2: አሁን ስኬታማነቱን እኮ ነው ምን ስኬታማነቱ አሁን ድምጽ የቤተ እስራኤላውያን በአጠቃላይ ድምጽ ድጋፍ አገኛለሁ ብሎ ፓርቲ ያቋቋመ ያለፈ ለክነሴት መቀመጫ ያለፈ አልነበረም። እንዳቅድም ውበት ደስ እንዳለው ከሌሎች ፓርቲ ጋር በመለጠፍ ብሏል።
0: አሁን ትልቁ ነገር ምንድን ነው? ይሄ አሁሳሲማ የሚባለው ነገር ነው። አሁን ባለፈው ምርጫ የነበረው ከአጠቃላይ ድምፁ 3.25% ነው። ማለት እንግዲህ አንድ አራት የክኔሴት አባላትን ለማስገባት ቢያንስ ባለፈው ምርጫ ከአራት ዓመት በፊት ከ150,000 በላይ ድምፆች ያስፈልጋል። እንደ መራጩ ህዝብ ብዛት ነው። አሁን ለምሳሌ የመራጩ ህዝብ ብዛት ከጨመረ ከ80 በላይ ከሆነ ደግሞ የአሁዛሲማ የተባለው ይጨምራል። ስለዚህ ውጤት ይመጣል አይመጣም በኋላ የሚገመገም ነው። ግን ህብረተሰቡ በአጠቃላይ እንዴት ነው መሳተፍ ያለበት የሚለውን እስኪ እንመልከት።
1: እንግዲህ ወደ እሱ እኮ ነው ልገባ የነበረ ቅድም። አሁን ዋናው ምንድን ነው? ለምንድን ነው ተማርነ የሚሉተኝ እያንዳንዱ ከአንዳንዱ ሰው ተለፍጦ ከመሄድ እነሱ ተመካክረው ለኢትዮጵያኖች የሚጠቅም ይህ ነው፣ ለህዝቡ የሚጠቅም ይሄ ነው። በቃ እንደ ሊበርማን ማለት ነው። አሁን ሊበርማን ራሱን ችሎ ነው ዘንድሮ ሁሉ ጊዜ የሚወዳደር። የእኛ ግን ምርጫ ሲመጣ ምንድን ነው የሚያደርጉ? የክፋት ይሁን ህዝቡን እንደ አለመጥቀም ይሁን ምን ይሁን እያንዳንዱ የዛን ቀን ተሰልፎን የምረጡ ይላል። ከስንቱ ነው የምንቆረጠው ነው። ለምን እነዚህ ተማር ነው የሚሉትኝ በአንድ ላይ ተሰባስበው በየአራት ዓመቱ ነው ምርጫ ያለ። ለምንድን ነው ይህን የማያደርጉ? ለምንድን ነው ተፈታት ነው ሁሉ እኔን ምረጡ ብለው ለውድድር የሚቀርቡትኝ? ስንት ሰው አለ እነሱ የሚመርጣቸው ነው ብለው እኔ
2: እውነት ክነው አቢግዶር እንደ ምሳሌ ያመጣኸው እንጂ አዎ እውነትክን ነው። ግን ከድሮ ሶቪየት ህብረት በሚሊዮን የሚቆጠሩ ይሁዶች ነው የመጡ። አየህ
0: እነሱ ቁጥር ከፍተኛ፣
2: ያው የቁጥር ከፍተኛ ናቸው። በዚህ ሁኔታ ነው እንዲህ አንድ የፖለቲካ ፓርቲ እንደዚህ በየጊዜው ሊያወዳድሩ የሚችሉት በኛዎቹ ግን አው እንግዲህ ቁጥራችን አናሳፈ በሆኑ በደሙ አንድነት ያለ አይመስለኝም በማህበረሰባችን በኢትዮጵያ በእስራኤል አንድነት ቢሆንማ አው ወደ አራት

0: በዛ ባላም የዘለቀ ክነሴት መቀመጫ አባላት መምረጥ በቻል እንችልም ነበርና እስቲ አሁን መቼም በቀጣይነቱ ምን ይሆናል ብለጥብ ምን ይመስላል እንደው ባንተ ትንቢያ እንዴት ይመስላል ውበት?
1: እኔ እንግዲህ እንደሚመስለኝ ምንድነው ደክሽየው እኔ እንደሚመስለኝ አሁንም ዙሮ ዙሮ በቃ ዙሮ ዙሮ መውደቅ ነው የኛ ነገር ሆኖ ያለው ነገሩ። እሚቀሉን ለማናቸው እኔ የኛን ድምጣችን የሚያበክኑን ለማናቸው እንደዚህ ተማርነ የሚሉት እኛን ወዳደረልን የሚሉት ይሄ መቀኝነት ነው። መቀኝነት ማለት ምንድነው?
2: መብት አይደለም ወይ?
1: ኖ እነሱ መብት ማለት ምንድነው? መብት ማለት ምንድነው? ጎበዝ ማለት ተማርነ የሚያማለት ተመካክረው እነሱ ድምጣችን የኛ ህብረተሰባችን ጥቂት በመሆኑ መጥ እነሱ ተመካክረው ለዚህ የሚጠቅመው ነገር ለምን ያደርጉ ነው? ዲሞክራሲማ መብትማ መብት ነው። እኔም ነገ መወዳደር ይችላል። ለምን ይጠቅማል ነው? ምን ይጠቅማው እኮ ለህዝቡ እኮ ጥቅም እኮ የለውም። ጥቅም እኮ የለውም። ለምንድነው ተመካክረው ባንዱ ነው እንደሚወድቁ እኮ ያውቃሉ። አውቀው ይህን በቃ ዘላለም እንደደከርነ እንድንኖር እኮ የሚፈልጉ ሰዎች አሉ። ለምን ይሆናል ነው?
2: አይ እንግዲህ ዲሞክራሲያዊ መብታቸውን ደግሞ ተጠቅመው የመወዳደር የመምረጥ የመመረጥ መብታቸውን መጠቀማቸው ምናልባት አንድ ላይ ቢነጋገሩ አንድ ላይ ቢመካከሩ ከሚለው አንጻር እንጂ መምረጥ መመረጥ
1: ይሄን እኮ ቀድም ብየዋለሁ። ለምን አሁንም ደግሞ እዚህ ላይ ነው ያለው ሁኔ? ለምንድን ነው ድምጣችን አባክነን ሁላችን ዝም ብለን ሀገበታ ውሃ ያለ ከመሆን ለምንድን ነው እነሱ በእነሱ ተመካክረው በአንድ ላይ ሆነን ለምንድን ነው እንደው ሶስት ማንዳት ምንንታ አራት ማንዳት ምንንታ ለምንድን ነው ይሄን የማይሞክሩ? ለምንድን ነው ዝም ብለው እኔ ምረጡ እያንዳንዱ እንደ አገራችን ገበሬ እየተለፈጠ ከመሄድ ለምንድን ነው እነሱ እነዚህ ባንድ ላይ ሆነው ለምንድን ነው መከረው አንድ ነገር ለምን ማያመጡም? ለውጥ ለምን አያመጡም ማለት ነው እኔ
0: ሐሳብ ጥሩ ምክር ነው ውበታው። እንግዲህ ወደ ምርጫ ብሔራዊ ያገራዊ የክነሴት ምርጫ ሊካድ ወደ 71 ቀን ብቻ ነው የቀረን። በዚህ ከዛው ድረስ እኮ ብዙ ለውጦችን እናያለን። መተባበር በአንድነት መመካከር መነጋገርና ከንቱ የህዝቡ ድምጽ ከንቱ እንዳይሆን ቢማከሩ ጥሩ ነው።
1: ከእናንተ ላይ ለእናንተ መልስ የምሰጠው ምንድነው? ባለፈው ጋዲ ባርክን ቀርቦ ነበር። ለምንድነው እናንተ ተማርነ የሚሉ እምትሉታይ ከላቴ ከላት ስሞችን ታውቃቸዋላችሁ የቀረቡትን እኔም ራሱ ግማሾቹን አውቃቸዋለሁ። ለምንድን ነው ባንድ ላይ ተነጋግራችሁ የህዝቡን ድምጽ አግድማችሁ ወደ ቆሻሻ ከመጣን የህዝቡን ድምጽ በተግባር ለምን አታውሉትም ብላችሁ
2: ጠይቃቸው ነው? ልንጠይቃቸው ነው? እንጠይቃቸው
0: ተሞክሮ ውበት አዳምጠ ከሆነ ጋዲ ባርከን ጋር ባደረግነው ቃለ ምልልስ አዎ ካሁን ቀደም የግል ፓርቲ ተቋቁሞ አላለፈም እና ድምጽ ከንቱ እንዳይሆን የሚል ጥያቄ ማንስተን ነበር ወንድም።
1: እሺ አሁን በዚህ መቀጠል ነው ያለበት።
2: ጥሩ እንጠይቃለን ለወደፊት። እንግዲህ አሁን ሻየው እንዳለውም ተጠይቋል። ጥያቄያችንን ይቀጥላል አይደለም?
0: አዎ
1: እኮ መጠየቅ ነው ያለባችሁ። አሁንም እኔ ደግሜ የምናገረው ምንድነው እነሱ ተመካክረው አንድ ለውጥ ካላመጡ ዙሮ ዙሮ የኛ ሰው በቃ መዳከር ነው መውደቅ ነው። ሌላ ምርጫ የለውም ነው ማለት ነው።
2: ጥሩ እንግዲህ ላስተያየት እናመሰግናለን። ሰላም ቀን
0: ሸባቱ።
1: እሺ በጣም ነው ማመሰግን በእውነት እኔን አሰባችሁ ስለቀረባችሁ አመሰግናለሁ። መልካም ቀን ይሁንላችሁ። መልካም ሳምንት።
2: አሜን አሜን።
0: ቻው። ወደ ቀጣይ ደግሞ ባለን ጊዜ እንድንጠቀምበት ብለን አቶ ስጦታው ፈረደ ጋር። አቶ ስጦታው ፈረደ ጤና ይስጥልኝ፣ እንደምን አደርክ?
3: አብሮ ይስጥልኝ፣ እንደምን አደራችሁ? እንዲሁም አድማጮች ደህና ነኝ።
0: በጣም ግሩም። እንግዲህ አንተ ጋር ምናደርገው አጭር ቃለ ምልልስ እንግዲህ ቤተሰብን ልጅን የማሳደግን በተመለከተ በዋናነት እንግዲህ መቼም በሰላም ከሌለ ከቤት መቼም መለያየት ያለ የነበረ በዓለማችን በሚሊዮን የሚቆጠሩ ባልና ሚስት ይፋታሉ። የጋራ የወለዷቸው ልጆች አሉ። አሁን ጥያቄው እነሱን ከተለያዩ ከተፋቱ በኋላ እንዴት በሰላም ለማሳደግ ልጆቻቸው፣ ከአንተ ምን አስተያየት ምን ይመስልሃል?
3: ያው እንግዲህ ይሄ ነገር በርግጥ ካሁን በፊት በየጊዜው ይነሳል። እንስል ግን ስንል ግን ሁሉም ወላጆች አይደሉም አሉ። ወላጆችም ቢፋቱም ተስማምተው ተፋትተው ግን ጥቂቶች ናቸው። ባንጋራ ሆነው ልጆቻቸውን የሚያሳድጉ በተለይ ከዚህ እዚህ ሀገር ትዳር የመሰረቱት በጥሩ ደረጃ ታያለህ ሲተባበሩ። ግን አብዛኛውን የሚታየው የባህሉ ችግርም ይሁን የቋንቋው ችግርም ይሁን ወይስ እኛ የወላጆች ልጆች ኃላፊነት አለመውሰድ ይሁን በብዛት በህጣን እድሜያቸው ሲጀመር ጀምሮ ከዛሬ ሳይሆን ከዛሬ 35 ዓመት ጀምሮ በጉዳት የጉዳት የሚደርስባቸው ከኢትዮጵያ ቤት መስርተው የመጡ ባለ ጥንዶች ናቸው በብዛት። ምክንያቱም ሁለቱ ሲላዩ ወደው እንደተጋቡት ወደው ቢላዩ የበለጠ ይመች ነበር። ግን ከዛ መሃል ልጆች ነው ጉዳት የሚደርስባቸው። አንድ ሰው ከቤቱ ከወጣ በርግጥ ተቸግሮት ሊሆን ነገር ግን ልጆቹን ይረሳል። ልጆችን በሚረሳ ጊዜ ያው ልጆች ብዙውን ጊዜ እናታቸውን ጉዳይ ስለሚመለከቱ የአባታቸውን በደልም ላይረዱም ይችላሉ አናቅም። መጨረሻ ላይ ግን ዋጋ የሚከፍሉት ታዳጊ ልጆች ናቸው። በአሁኑ ጊዜ ሁሉ አንድ አባት ከቤቱ ከወጣ በተለያየ ምክንያት ደውሎ የማናግራቸው ሁሉ አሉ። ተጨባጭ ይዘን ነው የምንናገረው እንጂ ራሴ ነው ክዬ ነው የምናገር ተጨባጭ ይዘን ነው የምናገረው እንጂ ወይም ብሎ ባቦቱታ ወሬ አይደለም። ራሳቸው ልጆች ሜዳ ላይ ስትቀመጥ እነርሱ በእንደሱ ይነጋገራሉ። የኔ አባት ከቤት ከወጣ ብዙ ጊዜ ሆነው ስልክ አይደውልም ስንደውለትም አያነሳም እያሉ ልጆች ይወያያሉ። ይሄ አባት ወይም መነቼ ነገ ነገ ልጅ አለኝ ብሎ ሊያወራ ይገባዋል። በኋላ ሲደርሱ ራሳቸውን ሲችሉ እንደማንም ብሎ ካደጉ ያንን አባት ዋጋ ሊያስከፍሉት ይችላሉ። እናትም ደግሞ በአንጣሯ በመሰረቱ አባታችን ነው የኔና ያሱ የግላችን ነው ብላ ብታስረዳ ምናልባት ሊገነዘቡ ይችላል። ነገር ግን የዚህ ሀገር ልጅሻ ያው ሁላችን ልጅ ያሳድገናል እንደ ኢትዮጵያ አይደለንም። የኢትዮጵያ ልጅ ባለንጋ ተገርፈ ተቆጥተ ባይንፋ እዚህ እንደዛ አይደለም። እኔ እንደ ፋብለ ራስን ጠጉሩ እንዳስሰ ቅፍሳ ማርግ ያደረከውን ነው የአባትና የእናትነቱን ቦታ የሚሰጠው። በቁጣና በእርግጫ የምትለው ነገር አይሰራም እዚህ ሀገር።
2: አቶ ስጦታው እዚህ ላይ አሁን እንግዲህ ልጆች በወላጆች ችግር ምክንያት ጉዳት ውስጥ መግባት የለባቸውም። እንግዲህ አብሮ መኖርም መለያየትም ያለ የነበረ ከጥንት ጀምሮ ነው እና አለመግባባትም ቢኖር የእኛን አለመግባባት በጎን በመተው በልጆች ዙሪያ ለምንድን ነው ማንስማማው? በፈረንጆች ስናይ በመነጋገር ተለያይተው እንኳን ይነጋገራሉ፣ ስብሰባ አብረው ይሄዳሉ፣ ስለ ልጆች ጉዳይ፣ ስለ ትምህርታቸው፣ ስለ ሁሉም ነገር የመወያየት ባህላቸው ልምዳቸው ከፍተኛ ነው። የእኛ ግን ስንለያይ አንዳንድ ጊዜ መበቃቀል ነው የሚመጣ። ይህን እንዴት ነው ልንለውጠው የምንችለው?
3: ይኸውልህ ብዙ ችግር አለ። በእርግጥ ይህን የሚመክሩ በየከተማዎች አሉ፣ መርካዝ ወዲህም የሚባል ምክር የሚሰጡ አሉ። እዛ ቦታ ግን አንገኝም። እዛ ቦታ የሚሰጠው ምክር ነው፣ ልጆች እንዳይጎዱ ነው። ግን ከዛ ሂዶ ምክር መቀበሉ እንደ ውርደት ይታያል። በእኛ ባህል
2: በራሳችን እንጂ በራሳችን የመስማማት እንደው ምክሩ
3: በራሳችንማ እንግዲህ እንዴት ነው እኔ ከሞትኩ ሰርዶ አይብቀል የሚባል ብላለሽ አያ ይባላል። የዛ አይነት እኔ ከወጣሁ ምን አገባይም አለ በእኛ በሁለቱ ጥንዱም። እሷም ቢሆን ልጆች ያላባት ማረጅ የላቸውም። ስድራቸው መቶ አዛ ከደረሱማ ቆንጆ ነው እኮ። የት ነው የሚገኙ መጨረሻ ላይ? ተዱርዬዎች ቦታ ካላግባብ ገንዘብ ይበደራሉ። ዛሬ ወላጅ ለምሳሌ ብዙዎቹ ከዱርዬዎች ገንዘብ ተቀበሉ እርዱ እየተባለ ስንት ነው በዋትሳፕ የሚላከው። ዛሬ ሰው ቸግሮት መርዳት ሰልችቶታል። ምክንያቱ የማይዘለቀውን እንዲያውም ምንድን ነው የሚባለው ልጆችን ጥቁር ገንዘብ ማበደር ለሀበሻ ይመቻል እንደማንም ብለው ተሎ ይመልሱታል የሚባል ሁሉ ኢንፎርሜሽን ደርሶናል።
0: አቶ ስጦታው።
3: አቤት።
0: በሀገራችን ባህል ሰው ሲጣላ መቼም ፍርድ ቤት ከመድረሱ በፊት ፍርድ ቤት እንዲያው የሀገር ቤት ገጠር መንደር ነዋሪ የፖሊስና የፍርድ ቤትን ብዙም አቅም ብላ አልሳሳትም። ግን ለዋና ነገረ ፈጆች በባህላችን ሽማግሌዎች ያስታርቃሉ፣ የተጣሉትን ሰዎች እንዲስማሙ ያደርጋሉ፣ አሁን ላይ ሆነን ግን ሁሉ ነገር ተቀይሯል ብሏል። እስራኤል ባለው ሁኔታ ባልናምስ በሲጣሉ ምሽታራ ፖሊስ ፖሊስ ደግሞ ወደ መለያያ ወደ ፍርድ ቤት መድረስ ነውና ያንዳ ይሆን እሺ ሰላማዊ በሆነ ሁኔታ እንትስሉ የሽም ፍርድ ቤቱ ይወስናል አይደለም እንዴት አድርጎ እናትና አባት ልጆቻቸውን በመሁኔታ እየተንከባከቡ እንደዲያሳድጉ የሚል ፍርድ ቤት ውሳኔ ያሳልፋል አይደለም በዚህ ላይ ምን ትላለ
3: ያለው የፍርድ ቤት ውሳኔው ሁለታቸው በጥንዶቹ የሚያረጉት ነው። ለምሳሌ እሱ ሲጠየቅ እነዛ መርካ ለሚፋቱት ቆነ መርካ ለሚፋቱት ግን ማሳደጃው እንዲቀንስልህ ልጆቹ ካንተ መተው በሳምንት አንድ ጊዜ በሳምንት ከሷ የሚለውን ፍቃድ ይሰጣል። ፍቃደኛ ከሆነ በአካባቢው ተከራይቶ ሚረዳ ከሆነ ችሎታ ካለው ነው እንግዲህ አንዳንዴኛ ደግሞ ከሰራው የተነሳ አቅሙ የተነሳ ላይን ወከራ ግን እንዳላፍነት ወስዶ በአካባቢ ከሆነ በስምምነት ይሆናል አንድ ሳምንት ከንዱ አንድ ሳምንት ከዛ ያ የሚከፍላት ገንዘብ ደግሞ በኩል ይሆናል ያንም ያደርጉ በብዛት ከኛ የለም ቅድም እንዳልኩ በወጣቶች በኩል አልፎ አልፎ ይታያል እዚህ ሀገር ትዳር በመሰረቱት ነገር ግን አንተ ወደ ኋላ በባህላችን ሽማግሌዎች የቤተሰብ አሉ እናት አባት ይሞክራሉ ለማስታረቅ አጎት አክስት ይሞክራል ያን የሚሰማ ጠፍቷል ያባቶች እናቶች ቦታ የድሮው የተጋደለ ሰው የሚያስታርቁት የነበሩት የነሱ እንትን ቦታ ዛሬ የለውም አልተገኘም አሁን እንዳልከው ፖሊስ ነው ፖሊስና ማህበራዊ ጉዳይ
2: ግን ከፖሊስም ከሌላውም ባሻገር ከሁሉም ነገር በበለጠ የሞራል ጉዳይ አለ ልጅን ማሳደግ ፍርድ ቤት በወሰነው ብቻ ማለት አተድም የራስ ኃላፊነት ያለበትና ከፍርድ ቤት ባሻገር በወላጅ መካከል የሚደረግ ምክክር ለልጆች በጣም ጠቀሜታ አለውና ሰው ልጅ ነውና በዛ ነገር ላትቆም ትችላለህ እናትም ወይም አባትም የመመካከሩ ሁኔታ ብናዳብረው በምንችለው መልኩ እንጂ በህግ አሁን እንደው እዚህ ሀገር ብዙ ህግ አለ ሁሉ ህግ ነው ህብረተሰቡን እያስተዳደረ ያለ አይደለም የራሱ የህብረተሰቡ ሞራል ነው እና ያንን ብናደርግ ለልጆች ይጠቅማል የሚል እምነት አለን።
3: እኔም አንተው ጋር ነኝ። እኔ ልጅን ለዚህ ዓለም ወድጄ ተገድጄ ሳይሆን ወድጄ ለዚህ ዓለም ስላመጣሁት አቅሜ እስከፈቀደ ድረስ ያ ልጅ መልካም ዜጋ እንዲሆን ሀደ ከወለድኩት ከአባት ከወለድሽ እናት ነው መጠበቅ ያለበት። የቂምን ስተፋቅረው ሁለቱ ተፋቅረው ልጆቹን ለዚህ ዓለም ስላመጣቸው ሁለት ተፋቅረው ለልጆቻቸው ቢያስቡ አንደኛ ይኮራሉ ቦል ሁለተኛ ደግሞ መልካም ዜጋ ይሆናሉ። መልካም ዱር ከተኩ የወላጅ ውጤታቸውን የፈጣሪን ትዕዛዝ ፈጽሙ
2: ለክ ነው።
0: ቢለያዩም ቢለያዩም በእውነትም ጤናማ የሆኑ ልጆች ያሏቸው ልጆች እግዚአብሔርን ተመስገን ብለው እነዛ ልጆች ለማሳደግ ሌላውን ነገር ቅድም ሰጠኝ እንዳለው ቂም የነበረውን ተወት አድርጎ ለልጆች ስኬታማነት በእነሱ ቢያስቡ ጥሩ ነው በሚለው ላይ አዎ መወያየት አለብን። በዚህ ሁኔታ አይደለም
2: ጥሩ አዎ ጥሩ ሐሳብ ነው አቶ ስጦታው
3: ታሳችን እየደ ነው
2: አዎ መልካም ቀን
3: እንወያያለን በሌላ አርስት ጉዳይ እንዳሁን የዛች ወጣት ልጅ አርስት ተረስቶ ነበር እንነጋገርበታለን አሁን ጉግል ላይ ነበርኩኝ ብዙ ያነበብኩ ብዙ ችግር እንዳለ ነው በአገሪቱ ላይ እና መልካም ቀን
2: ለሁላችሁ። መልካም ቀን። እሺ ሻዩ እንግዲህ የጧት ፕሮግራማችን ላይ ተጠናቀቀ። ፕሮግራማችን ለተሳተፉት ላዳመጡ ለቴክኒክ ባለሙያችን ናቲ ብላንኬት እናመሰግናለን።
0: መልካም ቀን አንሳት ላይ በሰላም ያገናኘን ሸቦዋጡ
2: መልካም ቀን።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሁድ የከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጠር የማለፍ ጊሜል በኤሉል ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ኦገስት 16 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 10 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ናቲ ብላንኬት ነው። የፕሮግራሙ አጠናካሪ ሀናስ ፈራው፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባና ዛም አድማጮች ጋር ሳምንታዊ ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል።
1: ሰጠኝ ዘመነ አመሰግናለሁ። አርዕስተ ዜና፣ በደቡብ ሊባኖስ በሚገኘው ከአሊ ታሂር ተራራም አካባቢ ሌሊቱን የእስራኤል አየር ኃይል ጥቃት መፈጸሙ ተገለጸ። በዛ ቀበሌ የትራምፕን እቅድ ሁለተኛ ደረጃ ለማስፈጸም ጥረቶች ቀጥለዋል። የእስራኤል መከላከያ በዛ ቀበሌ ውስጥ ሐማስ ድርጅት በርካታ መረጃ ሰነዶችን አገኘም። የሊኩድ ፓርቲ የክነሴት አባል ዶክተር ጸጋ መላኩ ነገ ሰኞ በሚያካሄደው የጩዎች ቅድመ ምርጫ እንደማይሳተፉ ከትናንት በስቲያ ዓርብ አስታወቁም። የዋሽንግተን ፖስት ጋዜጣ በፋርስ ባሕረ ሰላጤም ሀገራት ዘንድ በአሜሪካ አካሄድ ላይ ያለው ቅሬታ እና ተስፋ መቁረጥም እየጨመረ መምጣቱን ዘገበም የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የእስራኤል መከላከያ በዛ ቀበሌ ውስጥ ሐማስ ድርጅት በርካታ መረጃ ሰነዶችን አገኘም። በዛ ቀበሌ ውስጥ የእስራኤል መከላከያም የሐማስ ሰነድ ማስረጃዎች አሸባሪው ድርጅት በእስራኤል ላይ ሌላ ግንባር ለመክፈት በነደፈው ስትራቴጂካዊ እቅድ መሠረት በሊባኖስ ውስጥ ወታደራዊ መሠረተ ልማት እንዴት እንደገነባም ያጋልጣሉም። የሰነዶች ዋና ዋና ነጥቦች የወታደራዊ ክፍሎች ምስረታም፣ ሐማስ በሊባኖስ በሚገኙ የፍልስጤም ስደተኞች ካምፖች እንደ አይን አልዋልዌ እና ብሩጅ አልባርጃን ከተመለመሉ አባላት የተዋቀረ ብርጌድ ጦር ሰፈሮችና ኢንዱስትሪዎችን ለማቋቋም ሰርቷል። ከሂዝቡላና ከኢራን አመራር ጋር የተቀናጀ ስራ። እነዚህ መሠረተ ልማቶች ስልጠና፣ ውትድርና ስልጠና፣ የገንዘብ ድጋፍና ቴክኖሎጂ እውቀት በሰጡት በሂዝቡላና በኢራን የቅዱስ የተሰኘው ኃይል ፍቃድ ቅንጅትና ድጋፍ የተገነባ ናቸው። በዚህ የሽብር እንቅስቃሴያቸው ዓላማቸው እስራኤልን ለማጥቃት እንደነበረም የተያዘው ሰነድ መረጃ አጋልጧል። በደቡብ ሊባኖስ በሚገኘው ከአሊ ታሂር ተራራም አካባቢ ሌሊቱን የእስራኤል አየር ኃይል ጥቃት መፈጸሙ ተዘገበ። ባለፈው ሌሊት በዚህ አካባቢ ሂዝቡላ በሰማራው ፈንጅና ድሮን ጥቃት ምክንያት አንድ የእስራኤል መከላከያ ኃይል መኮንንና ሁለት ወታደሮች በከባድ ሁኔታ ቆስለዋል። ለተኩስ አቁም ስምምነት መጣስ ምላሽ ለመስጠት የእስራኤል መከላከያ ሂዝቡላ ማዕከላዊ አዛዥ መመሪያ የአርዶዋን ኃይል አዛዥ የሆነውን የአሊ ሳሚር ሐሰን ገሏል። የሊኩድ ፓርቲ የክነሴት አባል ዶክተር ጸጋ መላኩ ነገ ሰኞ በሚካሄደው የጩዎቹ ቅድመ ምርጫ እንደማይሳተፉ ከትናንት በስቲያ ዓርብ አስታወቁም። እሳቸው በነገው እጩዎቹ ቅድመ ምርጫ ባይወዳደሩም በሊኩድ ፓርቲ አባልነታቸው እንደሚቀጥል በማኅበራዊ ሚዲያዎች ላይ አስታውቀዋል። ምናልባት የሊኩድ ፓርቲ ሊቀመንበር ቢንያሚን ነታንያሁ ለክነሴት አባል ጸጋ መላኩ በሺሪዮን ምደባ ላይ ያስቀምጣቸው ይሆን? በጥያቄ ላይ ተቀምጧል። ይበንዲ እንዳለ በሊኩድ ፓርቲ የቀድመ ምርጫ ውድድር ፕራይመሪስ ነገ ይካሄዳል። የፓርላማ አባል ሳሶን ጉይታም በካን ረሸት ቤት ሬዲዮ ላይ እንደተናገሩት በጮዎቹ ዝርዝር ውስጥ በቦታዎችን አስቀድሞ የመመደብ ሽሪዮንም አስራርን እንደሚቃወሙ ገልጸዋል። በአዛቀበሌ የትራምፕን እቅድ ሁለተኛ ደረጃ ለማስፈጸም ጥረቶች በመካሄድ ላይ ናቸው። ከሐማስ ወገን የተወከለ ልዑክ ዛሬ ማታ ወደ ግብጽ ሂዷል። ዛሬ ጠዋት ላይ ከግብጽ የመረጃ ድርጅት መሪ ጋር እንደሚገናኝ በርካታ ምንጮች ለኳታር አል አረቢ ቴሌቪዥን ጣቢያ ገልጸዋል። ዜና ዘጋቢው ሊራን አህሮኒ እንደዘገበው ቀደም ሲል የሐማስ ልዑካን የድርጅቱን አዲስ የፖለቲካ ቢሮ መሪ ኻሊል አልሃያም እንደሚመሩት ዘግቦ ነበረ። የኢራን ፕሬዝዳንት ፔሽካያን በነዳጅ ገቢ ላይ በደረሰ ከፍተኛ ቅናሽ ምክንያት የሀገሪቱ ኢኮኖሚ ኪሳራ ሁኔታ መባባሱን አምኗል። በኢንዶኔዚያ ባደረጉት ጉብኝት ወቅት እንደተናገሩት በጦርነት ምክንያት በርካታ የኢንዱስትሪ ተቋማት ከፍተኛ ጉዳት የደረሰባቸው ሲሆን የመንግስት ወጪዎች ግን ጨምሯል ይላል ዘጋቢው ሽሞን ሚጃን ነው። ኳታር ከኢራን ኳታር ከአራት ወራት በፊት በግዛቷ ውስጥ አውሮፕላኖች የተከሰከሰባቸው ሶስት ኢራናውያን ፓይለቶች በእስር ላይ አድርጋለች መባሉን አጥብቃ አስተባበለችም። የኳታር ውጭ ጉዳይ ሚኒስተር ቃል አቀባይ ማጂድ አል አንሳሪ እንደገለጹት ሀገራቸው የፓይለቶችን አስከሬን ስትፈልግ የቆየ ሲሆን የአንዱን አስከሬን ማግኘት ችላለች። ነገር ግን ኢራን እስከ አስከሬኑ ርክክብ ለማስተባበር እና የፍለጋ ማዳን ስራውን ሁኔታ ለመከታተል አልተቀበለችውም ያስተላለፈችውን ጥሪ ኢራን አልተቀበለችውም ትላለች ኳታር። የዋሽንግተን ፖስት ጋዜጣ በፋርስ ባረሰላጤ ሀገራት ዘንድ በአሜሪካ አካል ላይ ያለው ቅሬታና ተስፋ መቁረጥ እየጨመረ መምጣቱን ዘግቧል። የአረብና የሜዲትራኒያን ምዕራባውያን ባለሥልጣናት ለጋዜጣው እንደገለጹት የዋሽንግተን ወዳጅነት የሆኑት ሀገራት ፕሬዚዳንት ትራምፕ ከኢራን ጋር ሰላም ለማውረድ አስፈላጊ የሆነውን ዲፕሎማሲያዊ ድርጊት ለመምራት ብቃት የላቸውም ብለው ሰግተዋል። ለማጠቃለል ወደ አየር ጸባይት ሁኔታ ስንመለከተው ዛሬ ሙቀቱ መጠን ከሰነበተው ተመሳሳይ ይሆናል፣ ብዙም ለውጥ አይኖረውም። ከሰዓት በኋላ ጀምሮ በተለይ በምስራቃዊ ሀገሪቱ ክፍል የአካባቢ ዝናብ ይኖራል ተብሎ ይጠበቃል። በይሁዳ ምድረ በዳ አካባቢ እንዲሁም በጨው ባህር አካባቢ በሰሜን አረባና በሰሜን ምስራቅ ነገብ የጎርፍ አደጋ ስጋት አለም። ፖሊስ ህዝቡ የፖሊስ አባላትን መመሪያዎችን ቢፋዊ ማስታወቂያዎችን እንዲያከብር እንዲሁም አደጋ አስጊዎች ውስጥ በተለይ በሸለቋማ ቦታዎች አካባቢ ሽርሽር ወይም ጉብኝት በሚል ከማካሄድ ህዝቡ እንዲቆጠብ አስጠንቅቋል። የሰዓቱ ዜና ሰጠ ዘመነ ይህን ይመስላል።
2: ሻያው እናመሰግናለን።

0: Уит програм በፊት ዛሬ እንግዲህ ከወጣው ዘገባችን በፊት ውይይት ፕሮግራም አለና ስልክ ቁጥሮችን 0723940555 ነው ስልክ ቁጥራችን።
1: አዎ መቅደም ያለበት ነው እንግዲህ ሳምንታዊ ውይይት ካድማጮችም እናደርገው ለትክክለኛ እንግዲህ ወደ ወቅታዊ ዘገባ ስናልፍ ወርቅነሽ ሰጠይ ዘመነ ሸቦአቶቭ
2: መልካም ሳምንት
1: ጥሩ ስኬታማ የሆነ ሳምንት ይሁንልን በማለት እንግዲህ የመጀመሪያው ርዕሰ ጉዳይ ወይዘሮ ማሊ የሃሎሚ እና ሴት ልጇ ሊኤል የተባሉት እንዲያው ከአንድ ሳምንት በፊት ከኦስትሪያ ዋና ከተማ ቪና ጠፉ ተባለና በጣም ሰፊ መጠነ ሰፊ የሆነ ፍለጋ ሆነ። አሁን ወደ አሁን የደረሰን መረጃ የሚያሳየው ከሆነ በህይወት እናትና ልጇ አርጀንቲና ውስጥ ትታዩ ተባለ። እንዴት ስታያል ወርቅነሽ?
2: ተገኙ
1: በህይወት ተገኙ አይደለም?
2: አዎ በጣም እንግዲህ እንደሚታወቀው በሀገራችን አልፎ በአለማችን ትልቅ ርዕሰ ጉዳይ ሆኖ ነበር። ምክንያቱም እስራኤል እንግዲህ የደህንነት ሰራተኞቿን በአለም የበተነችበት አጋጣሚ ነው። ማሊ ያሎሚ እና ልጇ ሊኤል ለረፍት ከእስራኤል ሀገር እንደወጡ ወደ ፕራግ እንደሄዱ ነው የሚታወቀው። በመጀመሪያ ከፕራግ ወደ ቬና ኦስትሪያ ዋና ከተማ እንደሄዱና ከዛ በኋላ መደረሻቸው ጠፋ ተባለ። በአለፈው አርብ ሳምንት አለፈው አርብ ሰንበት ከመግባቱ በፊት ጀምሮ በቃ ግንኙነታቸው ተቋረጠ ከቤተሰብ ጋር። ከዛ በኋላ የደረሱበት ያሉበት ሁኔታ አልታወቀም። እንደምናውቀው ሀገራችን በጣም በታላቅ ጭንቀት ነበረች። ችግር ገጥማቸው ይሆናል፣ ለህይወታቸው አደጋ ያጋጥማቸዋል ተብሎ ከፍተኛ ስጋት ነበር። የእስራኤል ፖሊስ እንግዲህ እስራኤል የፖሊስ ምሁራን የተባሉትን ለሀብ 433 የሚባለው ከፍተኛ የምርመራ የፖሊስ ክፍልም ቅርንጫፉን እዛ ከፍቶ ምርመራ ያካሄደበት ሁኔታ እንደነበር አይተናል። ፖሊስ፣ ሞሳድ፣ ሻባክ ሁሉም የሚችለው ሁሉ እንግዲህ በመቶዎች የሚቆጠሩ የፖሊስ የእስራኤል ደህንነት ምርማሪ አካላት እንደተበተኑ ነው በአውሮፓም በሌሎም ሀገራት። እና ከዛ ከቬና ወደ ጀርመን እንደሄዱ መረጃ ተገኘ። ጀርመን እንዳሉ ጀርመን ላይ እንግዲህ ያው የምርመራ ክፍሉ ትኩረቱን አድርጎ ባለበት ወቅት ከጀርመን ወደ ደቡብ አሜሪካ አርጀንቲና መሄዳቸው ታወቀ ነው የሚባለው። እንግዲህ በዛ የእስራኤል የፖሊስ ክፍል የደቡብ አሜሪካ የፖሊስ ክፍል መርማሪ አውቶቡስ ውስጥ እንዳገኛቸው ነው በቪዲዮ ምስል እንዳየ ነው። እንግዲህ ራሱን አስተዋውቆ ሰላም ናችሁ፣ ለደህንነታችሁ በጣም ተጨንቀናል፣ እኔ እስራኤል የመረጃ የፖሊስ መረጃ ክፍል ተወካይ ነኝ ብሎ መንገደኞችን ሁሉ ከአውቶቡስ አስወርዶ እነሱን ያው እዛው አጭር ምርመራ እንዳደረገላቸው እና በግል ምክንያታቸው እንደጠፉ ግን ደግሞ እንዳይገኙ አስቀድመው ያሰቡበት እንደሆነ ነው እንግዲህ አሁን የሚወጡ መረጃዎች ማየት እንደሚቻለው። ለመጥፋት አስቀድመው እንዳሰቡበት ፖሊስ ባደረገው ምርመራ እናትና ልጅ ቀደም ብለው በተጻጻፉት መልእክትና በነበራቸው ውይይት ልጅቷ እናትየውን በሄድሽበት ሁሉ ሄዳለሁ የሚል መልእክት እንደላከች እና አስቦበት እንደነበር የተለያዩ መተግበሪያዎችን ከስልካቸው እንዳጠፉ እንዳይገኙ አፕሊካጽያ ወይም መተግበሪያ አፕሊኬሽን ስልክ እንደቀየሩ በዛ በተገኙበት ከተማም ሀገር የተጨበረበረ ፓስፖርት ለማውጣት እንደፈለጉ እና አዲስ ህይወት መጀመር እንደፈለጉ በግል ምክንያት ነው እንግዲህ የሚባለው። ምናልባት እናቲቱ የተለያዩ ችግሮችን አሳልፋለች የሚባል ነገር አለ አሁን በዛ ምክንያት ይባላል። እንግዲህ ለማንኛውም በግል ምክንያት እንዳይገኙም ጥረት እንዳደረጉና አስቀድመው ያሰቡበት እንደሆነ መዳረሻቸው እንደጠፋ ግን እስራኤል የመረጃ ክፍል ያለውን ኃይል ሁሉ ተጠቅሞ እንግዲህ በዓለም ላይ እንኳን ምን ኃይል እንዳለው ያሳየበት ሁኔታ ነው በመጨረሻ ላይ የታየው። እንግዲህ ቀጣዩን ደግሞ እና ያለን ለምን ሌሎችስ የሚለው ነገር ብዙ ጥያቄ እያስነሳ ነው። እነዚህ ሰዎች አሁን ሲገኙ ሆን ብለው አውቆ የተደበቀ ቢፈልጉት አይገኝም ነው ቢጠሩት አቤት አይልም ነው የሚባለው። ግን ለእስራኤል ፖሊስ ይሄ ነገር ተረት ነው ማለት ይቻላል የተገኘ ለእስራኤል የመረጃ ድርጅት። ግን ደግሞ ያለ ፍላጎታቸው ታፍነውም ሆነ በሌላ መንገድ የጠፉ አካላት ያልተገኙበት ሁኔታ አለ እናነሳዋለን። ይሄ ነው እንግዲህ ባጭሩ ያለው ሁኔታ።
1: ይገርም ነው ሰጤ ዘመነ ይሄን ሁኔታ በተመለከተ ከዚህ ጎን ለጎን አንድ ሽፍንፍን ያለ ነገር ያልተገለጸ ነገር እንዳለ ነው እንግዲህ ምን ረዳው ለምን ብዙ ይሆነ ዓለም አቀፍ ፍለጋ ነው እነዚህ እናትና ልጇን ለሚያዝ ብዙ ዓለም አቀፍ ፖሊስ ሰራዊት ኢንተርናሽናል ፖሊስ ሰራዊትም ሳይቀር ትብብር እንዳደረገ ነውና ከዛ በፊት ደግሞ እዚህ ኢየሩሳሌም የሚገኘው ወረዳ ፍርድ ቤት ደግሞ በሚደረገው ምርመራ ገደብ ጥሏል ተብሏል በዚህ ላይ እንድታዩአለ
0: አው ግልጽ ያልሆኑ ነገሮች አሉ። የኔ አክል ፍለጋ ለምን አስፈለገ የሚለው እንደው ተጠልፈዋል የሚል ስጋትም ነበር። ብዙ ነገሮች ከተነሱ በኋላ በግላቸው አሁን ወርቅነሽም እንደገለጸችው አሁን ግምቶች ኢኮኖሚ ነው ይባላል። ለምን የመረመራው ላይ ገዳ ተጣለ የሚለው ሌላ ጥያቄ የሚያስነሳ ነው። ሌላ ምክንያት አለ ወይ ለምንድን ነው ይሄን ያክል ኃይል 300 የሚሆኑ የፖሊስ አባላት እንደተሰማሩ ነው ዚም ሀገር ዛም በቅርንጫፍ መስሪያ ቤት የዛም ሀገራት እነዚህ ሀገራት አሁን የተጠቀሱት የኦስትሪያም የቼክም የጀርመንም የአርጀንቲናም አባላት የተባበሩበት ሁኔታ ሁሉን ይሄን ያክል ፍለጋ የተጠናከረበት ሁኔታ አልተጠለፉ ማላሉምና የሆነ ሚስጥር ያለው ይመስላል። ግን እስካሁን ግምቶች ነው ምክንያታቸውንም አልገለጹም ተመረመሩ ተለቀቁ ነው የተባለና ብዙ ጥያቄዎች አሉ። ከዚህ ጋር በተያያዘ ሆነ የሃይማኖት ጉዳይ ስለምንድን ነው እንደዚህ ብዙ ኃይል ያልተሰማራው ፍለጋው ላይ ለምንድን ነው የሚል በቤተሰቦች ዘንድ ቅሬታ አለ። ለምን ለነዚህ ሰዎች እንደዚህ ከሆነ ለሃይማኖትስ የዚህን ያክል ስራ አልተሰራም የሚሉ ሐሳቦች እየተነሱ ነው ያሉ። እንግዲህ በሰላም ተገኝተዋል ምክንያታቸው የግል ነው የተባለ እንከታተላለን። ሌላ ምንም አዲስ ነገር የለም። እሺ
1: በዚህ ጀምርክናሽ
2: ያው ሰጠኝ እንዳለው ዛሬ ጧት ፖሊስ ቃል አቀባይ በረሸት ቤት ቃለ መጠይቅ ተደርጎለታል። ሌላም በ43 የፖሊስ ምርመራ ክፍልም እንደዚሁ ሐሳባቸውን እየሰጡ ነው። በዚህ ጉዳይ ለምን ቢለው ነገር አሁን ህዝቡም ትልቅ ጥያቄ እየጠየቀ ነው። ለምን ይሄን ያልተቆረጠ ተደረገ አስበውበት ያረጉት ነገር ቤተሰቦችስ ገንዘብ ሁሉ መሰባሰብ ተጀምሮ ነበር ለነሱ ፍለጋ የሚል ከ200,000 ሸቀል መሰለኝ ባለሳሳት ዶላር ካል ሆነ ብቻ ከ200,000 በላይ ገንዘብ ተዋጦ ነበር ህዝቡ በፍላጎቱ ጊዩሳሙኒ ተብሎ እና ያ ገንዘብ አሁን ራሱ ላዋጡት ሁሉ እንዲመለሱ ተደርጓል። ገንዘቡ ምንድነው ከአርጀንቲና በኋላ ከእስራኤል ሀገር ጋር እንግዲህ ወንጀልም ይሆናል በሌላ ድርጊት ስምምነት ከሌላት ለሀገር ወደ ሌላት ሀገር ሊያልፉ እንደነበረ ነው እንግዲህ አሁን የሚወጡ መረጃዎች የሚያመለክተው። ያቺ ሀገር ለእስራኤል በተለያየ ነገር የተጠረጠሩ ወይም ተፈላጊዎችን አሳልፋ የመስጠት ስምምነት የላትም። ለምሳሌ የተለያዩ ሀገራት አርጀንቲናን ጨምሮ ሊሆን ይችላል እስራኤል የምትፈልጋቸውን ማስረከብ ይችላሉ። እስራኤልም ለነዛ ሀገራት እንደዚሁ። ግን ይሄ ላስጊር አሳልፎ ለመስጠት በተለያየ ነገር የተጠረጠሩ ወይም ተፈላጊዎችን ከእስራኤል ጋር ስምምነት ከሌላት ሀገር ወደዛ ሀገር ሊያልፉ እቅድ እንደነበራቸው ነው አሁን የሚነገረውና ግን ከማለፋቸው በፊት አርጀንቲና ውስጥ በቁጥጥር ስር እንደዋሉ ነው። ለምን የሚለው ነገር ምናልባት ቆይተን የምናውቀው ነገር ሊኖር ይችላል የግል ጉዳይ ቢሆንም ለምን ይሄን ያህል ነገር ሴትዮዋ የባንክ ሰራተኛ ነበረች አዎ
0: ተገኙ በሚለው እናስተካክለው በቁጥጥር ስር አልዋሉ
2: አዎ ተያዙ ነው እንግዲህ
0: አውቶቡስ ውስጥ
2: ተያዙ ግን አዎ ሌሎች አሳልፋ መስጠት ወደማችል ሀገር ሊያልፉ ነበር የሚለው ነገር አሁን ስለወጣ ነው
0: ፈልገው ነበር አዎ
2: ተያዙ
1: ናትዮዋ ማሊ የባንክ ሰራተኛ ናችና ከዚሁ ጋር ኦስትሪያ ዋና ከተማ ከሚገኘው ባንክ የባንክ ኢየሩሳሌም ጋር ግንኙነት ቅርንጫፍ ባንክ እንደሆነ ይነገራልና ይህ ዜና ይፋ ከሆነ በኋላ የዚህ ኩባንያ የዚህ ባንክ የአክሲዮን ልውውጥ በ3% ኪሳራ አጋጠመው ተባለ። ከዚህ ላይ እንግዲህ ለመተንበት ምን እንደሆነ መገመት
0: አሁን ወንጀል ነክ ነገሮች የለም እንደሚባለው እነሱም የተለቀቁበት የሚያጠራጥር ነገር የለም ማለት ነው። ስለዚህ በግላቸው ለመጥፋት ፈልገው ከሆነ ግን ኃይሉ የሚያክል ኃይል ለምን ተሰማራ ነው ትልቁ ጥያቄ። የሚያክል ኃይል
2: ለምን ስካውን ሚስጥራው የሆኑ መረጃዎችም አሉ ይፋ ያልሆኑ አሁን ለምን እሱስ ስለሚመለከተው
0: ብዙ ኃይል ስለምንድን ነው የሚያክል የተሰማራ በሌሎች ጉዳይስ በሃይማኖት ጉዳይ የሚለው ቅሬታ የሚያሳደረ ከዚህ አንጻር ነው እንጂ እርግጥ ዜጎችን ፈልጎ ማግኘት የጠፉትን ጥሩ ነው
2: ያላፊነትም ነው አንዲት ሀገር በህይወት በመገኘታቸውም ታላቅ ረፍት እኮ ነው የሆነው። በጣም ደስ ነው ያለው ህዝብ እስራኤል ትልቅ ነገር ነው። እንግዲህ ጥሩ ነው ሌሎችም ላይ ደሞ እንደ አይነት እንቅስቃሴ ተደርጎ በህይወት ያሉ የጠፉ ዜጎች ቢገኙ
1: እሺ ወደ
2: ሃይማኖት እንጨምረው
1: አውስ የ9 አመት ለጋ ልጇ ሃይማኖት ካጽፋት ከተማ ስለመጥፋቷ በሚያሳዝን ሁኔታ አልተገኘችም እስካሁን። አዎ በዚህ ላይ ህዝብ እስራኤል ተቆራጥ የሚያደርግበት ሁኔታ ነው።
2: አዎ በጣም አሁን ብዙ እየተነጋገሩበት ነው። እንደውም ህዝብ እስራኤል እንዳልከው ሃይማኖት ጉዳይስ እንዲባጭር ጊዜ ከ300 በላይ መርማሪ ባለም ላይ ተበትኖ እነዚህን ሰዎች ማግኔት ሲችል ሃይማኖት እዚህ እስራኤል ሀገር ውስጥ ጠፍታ ለምንድን ነው ብዙ ጥያቄ እየተነሳ ነው። እንግዲህ ጥያቄው መልስ ቢያገኝ ደስ ይለናል።
1: የሁላችን ብሩህ ተስፋ ነው። ወደ ሁለተኛው ርዕሰ ጉዳይ ስናልፍ ደግሞ ሰጠይ ዘመነ የአዛ ሰርጥ የሰላም ምክር ቤት ከፍተኛ ባለስልጣናት ዛሬ ወደ አካባቢያችን ይመጣሉ ተብሎ ይጠበቃል። የፕሬዝዳንት ትራምፕ የአዛ ሰርጥ የሰላም እቅድ ተፈጻሚ በማድረጉ ዙሪያ የገጠመው ችግሮች እንዴት ይታያሉ?
0: አዎ የዚህ እንግዲህ የአዛ ሰርጥ የሰላም ኮሚቴው የሰላም ምክር ቤቱ ከፍተኛ ባለስልጣናት ከሚባሉት ዋናው ኃላፊው ኒኮላይ ማልኖ እሳቸው ይመጣሉ። የትራምፕ የልጅ ባል ወይም ደግሞ እሳቸው አማካሪ ናቸው ጀራርድ ኩሽነር ይመጣሉ። የቀድሞ የብሪታንያ ጠቅላይ ሚኒስትር ቶኒ ብሌርም ይመጣሉ ተብሏል። ግን ትልቁ በ15 ነጥብ የሰላም ምክር ቤቱ ያቀረበውን የሰላም ሁኔታ እስራኤል አልቀበልም ማለቷ ይታወሳል። ጠቅላይ ሚኒስትር ናታንያሁ ይህን አንቀበልም ብለዋል። በተለይ ደግሞ እስራኤል መከላከያ ሰራዊት በዛ አካባቢ እርምጃ እንዳይወስድ አዛን ለቆ እንዲወጣ የሚል ስላለው እስራኤል እንደማትቀበለው ያስታወቁበት ሁኔታ አለ። አሁን በዚህ ሁኔታ ውጥረት ባለበት ሁኔታ እነዚህ አካላት መጥተው ምናልባት ጠቅላይ ሚኒስትር ናታንያሁን ለማሳመን ይጥሩ ይሆናል። ትራምፕ በያዙት እቅድ መሰረት ሐማስም የጦር መሳሪያውን ይፈታል የሚል ለማሳመን ካልሆነ በቀር እስራኤል ካልተቀበለችው ሐማስም ሙሉ በሙሉ የጦር መሳሪያ ትጥቁን ካልፈታ አሁንም በነበርንበት መሄድ ነው የሚሆን። ዙሮ ዙሮ የሐማስ ድርጅት የጦር መሳሪያ ትጥቁን እስካልፈታ ድረስ ሁለተኛውን ዙር የሰላም ሂደት ማስፈጸም የማይቻልበት ሁኔታ አለ። የእስራኤል ጦር በጋዛ ሰርጥ እርምጃ መውሰድ ካልቻለ እንዲሁም ደግሞ ሐማስ የጦር መሳሪያ ትጥቁን ካልፈታ ምንድነው የሰላም ምክር ቤቱ ዋና አላማ የሚለው ጥያቄ ውስጥ ነው። ሻይ
1: ወርቅነሽቴ በዚህ ዙሪያ
2: እንግዲህ ጠቅላይ ሚኒስትር ቢንያሚን ናታንያሁ ባለ 15 ነጥብ እቅድ ነው የተባለው ያወጡት በጋዛ ሰርጥ እንደገና ጋዛን መልሶ ለመገንባት ወደሚቀጥለው የስምምነት ምዕራፍ ለመሸጋገር ያወጡትን እቅድ ጠቅላይ ሚኒስትሩ አልተቀበሉትም እንዳልተቀበሉት ነው የሚታወሰው። በዚህ ዙሪያ ለመግባባት አለ ከዚህ የሰላም ምክር ቤት ጋር እንግዲህ ለመግባባት ነው አሁን ቅድም ሰጠኝ የጠቀሳቸው እንግዲህ የዚህ ሰላም ምክር ቤት ኃላፊዎች በኃላፊነት የሚጠሩት ከእስራኤል መሪዎች ጋር ውይይት ያካሂዳሉ። በሁኔታው ስምምነት ላይ ለመድረስ ነው የሚለው ይመጣሉ። እንግዲህ ዛሬ ያለውን ሁኔታ ደግሞ በቀጣይ እንመለከተዋለን።
1: ጥሩ ወርቅነሽ፣ በቀጣዩ በእስራኤልና ሊባኖስ መካከል የተደረሰበት የተኩስ አቁም ስምምነት በሂዝቡላ በኩል ተጥሷል ተብሏል። ሁኔታው ወደ የት ያምራል ይሆን?
2: አዎ የሂዝቡላ ድርጅት አሁን ማጋጣሚዎችን እየፈለገ ጥቃት እያደረሰ ነው። ከትናንት ወዲያ ሌሊት የሶስት እስራኤል ወታደሮችን አጥቅቷል። በከባድ ሁኔታ ቆስለዋል አንድ የጦር መኮንንና ሁለት ተዋጊ ወታደሮች። እንግዲህ የተኩስ አቁም ስምምነቱን አፍርሶ ነው ይህን ጥቃት ያደረሰው። የእስራኤል መከላከያ ሰራዊት ደግሞ የአጸፋ ምላሽ ወስዷል። በዚህ ፋንታ በራድዋን በተባለው የሂዝቦላ ኮማንዶ ተዋጊ ክፍል አዛዥ የነበረውን አሸባሪ አሊ ሀሰን የተባለ የዚህ የጦር ኃይል አባል ገሏል፣ ተወግዷል፣ እርምጃ ተወስዶበታል፣ ተገሏል። አዎ እንግዲህ እሱ ሲገደል የመከላከያ ሰራዊቱ ምንድን ነው ያደረገው? ይህ አሸባሪ አሊ ሀሰን ቤተሰቦቹ ጋር ሆኖ ያው እንደ ቤተሰቦቹ እንደ መከላያ አድርጎ ተጠቅሞ እንደነበርና በዚህ ጥቃት የሊባኖስ መገናኛ አውታሮች እንደዘገቡት ህጻናት ልጆችን ጨምሮ 11 ሰዎች እንደተገደሉ ነው የዘገቡት። ግን አሸባሪዎች ሆን ብለው አሁንም ሀማስ ያደርግ እንደነበረው በንጹሐን ዜጎች ስር በመከለል ያደርጉት እንደነበር እሱም ቤተሰቦችን ከለላ አድርጎ ነበር የተገኘው። እስራኤል መከላከያ ሰራዊት ቃል አቀባይ እንዳስታወቀው አላማችን ቤተሰብ ወይም ሌላ ዜጎችን ለማጥቃት አልነበረም፣ ግን እሱ ያው ራሱን ለማዳን የተጠቀመበት ዘዴ ነበር። በዚህ ምክንያት ጉዳት ደርሶባቸዋል። ይህም እንግዲህ እስራኤልን ለማውገዝ ነው። በሊባኖስ በኩል እስራኤልን በማውገዝ ያው ዘገባዎች እየወጡ ነው። ባለም አቀፍ ደረጃ በርግጥ እስራኤልን ንጹሃን ዜጎችና ጥቃት ብሎ ለማውገዝ ነው፣ ግን አሸባሪዎች የሚጠቀሙበት ዘዴ መሆኑን መከላከያ ሰራዊቱ በድጋሜ አስታውቋል። እንግዲህ ያው የሂዝበላ ድርጅት እንዳልከው የተኩስ አቁም ስምምነቱን እየጣሰ ለሚያደርሰው ጥቃት የእስራኤል መከላከያ ሰራዊትም እርምጃ እየወሰደ እንግዲህ ውጥረቱ እንደተባባሰ ነው፣ መጠቃቃቱም እንደቀጠለ ነው።
1: ሰጠይ ዘመነ፣ በዚህ ማጠቃለያና ወደ ቀጣዩ ዝግጅት እናልፋለን።
0: አዎ፣ ይሄ እንኳን ወርቅነሽ እንዳለችው ነው፣ ሂዝበላም ያው በአቋሙ እንደጸና ነው ማለት ይቻላል። እኔ ስፖርታዊ ዘገባ አለን ለእስራኤል ጥሩ ነው። መዳሊያ፣ የወርቅ መዳሊያ በቡድን የመጣበት ሁኔታ አለ። በተለይ ደግሞ በእንግሊዝ ሲካሄድ የሰነበተው ዛሬ የመዝጊያ አውሮፓ ሻምፒዮን ነው፣ በአትሌቲክስ ዘርፍ ማለት ነው። እስራኤል በቡድን የወርቅ መዳሊያ የተሸለመችበት ሁኔታ አለ። ጋሻው አየለ ሶስተኛ ወጥቷል። ታደሰ ጌታውን አምስተኛ፣ አይምሮ አለሜ ስምንተኛ በመውጣት በቡድን የወርቅ መዳሊያ የተሸለሙበት ሁኔታ አለ። እንግዲህ ማሩ ተፈሪ፣ ጋሻው አየለ፣ አይምሮ አለሜ፣ ታደሰ ጌታውን፣ ቡቃያው ማለደ፣ ይታየው አቦሀይ በወንዶች ማራቶን የተሰለፉበት ሁኔታ አለ። ሰላማዊት ተፈሪ የማሩ ተፈሪ ባለቤት ነች። ማኦር ቲዮሪ እና ምንታምር ቡቃያም ተሳትፏል። በሴቶች ሰላማዊት 11ኛ፣ ማኦር 12ኛ የወጡበትን ሁኔታ ሰምተናልና ጥሩ ነው። ለእስራኤል እንግዲህ እንኳን ደስ አላችሁ እንላለን።
1: አዎ ጥሩ ነው። በስፖርት እንዲህ አይነት የወርቅ ሽልማት ማግኘት
0: ለሶስተኛ ጊዜ ነው በነገራችን ላይ
1: ደስ ይላል።
0: ለሶስተኛ ጊዜ ነው በተከታታይ።
2: የናስ መዳሊያም ተሸልመዋል በነገራችን ላይ ወርቅ፣ ያው በጋራ
0: የናስ ሶስተኛ።
2: ብዙ አይነገርም እንደው ጊዜያችን እንትን የለም እንጂ አሁን በእስራኤልን በአትሌቲኩ ዘርፍ ስሟን እያስጠሩ ያሉ ባለመድረክ ኢትዮጵያ ቤተ እስራኤላውያን ናቸው እና በእርግጥ ትናንት ቦታ ተሰጦት የተወሰነ ተዘግቦ አይቻለሁ። ጥሩ ነው ግን እንደው በዋናው መገናኛ አውታር በዚህ ዘርፍ የሚያደርጉት ጥረት በሰፊው ቢዘገብ በመገናኛ አውታሮች መልካም ነበር። ብዙ ቦታ እየተሰጠው አይደለም።
0: ይሄ ጉዳይ ተዘግቧል።
2: በካን ነው ያየሁት። በካን ነው የተዘገበው። በቂ አይደለም ነው እንጂ ይዘገባል ግን ትልቅ ነገር ነው እስራኤልን ባለመድረክ ማስጠራት በማንኛውም ዘርፍ እና በጣም ይበረታታ ነው። ይበርቱ እንላለን። ጥሩ ነው።
0: እንግዲህ ያው ጥሩ ነው መዳሊያው በቡድን የወርቅ ነሐስ ደግሞ በግል እንግዲህ በአጠቃላይ
2: ጥሩ ተሳትፎ ነው።
0: ለሶስተኛ ዓመት ነው በወርቅ ስትሸለም እስራኤል። ጥሩ ነው፣
2: ትልቅ ነገር ነው።
0: አሁን ቀጥታ ወደ ቃለ ምልልስ ነው የምናልፍ። እንግዲህ በሊኩድ ፓርቲ ክኔሴት አባል ዶክተር ጸጋ ፈንታውን በስልክ መስመራችን ትገኛለች። ጤና ይስጥልን ጸጋ፣ እንደምን ዋልሽ?
3: ጤና ይስጥልኝ፣ እንደምን አላችሁ?
0: እኛ ደህና ነን።
3: የተከበራችሁ አድማጮች ጤና ይስጥልኝ።
1: አቦ ይስጥን ሸቧቶ፣ መልካም ሳምንት ይሁን ለሁላችን።
3: ሸቧቶ ሽቶ
0: ጥሩ። እንግዲህ ያው አንቺ ነገ በሚደረገው የፕራይመሪስ ምርጫ እንደማትሳተፊ ሰምተናል። አንቺ የሚያስታወቅሽበት ሁኔታ አለ። ዋና ምክንያቱ ምን ይሆን? አድማጮቻችን ብዙ ይጠይቃሉና ለምንድን ነው ባለፈው እንደምትሳተፊ ከብዙ ሰዎች ጋር እንደምትወዳደሪ ነበር የገለጽሽልንና ለዚህ ውሳኔ የበቃሽበት ምክንያት እስኪ ያስረጅን።
3: በጣም ጥሩ ጥያቄ። በመጀመሪያ ደረጃ መግለጽ የምፈልገው የሊኩድ ፓርቲ ከሌሎች ፓርቲዎች መካከል በጣም ትልቁ ፖለቲካ ፓርቲ ነው። ሊኩድ ፕራይመሪስ የሚባል ቅድመ ምርጫ አለው። ያ ቅድመ ምርጫ አባል የሆነ ሰው ብቻ ነው መምረጥ የሚችለው። ከምርጫው ቀደም ብሎ ምርጫ ሲቀር አባላቱ ይመረጣል። የሚመርጠው ማን ነው? በአመት መዋጮ የሚከፍል አባል የሆነ ሰው ነው። አንድ ሰው ከሆነ በአመት 64 ሸቀል፣ ባልና ሚስት ከሆኑ 96 ሸቀል በአመት ይከፍላሉ። እነዚህ ሰዎች አስቀድሞ በፓርቲው ለሚመጣው ክነሴት አባላትን ይመርጣሉ። በዚህ አባልነት 140,000 የሊኩድ ፓርቲ አባላት አሉ። እነዚህ 140,000ዎች ብቻ ነው የሚመርጡት እና በአሁኑ ሰዓት ባለው የምርጫ ሁኔታ እኔ ማልወዳደር መሆኔን አርብ ዕለት በይፋ ያስታወቅኩበት ምክንያቱ ለውድድር ብቀርብ ውጤት ማምጣቱ በጣም በጣም ዝቅተኛ ነው። ለምን ያልን እንደው አንደኛ 140,000 በጣም ብዙ ድምፅ ነው። ተወዳዳሪው በጣም ብዙ ሰው ነው ያለው እና ደግሞ እኔ እንድወዳደር የተመደበው በአጠቃላይ ከሚኒስትሮቹ ጋር ከሁሉ ጋር ነው እንጂ በአዲስ ገቢዎች አይደለም፣ በሴቶች አይደለም። ያም ሆኖ እንኳን በአዲስ ገቢ በሴቱም ከባድ ነው። ነገር ግን በአጠቃላይ ሲባል የበለጠ በጣም በጣም ከባድ ነው። ስለዚህ በዚህ ምክንያት ነው የእኛ ህብረተሰብ ምርጫ ላይ መጨረሻ ላይ በብዛት ይሳተፋል እንጂ አባል ሆኖ ከወዲሁ መዘጋጀት መጠናከር በሚለው ላይ ተሳትፎ የለውም። አባል የሆነው የእኛ ህዝብ ቁጥሩ በጣም ጥቂት ነው። የሚገርመው በዚህ ሶስት አመት ተኩል ክነሴት ባገለገልኩበት ጊዜ በተለያዩ ከተማዎች እየተዘዋወርኩ ከህብረተሰቡ ጋር እገናኛለሁ። በመገናኝበት ሰዓት አባል ሆኖ ያልኩ ፎርም አለሚሞላ ያንን ፎርም ሰጣቸው ነበር ወይም ቶፌስን። ግን ብዙዎቹ አይሞሉም። እዚህ ላይ ሲደርሱ የሆነ ነገር የሚገታቸው ነገር አለ። ስለዚህም በሊኩድ ፓርቲ በዚህ ምክንያት በቀጥታ ተወዳድሮ ተመርጦ የገባኝ ህዝብ የለም።
0: ስለዚህ አሁን አንቺ ካል ተወዳደረሽ
3: አንዴ ቀጣ። ስለዚህ ካሁን በፊት የገቡ በሙሉ ጠቅላይ ሚኒስትሩ ይወስዳሉ ይመድባሉ። በዛ ነው እኔንም ጨምሮ ጋዲንም ወሰድ ሌሎችንም ከዛ በፊት የነበሩትን እንጂ በአጠቃላይ መጥቶ ተወዳድሮ ሙሉ በሙሉ ያሸነፈ ሰው የለም። ስለዚህ ጠቅላይ ሚኒስትሩ የጠየቁት ምንድነው? እኔ እንደ በፊቱ እንዳለፈው ድጋሜ ቦታ ካልሰጡኝ ተወዳድሬ ማሸነፍ የማልችል መሆኑን ያውቃሉ። በእውነትም ሁሉም ያውቃሉ። እንደገና የሚገርማችሁ ያሁን ውድድር በጣም ብዙ ተወዳዳሪ አለ። በሁለተኛ ደረጃ ጦርነቱ ምክንያት ይሄ የነገው ውድድር ይቀራል ይሰረዛል የሚል ሁሉ እምነትም ነበር። በዚህ ምክንያት ቅድመ ዝግጅትም አልነበረንም በጣም
1: አሁን ሳ ያለው አሁን ጠቅላይ ሚኒስትሩ ምደባ ሳቸው የሊኩድ ፓርቲ ሊቀመንበር መሪ ስለሆኑ ስለ ያላቸው ስልጣን 8 እጩ የክነሴት አባላት የመመደብ ይችላሉ ተብሏልና እንዴት ነው ከ8ቱ መካከል አንቺን ይመድቡ ይሆን?
3: ጥሩ ጥያቄ ነው የመጣው። አንዱ ትልቁ ለዚህ ምርጫ ባንድ በኩል ጥሩ ነው ጠቅላይ ሚኒስትሩ ተጨማሪ ሰው መሰጣታቸው 8 ቦታ። ግን 8 ሰዎች በሚገቡበት ሰዓት በመርጫ እንኳን ተወዳድረው ደና ቦታ ቢያገኙም እነዚህ ሰዎች ሲገቡ በውድድር ያሉ ሰዎች ወደ ኋላ ይገፋሉ እና የመግባት እድሉ በጣም ዝቅተኛ ነው። ስለዚህ እኔ ምንድነው ያልኩት የኑሳኔው ሰርኩተኝ አንድ ወር በሙሉ ነው የፈጀብኝ። በርካታ ሰዎች አሉ፣ አዛውንቶች፣ ቀሳውስቶች፣ ወንዶች፣ ሴቶች፣ ጎልማሶች። በእውነት በዚህ ፖለቲካን እንቅስቃሴ አንድም ያልተለዩ ሰዎች አሉ። በብዙ ነገሮች አብረን እንመካከር። እኔ ጸጋ ክነሴት የሄድኩትኝ እንደማንኛውም እንደፈረንጆቹ አይደለም። እኔ ህብረተሰቡን ብየ ነው የሄድኩት፣ ህብረተሰቡ ወክዬ ነው። ስለዚህ ከህብረተሰቡ ጋር ተመካክረን የደረስንበት ውሳኔ ነው። ያ ማለት እኔ ከ42 አንስቶ ከተናገርኩ አንስቶ የክነሴት አባል አይደለሁም። አይደለም የክነሴት አባል ነኝ፣ ፖለቲከኛም ነኝ። በፖለቲካ መቀጥላለሁ። የሚሆነው ለወደፊቱ እናያለን።
0: አሁን ኢሻያው ለጠየቀው ቃል የተገባ ነገር አለ ወይ? ሽሪዮን በሚባለው ለመሰጠት ወይስ እድሉ የለም?
3: ተመልከት፣ እድሉ የለም ማለት አትችልም። በፖለቲካ ሁሉም ነገር የተጨበጠ አይደለም። ፖለቲካ ውሃ ነው። ውሃ መጨበጥ አትችልም። ዛሬ ይሞቃል ነገ ይቀዘቅዛል ይፈሳል፣ አታውቀውም። የሚሆነውን አይታወቅም። አሁን ባለው ተጨባጭ ሁኔታ ግን መወዳደሩ ፋይዳ የለውም። ያው መወዳደሩ ፋይዳ ስለሌለው ለዛ ነው ከውድድሩ መውጣቴን አርብለት በይፋ ያስታወቁት። ያው እንደሰማችሁት በመላ እስራኤል መገናኛ ዘዴዎች በጣም ነው የደነገጡት የገረማቸው። የክነሴት አባል ምርጫው 2 ቀን ሲቀር መልቀቅ፣
0: ሌሎችም የለቀቁ አሉ እንዳንቺ አይደል?
3: እነሱ ቀደም ብሎ ነው ከኔ በፊት የለቀቁ ያሳወቁት ከኔ በፊት ነው።
1: አሁን ማህበረሰባችን እጩ ተወዳዳሪዎች ብዛት ያላቸው በሰለኝ።
3: ተመልከት፣ በዲሞክራሲ ሀገር ሰውን አትሳተፍ ማለት አትችልም። መሳተፍ በፖለቲካ መብቱ ነው። ግን በሚሳተፍበት ሰዓት እኔ እድል አለኝ ወይ የመመረጥ ብሎ ማሰብም ያስፈልጋል። አየው የመመረጥ እድል አለመኖርክን ማወቅ አለብህ ወይም ማወቅ አለብህ። እኔ ባልመረጥ ከሆነ የሌላውን እድል ለምን አበላሻለሁ ብሎ ማሰብም ያስፈልጋል። እና በአሁኑ ሰዓት የምናየው የፖለቲካ ተሳትፎ ጥሩ እያለ በብዛት መምጣቱ ያዳክማል። ለምንድን ነው ብትሉ፣ እያንዳንዱ የፖለቲካ ፓርቲ ምንድን ነው የሚያየው? ኦኬ፣ ከዚህ ኢትዮጵያ አለ፣ ከዚህ ኢትዮጵያ አለ፣ ከዚህ ስንት ኢትዮጵያውያኖች የመምረጥ መብት አላቸው? ያም ሆኖ በየቦታው ከተበታተነ ስንት ድምፅ ያመጡልኛል? ስለዚህ ጥሩ ቦታ ማይሰጥ።
2: ጸጋ ለነገሩ ሁሉን ተናግረሻል። አዲስም ጠይቀው ጥያቄ ባይኖርም የመግባት እድልሽ ምን ያህል ፐርሰንት ነው? አሁን ወደ ክነሴቱ እንዳልሽው ባንድም በሌላ መንገድ በፕራይመሪስ ካልሆነ ሽሪዮን እንኳን ቢሰጥ የአዲስ ሴት ቦታ ባለሳሳት በሊኩድ መዝገብ መሰረት በረሽማ 34ኛ ይመስለኛል። ሻህዳሻ አንቺ ምናልባት እዛ ላይ ልትቀመጭ ትች ይሆናል። እንደው ከዛ በፊት ቅርብ ቦታ ይሰጥ ሽሪዮን በሽሪዮን እንደው ከሰጡ ጠቅላይ ሚኒስትሩ
3: በመጀመሪያ ደረጃ ሻህዳሻ በሚለው መወዳደር አልችልም። እኔ የክነሴት አባል ነኝ። የክነሴት አባል ያልነበሩ ነው መወዳደር የሚችሉት። እኔ እዛ ውስጥ የለሁበትም። በአዲስ ገቢዎችም አልወዳደርም። የክነሴት አባል የሆነ ሰው አይወዳደርም በእንደዚህ አይነት ቦታዎች ላይ። መወዳደር የማይችልበት መመዘኛ ነጥብ አለው ወይም ደግሞ መመዘኛ ነጥብ ቢለወጥም ለመወዳደር ያለው ሁኔታ አዲስ የሚገቡ ሰዎችና የነበረ ሰው እኩል አይደለም። ያም ሆነ ወደ እኔ ጉዳይ ልምጣና በሴቶቹ ማልወዳደርም በአዲስ ገቢ ማልወዳደርም መወዳደር ያለብኝ በአገር አቀፍ ደረጃ ነው። ያ ሲባል በፕራይመሪስ በርካታ ድምጽ ያስፈልጋል። ሌላው የሚገርማችሁ ተወዳደሩ በጣም ብዙ ህዝብ ነው። አሁን በእኛ በአገር አቀፍ ብቻ የምንወዳደረው ሰዎች 40 ደርሰናል። 41 ነበር እንግዲህ እኔ ስለቅ 40 ይሆናል። 40 ነው። በሴቶቹ ወደ 13 አሉ፣ በአዲስ ገቢዎች አሉ፣ ሌላችም አሉ። ይሄ ሁሉ ሆኖ ግን የሚመረጠው መምረጥ የምትችለው ሄዳ አባል የሆነ ሰው 12 ሰው ብቻ ነው መምረጥ የሚችለው።
0: አሰማ እንግዲህ ነገ ለዛን ውድድሩ አሁን ያንቺ በዚህ ሻያው ወርቅነሽን
3: ለይቀፋ እንዲሰጥላ ፍረጋ ለህብረተሰቡ እንዲረዱ ፈልጋለሁ። ውድድሩ ብቻ ሳይሆን አሁን አንተ የሊኩድ አባል ብትሆን ነገ ሄደ በመትመርጥበት ሰዓት ከዛ ሁሉ ስም ዝርዝር 12 ሰው ብቻ መምረጥ የምትችለው ከዛ በላይ አትችልም።
0: ጥሩ የሽሪዮኑ እድል አለ እንደው ለመጪው ክነሴት እና የሽዮን ወይስ በሌላ ዘርፍ ነው ወይስ ቀደም
3: እንደቀደም እንደገለጽኩልህ በፖለቲካ ካሁን ይሄ ነው ብዬ መናገር አልችልም። ሁሉ ነገር በጊዜው በሚደርስበት ሰዓት አስተውቃለሁ። ዋናው ወገኔን በዚህ አጋጣሚ ማመሰግነው በርካታ ወገኖቼ ለኔ ብለው ለኔ ድጋፍ ብለው በሊኩድ አባል የሆኑ በርካታ ሰዎች አሉ። ምስጋናዬ በጣም ከፍ ያለ ነው። እግዚአብሔር ያክብርልኝ። ከዚህ በተጨማሪም እንዲያይ ነው ወገን አንድ ላይ ሆነ ስትሰራ ድል ታገኛለህ። አሁንም እንደዚህ በሊኩድ ብዙ አባል ቢኖር ኖሮ ብዙ ሰው ማስገባት ይቻል ነበር። በሌላ በኩል ደግሞ ባንድ የፖለቲካ ፓርቲ ውስጥ በርካታ ሰው በሚወዳደርበት ሰዓት ምንም ባይጋጭም በሚመለከተው ህዝብ በኩል ምን ያህል ድምጽ ያመጡልኛል ድምጽ ይበታተናል የሚለው ሁኔታ ጎልቶ ይታያል። በተለይ ባሁንኛው ምርጫ የታችሁ ከሆነ በሁሉም የፖለቲካ ፓርቲ ማለት ይቻላል የኛ ሰው ያልገባበት የለም። ስለዚህ ከቁጥራችን ማነስ ጋር ሲታይ ያ ሲበታተን ጥሩ አይሆንም ብዬ ገምታለሁ። ወደ እኔ እንደገና ልመልሳችሁና
0: ባጭሩ እንግዲህ
3: እኔ ወሰርኩት ውሳኔ ይቅርታ እንዴ ጋብዛችሁኛል አይደል ለህብረተሰቡ ማስረዳት አለብኝ። ምንድነው በእኔ የምለው በእኔ ወሰርኩት ውሳኔ በቂ ድምጽ ከሌለ መግባት የማይቻል ከሆነ በዚህ ድምጽ ብዙ ማግኘት የማይቻል ከሆነ ጊዜ አለ። ፖለቲካ ወጣው አይደለም ወይም ደግሞ አሁን ነገ ጧት ይዘጋል አይደለም። የማይሆን ከሆነ መግባቱ ተገቢ እንዳልሆነ ያማከሩኝንም ወገኖቼ የተነጋገርናቸው በሙሉ አንድ ወር በሙሉ ብዙ ውይይት ነው ያካሄድ ነው። ለነዚህም ምስጋናዬ በጣም ከፍ ያለ ነው። በአጠቃላይ ያለው ሁኔታ እንግዲህ አንዳንዴ በፖለቲካ ጨዋታ ስትጫወት አንዳንዴ ዝም ብለህ መጫወት ብቻ አይደለም አንዳንድ ጊዜም ነገሮችን ማጤን ያስፈልጋል ያዋጣል አያዋጣም የሚለውንም መገምገም ተገቢ ነው። ለዚህ ነው እንጂ እኔ አንዳንዶቹ ፖለቲካ ወጣለች ጸጋ አንዳንዶቹም እንደውም ሬዲዮ ልትመለስ ነው ብለውኛል እና ይሄም አለ ከተመለስኩባችሁ ቦታ እንደጣላችሁ
0: መልካም
2: እድል ለማንኛውም
3: በጣም ጥሩ እንግዲህ ይሄን ይመስላልኝ ያለው ሁኔታ። ወገኔን በጣም ነው ማመሰግነው። ወገኔ ለወደፊቱም ማገልገልን እቀጥላለሁ። ካሁን በፊት የሰራኋቸው ስራ በሶስት አመት ተኩል ውስጥ ሁላችሁ የምታውቁት ነው። የአደባባይ ምስጢር ነው ሁሉም የሚያዩ ነው። እንግዲህ በደስተኛ ነኝ ወገኔን በማገልገሌ። እስካሁን ድረስ በሰጠሁት አገልግሎት በጣም ኮርቼ በጣም ተደስቻለሁ።
1: ለወደፊቱ
3: ወይ በፖለቲካ ምን አልከኝ ሻየው
1: ብዙ ስራ ሰርተሻለሁ በዚህ በሶስት አመት ተኩል
3: ለወደፊቱም በሁሉ መድረክም ቢሆን በፖለቲካ ብቻ ሳይሆን በማንኛውም በኩልም ቢሆን አገልግሎት ከመስጠት ወደ ኋላ አላልልም። የፖለቲካ ሁኔታ ደግሞ አላበቃም ገና ነው።
0: አመሰግናለን። መልካም ቀን።
3: አመሰግናለሁ። ጤና ይስጥልኝ።
0: ቻው።
2: ሌላ አድማጭ መስመር ላይ ያለ ሄሎ ጤና ይስጥልን።
4: ጤና ይስጥልን። እንደምን አላችሁ? የሬዲዮን አዳማጮቻችንም አሰራጮቻችንም ሁላችሁንም በአጠቃላይ እንደምን አላችሁ?
2: ድምፁ ትንሽ ያስተጋባል። ማንን በል? ጎንደሪት ነው? ጎንደሪት
4: ጎንደሪት ነው።
2: ጤና ይስጥልን ጎንደሪት። ድምፁ ትንሽ ራምኮሊ ሆኖ ያለሽበት ቦታ አይታወቅም፣ ያስተጋባል።
4: እሺ፣ ሰላም ነው? እንዴት ናችሁ?
2: አሁን በደንብ ሰማንሻለን። በምን ሀሳብ ነው ዛሬ?
4: እኔ እንግዲህ ሀሳብ አይጠፋም፣ ግን የመጀመሪያው ሃይማኖት ትሆናለች። የእስራኤል መንግስት የእስራኤል ሸባህ እንኳን የሰው ልጅ አየር መንገድ ላይ ወርዶ ውሻው ቢጠፋበት ውሻ ካልተገኘ ቀስቀስ አለልን ብል ውሻ ፈልጎ አግኝቷል። አሁን ሳምንት ባልሞላ ውስጥ ራሷ በራሷ በፍላጎቷ በወጣሽ በጠፋሽ ሴትዮ ይህ ሁላ ፖሊስ ይህ ሁላ አገር ተራውጦ ተፈልጋ ተገኘች። ይቺ ህፃን ግን የከተማው ከንቲባ ምርጫ ወረቀት እያካፈለች ከጓደኞቿ ጋር እየተሯሯጠች ከቢና ማስር ጠፍታ እስካሁን ድረስ ድጭ ርጭ ነው ዝም ያሉበት ምክንያት ምንድን ነው? ያማል። ባለፈው አንድ ህፃን ጠፋ። ሁለት ቀን ሞልቷል ተቀምጠን በቷ 24 ሰዓት ውስጥ ተገኘ። መገኘቱ ደስ አለለን።
2: ኮጋን አሽቀሎና።
4: አዎ መገኘቱ ለሁላችንም ወላድ ለሆነ ሁላችንም ደስ ብሎናል። ግን ለምን የኛ አይቱ ለምን የኛዎቹ ለምን ለምን እናታልቅሰልሽ 3 አመት በሞላ ጎንደር
2: ላይ ቀበረሽ። አሁን ያሳ በተለይ እነዚህ ሰዎች ከተገኙ በኋላ በጣም በተለያየ መገናኛው ታረም እንግዲህ ዘመኑ በፈጠረው አዳዲስ መተግበሪያ ሁሉም ማህበረሰብ ነጭም የኢትዮጵያ ቤተ እስራኤላውያንም ሁሉም ያነሳው ነው ለምን ሚለው ጥያቄ። ግን በእኛ በኩል አሁን በእኛ እዚህ እስራኤል ሀገር የሚገኘው የኢትዮጵያ ቤተ እስራኤላውያን ሃይማኖትን በሚመለከት የተቃውሞ ሰልፍ ሲኖር የተለያየ ነገር ሲኖር ቤተሰቦች ሲያካሂዱ ኑ ጎናችን ቆሙ አግዙን ሲሉ ህዝቡ ምን ያህል አፍጋና ወጥቶ የተቃውሞ ሰልፍ አድርጎ እየጠየቀ ነው ትያለሽ? እውነት ህዝቡን በአንድ ድምጽ ያሞናል እንዴት ሊሆን ይችላል ብሎ እየጠየቀ ነው ልጅ ታስቢያለሽ? እኛስ እየተረዳዳን ነው?
4: ወርቅነሽዬ የኛ ሰው ማለት ነው ከራሴ ጀምሮ እኔ ማንንም ሰው በመደደው አይደለም ከራሴ ጀምሮ ማለት ነው። በእርግጥ ራሴ ምክንያት አለኝ ግን ይህ ምክንያት ላይሆንም ይችላል። አንድ ቀን ሞተ ሲባል ጨርቃን ጠልጥሎ መሄድ እንጂ ለእንደዚህ አይነቱ ነገር ሲወጣ ወይም ሰው ታምሜ እርዱኝ ብሎ እርዳታ ሲጠይቅ ወይም ደግሞ እንደዚህ አይነት አጋጣሚ ያጋጠመን እባካችሁ እርዱን ሲባል የሚወጣ የለም። አሁን ባለፈው የኢማኑ ወላጆች በዚህ ሬዲዮን ሲናገሩ ሰምቻለሁ። ፍርድ ቤት አለ ኑ እባካችሁ አብራችሁን ቁሙ ሲሉ ሰምቻለሁ። ግን በአጋጣሚ የዛን ቀን ስለዚህ ከምሰራበት ቦታ ሌላ ሰው ስላልነበረ የግራ የቀኙን ጠርፌሽ ስለያዝኩ አልቅሸን የቀረሁ እና በዚህ አይነት እኛ በእውነት ነው የምልሽ የእኛ ሀበሻዎች በዚህ አይነት በኩል እኔ እንጃ አይመስለኝም።
0: ትብብር የለንም ነው
4: በዚህ አይነት በእንደዚህ አይነቱ ሞተ ሲባል እንሄዳለን። ሞተ ሲባል ደመራ አለ ሲባል መርዶ አለ ሲባል ይሄዳል ተባበራ ጨርቁን እያንጠለጠለ። ግን ሳይሞቱ ድረሱልን ሲሉ ምን ሆነን ነው የማንደርሰው? በህይወት እያሉ ለምንድን ነው አንድ ቀን ከተማቱን ጥልቅልቅ ማናደርጋት? ሴት ወንድ ህፃን ወጣት ሳይሆን
2: አዎ በሬዲዮ ከመናገር

0: ሰው ሲገዛ ደፍተራቸው ሲሰበሰብ ይችናል ቦታዋን ልብሷን ጫማውን ይያጅሽ እንዴት ነው የምትሆነው? እንዴት ነው የምትሆነው? እና ለዚህ ትብብር ያስፈልጋል። ሁላችን እጅና ጓንት ሆነን ይቺ ልጅ አንድ ነገር መፈጠር አለበት። የለችም ብሎ እኮ ተስፋ መቁረጥ እንባውን አፍሶ ማድረቅ እኮ ተስፋ ነው። ግን ይቺ ልጅ ይህን ነው አንተ ባለች ዝምላ መሬት ውጧታል። ከእግዚአብሔር እስራኤል አምላክ ፈጣሪ አምላክ በህይወቷ ያገናኛቸው ነው የምለው። ሁልጊዜም ከቤቴ ሁኜ ይችን ጸሎት ራሱ አርባር መብራት ሳበራ ለእሷን ስም ጠርቼ ነው መብራት የማበራው። እግዚአብሔር ይስማ ጸሎታችን ይቀበልልን። ከዛ ባሻገር ይኸው አሁን እንግዲህ የትምህርት ጊዜያት እየተቃረበ ነው። ትምህርት ቤት የሚከፈትበት ሰዓት እየቀረበ ነው። ባለፈው መምህር መሰለኝ ሲናገር የሰማሁት ያው በቤት ሰፈር ውስጥ ደብተር መጽሐፍ በውድ ከመግዛት ከቤት ሰፈሩ በ200-300 ብር መረከብ ይቻላል እያለ ሲናገር ሰምቻለሁ።
1: መዋስ ይቻላል?
0: አዎ መዋስ ይቻላል። በእኔ ልጆች ጊዜ አልነበረም። ይሄ
2: ትልቆች ናቸው ማለት ነው። ይሄ ነገር በእርግጥ ይሰራበታል እኮ ከአመታት በፊት ጀምሮ የሚሰራበት አሰራር ነው።
0: አሁን የኔዎቹ ለጥቀው ትላልቆች ናቸው። የመጨረሻው 26 ዓመት ነው። እግዚአብሔር ይመስገን። በምሉይም ነው ምጭቅ የሚነሳልስ ያለ
2: ጥሩ በሰላም ይመለሳው።
0: አዎ ቸር ይመለሳው። እና ወላጆች ማለት ነው እሚቶችም ልንሆን እንችላለን። ግድ ወላጆች ብቻ አይደሉም እኛም የልጅ ልጅ ያለነ ሰዎች ለልጆቻችን ለመርዳት ለመተባበር አቅማችን በፈቀደልን የሆነ ነገር መርዳት ይሄ ከኛ የሚጠበቅ ነው። እግዚአብሔር ይመስገን ከዚህ ሀገር አፍርሰን ጥለን እንጂ ምን በለው አተንጃችን ልሰን የምንተኛበት ሀገር አይደለም። ስለዚህ ልጆቻችን የልጅ ልጆቻችን ተባብረን መልካም ነገር ተመልካም ደረጃ እንዲደርሱልን። አሁን ስለ ስፖርት ስታወሩ ሰምቻለሁ ሳረሳው የማላልፈው የኛ ልጆች ጥፋታቸው ግማታቸው እንጂ የሚወራ ጀግንነታቸው የማይወራ ለምን ይሄ በደንብ ሆኖ በትክሾሬት አይጻፍም? አንድ ነጭ ቢሆን እስካሁን ድረስ ሁሉ ነገር ይንጫጫ ነበር። ለምን? መጀመሪያ ለነዚህ ወጣቶች እንኳን ደስ አላችሁ ላለው እንኳን ደስ አለና ለኛ ለኢትዮጵያ ቤተ እስራኤል
1: እኛም ማድነቅ አለብን። እነሱ እንደውም አሁን ለምሳሌ ሲመለሱ መቀበል ይቻላል። አብዛኛውን ውጤት የሚያመጡት
0: ገና አልተመለሱም።
2: ገና ትናንት ነው ተካሄደ ትናንትም ነበር። አዎ
0: ትናንት። ለማንኛውም እንኳን ደስ አለን እንኳን ደስ አላቸው። በሰላም ለሀገራቸው መሬት ያውቃቸው። ይሄ እንደዚህ አይነት ነገር ሲኖር መነገር አለበት መሰማት አለበት። በእኔም አሁን ሶስተኛ ጊዜያቸው ነው እያላችሁ ነው።
1: በተከታታይ እንደዚህ በቡድን ሲያመጡ
2: ረጅም ዓመታት ነው የሚሳተፉ። በእርግጥ እስራኤልን ወክለው እንደው ግን ውጤቱ በተከታታይ ሲመጣ ነው እንጂ ረጅም ጊዜ እኮ ነው። የኢትዮጵያ ቤተ እስራኤል ለእስራኤል ኩራት ናቸው በዚህ ዘርፍ። እውነት ለመናገር በማራቶን
0: በደንብ እንጂ በውትድርናው ብታዩ ከቁጥራችን አንጻር እንደውም የሚሄዱት በከባዱ እንጂ ጂኦብሊክ ምናምን ሆኖ እኮ ልኩስኩስ ብለው አይቀሩም።
1: እና ማድነቅ እነዚህን ያስፈልጋል። አሁን የማሩ ተፈሪ ባለቤት ሰላማዊት ከወለደች በኋላ ነው ወደ ውድድር ተመልሳ 11ኛ መውጣት። ቀላል ነገር አይደለም። ጥሩ ደረጃ ነበር ዛሬ በሩጫው። እና ለማንኛውም ማበረታታት ሁላችን
2: አይሰጠውም።
0: እናመሰግናለን። እንኳን ደስ አላቸው። መነገር አለበት መደነቅ አለባቸው ሞራን መሰጠት አለባቸው። እኛ የኢትዮጵያ ቤተ እስራኤሎች ከኋላ ቀር ሀገር መታችሁ ኢትዮጵያ እንዴት ነበራችሁ እያሉ ከሚጠይቁን ከኢትዮጵያ መታችሁ እስራኤል ሀገር ምን አደረጋችሁ ይበሉን። ከኢትዮጵያ ወደ እስራኤል ሀገር
1: እኛ እናበረታታቸው። ስፖርት፣ ሙዚቃ ለልጆች በጣም ጥሩ
0: እናበረታታቸው። ሁለተኛ ደግሞ እኛ የኢትዮጵያ ቤተ እስራኤሎች ወደ ስርቻ ቅድስት ሀገር ስንመጣ ገንዘብ ፈልገን አይደለም የመጣ ነው።
1: እሺ
0: ገንዘብ አለ ብለን አይደለም የመጣ ነው።
1: እሺ እናመሰግናለን።
0: ወረድ ከአያት ከቅድሚያ 2500 ዘመን ከርሞ ኢየሩሳሌም ኮንሻና ሮሻሻና ሲመጣ ከርሞ ሮሻሻና ኢየሩሳሌም ቤተ መቅደሱ። በዚህ ነው ታንጸን ያደግ ነው።
1: ግልጽ ነው። ጎንደሪት መልካም ቀን።
0: አመሰግናለሁ። ጊዜያችን አልሻማባችሁ። ሃይማኖትን እግዚአብሔር ወደ ወላጆቿ ይመልስ። ያገሩ ሻባፍ እንኳን ይሷን ምድር ጭሮ ያወጣል። ይኸው ምድር ጭሮ ነው ይሷን ይችን ሴትዮ ያወጣ። አሁንም ይችን ልጅ ምድር ጭሮ ማውጣት አለባቸው።
1: እሺ
0: እኛም አንድ ነው። እናመሰግናለሁ።
1: እናመሰግናለን። ቀጣይ አድማጭ አለን። አለው።
3: ሄሎ። ጤና ይስጥልኝ።
1: ጤና ይስጥልኝ።
3: ታምር ሰው ከሃይፋ።
1: ታምር እንደምን አለሽ?
3: እግዚአብሔር ይመስገን። እንዴት ናችሁ? ለእናንተ

0: ለአድማጮችም እንዴት ዋላችሁ? እንዴት አረፈዳችሁ? መልካም ሳምንት ከወዲሁ።
1: መልካም ሳምንት ብለናል። እስኪ አጠራርገሽ ሀሳብሽን አካፊን።
0: ኦኬ፣ አጠራርጌ ማለት ነው። ያው በእርግጥ ከፊታችን የነበረችው እናታችን ማለት ነው በእርግጥ ተናግረዋለች። በአጋጣሚ ደግሞ በዛ ሀሳብ ነበረ እኔም የደወልኩት ማለት ነው ወደ እናንተ። በሃይማኖት ነበረ፣ በህፃን ሃይማኖት ማለት ነው። ያው ትንሽ ሁላችንንም ግራ ያጋባና ወላጆችን ብቻ ሳይሆን ማለት ነው ማህበረሰባችን በሙሉ ህዝበ እስራኤልን በሙሉ ማለት ነው ግራ ያጋባ ነገር ነው። ምክንያቱም እንግዲህ 2 ዓመት ከምናምን እንግዲህ እንደዚህ ሁና የ9 ዓመት ህፃን ጠፍታ እንደዚህ ያልተገኘችው ማለት ነው በሳምንት ውስጥ እንደዚህ አይነት ትንግር ተሰርቶ ማለት ነው መገኘታቸው መገኘታቸው ደስ ብሎን ሳለ፣ ነገር ግን ለምንድን ነው ከሃይማኖት ላይ ለምንድን ነው ያልሰራው ብሎ ማለት ነው ግራ በጣም ግራ ተጋብቶኛል። በሚገርማቸው ሁኔታ ማለት ነው እና እንዴት ከሷ ላይ እንዴት ነው እንደዚህ ያልሰራው? ውጭ ሀገር ላይ ያሉ ሰዎች ግን ውጭ ሀገር ላይ ጠፍተው ግን እንደዚህ በሳምንት ውስጥ የተገኙ ሰዎች እንዴት ነው ሃይማኖት ከሀገር ውስጥ ላይ ጠፍታ እንደዚህ ዝም የተባለበት ምክንያት እና ያልተገኘችበት ምክንያት ለምንድን ነው ብሎ ለሁላችንም ጥያቄ ነው። ስለዚህ እውነት ለመናገር ምን ነው ፍላጎቱ ኪሉ አላል የሚፈልጉበት መሳሪያ የሚጠቀሙበት መሳሪያ ለእኛ ማህበረሰብ መጠቀሙ አይቻልም ማለት ነው? ፖሊሶች ይህን ያክል ፖሊስ ማለት ነው ለነኚህ ሰዎች ይህን ያክል ፖሊስ ተሰማርቶ የፈለገውን ማለት ነው ለሃይማኖት አይሰራም ማለት ነው? ለእኛ ለኢትዮጵያውያን አይሰራም ማለት ነው? እና ይህ ትንሽ ጥያቄ ስለሆነብኝና በጣም ስላንገበገበኝ ነው ማለት እናት ኖራ መከራዋን እያየች እያለቀሰች፣ ቤተሰብ እያለቀሰ፣ አባት፣ እህት፣ ወንድም የት ነው ያለችው እየተባለ እስካሁን ድረስ እንግዲህ 2 ዓመት ተኩል በላይ እንዲሁና የጠፋችው ህፃን ማለት ነው ያለመገኘቷ ምክንያት ምንድን ነው? እንዴት የት ገባች? ውጭ ሀገር ያሉ ሰዎች እንግዲህ ውጭ ሀገር የጠፉ ሰዎች እንግዲህ እንደዚህ በተገኙ እሷ እንዴት ነው እንደዚህ እንትን ያልተገኘችበት ምክንያት ምንድን ነው? እኔ በጣም እውነቴን ነው የምልህ፣ እኔ የምጠይቀው ሰው ባገኘ ራሱ ማለት ነው በግሌ መጠየቅ እፈልግ ነበረ። እውነት ለመናገር ማለት ነው ምን ነው ለኛ ለኢትዮጵያውያን ሲሆን አይሰራም?
1: ሁሉ ጥያቄ እንግዲህ አሁን አብዛኛው ቤተሰቦችም እየጠየቁ ያሉት ይህ ነው። ለምንድን ነው ለሃይማኖትስ የሚል እንደውም ወላጆችን ልናስገባ ነበረ። ያላቸውን ስሜት እንዲያጋሩን አልመቻለ። በምሽቱ ቢሆን እናናግራቸዋለን እና የብዙ ሰዎች ጥያቄ ነው። ባለፈው ሳምንት ሸባክ ድርጅት በቴላቪቭ በሚገኘው መስሪያ ቤት ፊት ለፊት ሰላማዊ ሰልፍ ነበረ እና ብዙ ጥያቄዎች አሉ። ምናልባት ለወደፊት ይህ ሁኔታውን ግንዛቤ ውስጥ አስገብተው ፍለጋ የሚያካሄዱበት ሁኔታ ሊኖር ይችላል።
0: ሰጠኝ እውነት ለመናገር በጣም እንደ እናት ሁነን ሁላችንም እንደ እናት ሁነን እንደ አባት እንደ ወላጅ ሁነን እንደ ቤተሰብ ሁነን ራሱ ብናስበውና ብናየው ማለት ነው በጣም የሚያምና በጣም የሚያሳዝን ሁኔታ ነው፣ የሚያስገርምም ሁኔታ ነው። እንዴት እንደዚህ ሊሆን ይችላል? ለምሳሌ ከአሁን በፊት ብዙ ጦርነቶች ሲካሄዱ አይተን እናውቃለን። ለምሳሌ ካሉበት ቦታ ላይ መርምሮ አውጥቶ እንደ መግደል አይነት መሪዎችን፣ ቀልደኛ የሆኑ አሸባሪዎችን እነኝ ነገሮችን አይተናል። ከዚህ በመቀጠል ደግሞ ይሄ የአሁኑ ደግሞ በጣም የሚንትን የሚል ነው ማለት እኔ እንጃ። መገኘታቸው ደስ ብሎኝ እያለ ደስ ብሎናል፣ ሁላችንም ደስ ብሎናል። ነገር ግን ተሷ ላይ ለምን አልሰራም? ለምን እንደዚህ ህፃን ልጅ እንደዚህ ሁና እንትን ብላ እንዴት እንደዚህ ሊሆን ቻለ? እውነት ለመናገር በጣም አሞኛል። በጣም የሚያሳዝን ሁኔታ ነው እና እውነት ለመናገርችን ለመናገር ነው እንትን ያልኩት። ያው ከፊታችን እናታችንም ተናግረዋለች ማለት ነው፣ በደንብ ተናግረዋለች። እውነት ጥሩ አድርገው ቢሰሩና ወይም ደግሞ መጠየቅ ያለብንን ሰዎች መጠየቅ የምንችለው ሰዎች ብናገኝ ራሱ በጣም ደስ ይልን ነበረ። ማለት እናት እያለቀሰች እናት የሆነት አሁን 8ኛ ወር ላይ ነው የምንገኘው፣ እረፍት ላይ ነው የምንገኘው። ልጅቱም 9ኛ ወር 1 ቀን መጀመር አለባት ትምህርት ቤት። ያንን ነገር ስታይ እንግዲህ ምንድን ነው የምትለው? ትምህርት ቤት ሁሎች ልጆች በሙሉ ሲመለሱ እሷ አትመለስም። ስለዚህ እንዴት እንደዚህ ይሄን አይነት ረቂቅ ነገር እያለ ፈልገው ውጭ ሀገር የጠፉት ሰዎችን ራሱ ማለት ነው ፈልገው ማግኘትን እየቻሉ እንዴት እስራኤል ሀገር ውስጥ የጠፋችን ህፃን ማግኘት አቃታቸው? እንዴት ማግኘት አቃታቸው? የተሻላችሁን አቅምስ እንዴት አልሞከሩም? እንዴት እኔ በጣም ግራ ተጋብቻለሁኝ። ጊዜያችሁን በጣም ወሰድኩባችሁ ማለት ያው በጣም ይቅርታ ስሜታ ሆኜ ነው እየተናገርኩ ያለሁት። ምክንያቱም ለምንድን ነው በተለያዩ ማህበረሰቦች ማለት ነው
1: መድሽን እንግዲህ ህዝቡ የሚጋራው መስሎ ነው የሚታየን። እንግዲህ በራሳቸው ፍቃድ የሆነ ቦታ ላይ ለመደበቅ የፈለጉ ሰዎችን ለማግኘት ይህን ያክል ኃይል ሲሰማራ ለምንድን ነው የሚለው የሁሉም ስሜት ነው እና ቀላል ነገር አይደለም።
0: በጣም ቀላል አይደለም። ለእኔ እውነት ለመናገር ማለት ጠዋት አንስቼ ነበረ በአጋጣሚ ሞጤ ሻባት ነበረ እንትን የሰማሁት ሻባት ከወጣ በኋላ ማለት ነው። ከዛ አንስቼ ማለት ነው በጣም በጣም በጣም በጣም የሚያሳዝን እና እንዴት እኛ እንትኑ አይደለንም እንዴ? እኛ እኮ በይሁዲነታችን እንጂ የመጣነ ዝም ብለን ወይም ደግሞ ታፍሰን የመጣነ ነገር አይደለንም። ለምሳሌ እናታችን እንዳለችው ማለት ነው በእንትኑም በውትድርናውም ቢሆን በእያንዳንዱ በዶክትርና በሁሉም እናገለግላለን አይደለ? ያገለግላል። ሁሉ ልጆቻችን ያገለግላሉ በዚህ እና ለምን እንዴት እች እኮ ለምሳሌ አድጋንትን ብትል ማለት ነው የምታገለግል ልጅ እኮ ናት። በምትችለው አቅም እኮ ተምራ አገሯን የምትመራ ሰው የምትናትኝ አገሯን የምታገለግል ሰው ናት። ለምሳሌ ጣማን ቢሆን የምታገለግል ልጅ ነች። ለምን በመት እንዴት? እኔ በጣም እውነት እኔ እንጃ ብቻ ትንሽ የሚያሳዝን እና የሚገርም ሁኔታ ነው ሆኖ ያለ። ግን ፈጣሪ ማለት እንደ ሰው ሳይሆን ማለት ነው ፈጣሪ ያግዘን ነው የምለው እኔም ማለት ነው። እና ከልብ አመሰግናለሁ። መልካም ቀን ይሁንላችሁ።
2: እሺ፣ ምን ታምር፣ እናመሰግናለን። መልካም ቀን።
1: መልካም ቀን። እንግዲህ ያለው ሁኔታ ቀላል ነገር አይደለም። ለማንኛውም ሃይማኖት ተገንታ ቤተሰቦች ሰላም ናቸው። በጣም አንዳንድ ጊዜ እዛ ከቦታ ቦታ ሲዘዋወሩ አንዱንም ሲጠይቁ በጣም የሚያሳዝን ነው። የምትገኝ ያደርጋት እንግዲህ የህዝቡ ስሜትም ተመሳሳይ ነው። ያን ያክል ቢያንስ ለምን አልተሞከረም የሚለው ስሜት መሰለኝ እንደዚህ ህብረተሰቡ እንትን ያለው ምን ታምርም ያነሳችው።
2: አዎ፣ ብዙ ጥያቄ ያስነሳል። ሃይማኖት ህጻን ልጅ ናት። ክፉ ደግም የምታውቅበት እድሜ ላይ አይደለችም። እንደ ማንኛውም የእስራኤል ልጅ ደህንነቷ እንዲጠበቅ እንግዲህ ሀገሪቱ መንግስት ሊያስብላት ሊጨነቅላት ይገባ ነበርና ድንገት ወጥታ መዳረሻው አልታወቀም ተብሎ ከሁለት ዓመት በላይ ከባድ ነው። ለምን ብዙ ጥያቄ ያስነሳል። አዎ፣ እንደ ማንኛውም ልጅ ወደ ትምህርት ቤት መመለስ አለባት፣ ወደ ቤተሰቦቿ መመለስ አለባት። እንደው መዳረሻው እንኳን ሳይታወቅ ቁርጡ ያልታወቀ ነገር ይሄን ሁና ነው የሚል መረጃ ፖሊስ ሻባክ ሌላ እንግዲህ ከዛ በላይ ያለም ከፍተኛ የእስራኤል መረጃ ድርጅት አለማወቁ ከሁለት ዓመት በላይ ባለፈው ዲሴምበር ታህሳስ ወር ላይ መሰለኝ ወደ ሻባክ እንዲተላለፍ ምርመራው ተብሎ ተወስኖ፣ ግን እስካሁን ምንም አዲስ ነገር የለም የተነገረ እና እንግዲህ ጥያቄውን ሁሉም ያነሳዋል። ምላሽ የሚሰጠው አካል ነው እንጂ አሁን በቲክቶክም ሆነ በሌላ እንግዲህ በአዳዲስ ዘመኑ በፈጠራቸው መገናኛ አውታሮች ሶሻል ሚዲያ ብዙ ሰዎች እያነሱት ነው። እንዴት ሃይማኖት አትገኝም በአንድ ሳምንት ውስጥ በዓለም ላይ የእስራኤል ፖሊሲ እንዲህ አይነት ተአምር ሲሰራ፣ እዚህ ሀገር ውስጥ ግን እንዴት ነው ያልተገኘችበት ምክንያት? ጥያቄው እየተነሳ ነው። እንግዲህ ምላሽ የሚሰጠው አካል ምላሹን ያስብበታል ብለን ተስፋ እናደርጋለን።
1: ህብረተሰቡ እንግዲህ የሚጠይቀው ነው፣ ቤተሰቦች የሚናገሩት ነው። እናመሰግናለን። እንግዲህ ያለው ሁኔታ ለአድማጮቻችን ይቅርታ ከጊዜ አንጻር፣ ለቴክኒክ ባለሙያችን ናቲ ብላንኬት፣ እንዲሁም ለአጠናካሪዋ አናስፈራውና ለባልደረባችን ሻየው ደጉ እናመሰግናለን። ምሽት 7 ሰዓት ላይ ደግሞ እንገናኛለን። በደህና ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ አውሮፓውያን ዘመን አቆጣጠር የኦምርሾን ጊሜል በኤሉል ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦገስት 16 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ነሐሴ 10 ቀን 2018 ዓ.ም ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የፕሮግራሙ አጠናካሪ ሃና ስፈሮናት፣ የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ያገርህን ወቅ ፕሮግራም ይቀርባል። ከአድማጮች ጋር በተለያየ ርዕሰ ጉዳይ ቃለ መጠይቅ እናደርጋለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። መከላከያ ሰራዊቱ በጋዛ ሰርጥ በሃን ዩኒስና በኖሲራት አካባቢ ባደረሰው የአየር ጥቃት ሁለት አሸባሪዎችን መደምሰሱን አስታወቀ። በእንግሊዝ በበርሚንግሃም እየተካሄደ ባለው የአውሮፓ ሻምፒዮን ላይ የሚሳተፈው የእስራኤል ማራቶን ልዑክ በጋራ የቡድን ሩጫ የወርቅ ሜዳሊያ አሸነፈ። የመከላከያ ሚኒስትር እስራኤል ካዝ ከሆንዱራስ አቻቸው ጋር በሁለቱ ሀገራት መካከል የጋራ ደህንነት ስምምነት ተፈራረሙ ተባለ። የፈረንሳይ መንግስት በሀገሪቱ በአንድ የበረዶ ሸርተቴ በሚካሄድበት የተከሰተን ጸረ ይሁዳውያን ጥላቻ ንግግር ምርመራ እንዲካሄድበት ትዕዛዝ አስተላለፈ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። መከላከያ ሰራዊቱ በጋዛ ሰርጥ በሃን ዩኒስና በኖሲራት አካባቢ ባደረሰው የአየር ጥቃት ሁለት አሸባሪዎችን መደምሰሱን አስታወቀ። የተደመሰሱት አሸባሪዎች የሐማስና የእስላም ጅሃድ አባላት ሲሆኑ አሸባሪዎች የሽብር ሴራዎችን በማቀናበር ላይ ስለነበሩ ስጋቱን ለማስወገድ ሲባል እርምጃ የተወሰደባቸው መሆኑን የመከላከያ ሰራዊቱ ቃል አቀባይ አስታውቋል። የመከላከያ ሚኒስትር እስራኤል ካዝ ከሆንዱራስ አቻቸው ጋር በሁለቱ ሀገራት መካከል የጋራ ደህንነት ስምምነት ተፈራረሙ ተባለ። ስምምነቱ የተፈረመው የሆንዱራስ የደህንነት ጉዳይ ልዑክ ቡድን በእስራኤል የስራ ጉብኝት ባካሄደበት ጊዜ ሲሆን በጉብኝቱ ጊዜ የሁለቱ ሀገራት ተወካዮች ባደረጉት ውይይት የሆንዱራስ ልዑክ ከእስራኤልን ስለሚያጋጥማት የደህንነት መሰናክልና ዘመቻዎች ማብራሪያ የተሰጠው መሆኑን ከደረሰን ዘገባ መረዳት ችለናል። የማዕከላዊ ምርጫ ቦርድ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግ የፓርቲ ተወካዮች በምርጫ ጣቢያዎች ተገኝተው ስለ መራጮች ማንነት ማሳወቅ እንደማይችሉ ያስተላለፉትን ውሳኔ እንደገና እንዲያስቡበት የቀረበላቸውን ጥያቄ ውድቅ አደረጉ ተባለ። ሶልበርግ ድርጊቱ የመራጮችን ማንነት የሚጠብቀውን ሕግ እንደሚቃወም አስታውቀው ፓርቲዎች አስቀድመው ማሰብ እንደነበረባቸው በጻፉት መልእክት ገልጸዋል። ከዚህ ጋር ተያይዞ ማዕከላዊ ኮሚቴው መራጩን ሕዝብ ለማበረታታት ሲባል በምርጫው ዕለት በየጣቢያው ያለውን የመራጮች ቁጥር ቢያንስ አራት ጊዜ ይፋ የሚያደርግና የምርጫውን ሂደት የሚያስታውቅ መሆኑን ገልጸዋል። በእንግሊዝ በበርሚንግሃም እየተካሄደ ባለው የአውሮፓ ሻምፒዮን ላይ የሚሳተፈው የእስራኤል የማራቶን ልዑክ ቡድን በቡድን ሩጫ የወርቅ ሜዳሊያ አሸነፈ። ሶስቱ የእስራኤል ሯጮች ውድድሩን በድምሩ በስድስት ሰዓት ከ28 ደቂቃ አጠናቀዋል። ዮአቭ ቦርኮቪች እንደዘገበው ከቡድን ድሉ በተጨማሪ ጋሻው አየለ ማራቶኑን በሁለት ሰዓት ከ9 ደቂቃ ከ21 ሰከንድ በማጠናቀቅ የነሐስ ሜዳሊያ አሸንፏል። ከውድድሩ በኋላ ጋሻው አየለ ለሕዝበ እስራኤል እንዲህ ሲል መልእክት አስተላልፏል።
2: ወተላ ጌታ ዳላ አም እስራኤል ሸናታቴ ብላነ ተስፈለ ያጽገትከም በከቦድ ወዘዝኩት ግዶላ ወረኖ ባይሽ אני מאוד שמח שהצלחתי להשיג עוד מדליה באליפות אירופה. רוצה להקדיש את המדליה שלי אישית לכל עם ישראל. ואני מאוד אוהב אתכם, וניפגש בשנה הבאה.
1: ጋሻው የእስራኤልን ህዝብ በጣም አመሰግናለሁ። እስራኤልን እንድንወክል እድሉን ስለሰጠን በጣም እናመሰግናለን። ስለድጋፋችሁም እናመሰግናለን። ባገኘነው ድል ኩራት ይሰማናል። ተጨማሪ ለህዝብ እስራኤል መዳሊያ ለማምጣትም ጥረት አደርጋለሁ። በዚህ በአውሮፓ ሻምፒዮን በሚቀጥለው ዓመት በሰላም እንገናኝ ብሏል። በዚህ ርዕሰ ጉዳይ እንግዲህ ሯጮችን ማግኘት ከቻልን በስርጭታችን ለማነጋገር እንሞክራለን። የእስራኤል የአየር ኃይል ኢንዱስትሪ ታሲያ አቪሪት ስራ አስኪያጅ ቧዝ ሌቪ የጸረ ሚሳይል እጥረት እንደሌለ ገለጹ። ቧዝ ሌቪ በረሸት ቤት ሬዲዮ ጼባ ኬሴፍ በተባለው ፕሮግራም በተደረገላቸው ቃለመጠይቅ በቂ መቃወሚያ እንዳለ ገልጸው ፋብሪካው የአየር ኃይሉን ፍላጎት እያሟላ መሆኑን አስታውቀዋል። ጸረ ሚሳይል መሳሪያዎችን ቁጥር ባልገልጽም ነገር ግን በፍጥነት እየሰራ ነው። እጥረት አለ ብዬ አልገልጽም። ካለብን ዛቻ አንጻር ጥሩ አቋም አለን በማለት የመከላከያ ሚኒስትር እንደ አምራች ድርጅት የሚገባንን በጀት እየመደበልን ነው። ፋብሪካውም ከአየር ኃይሉ ጋር በጥምረት እየሰራ የአየር ኃይሉን ፍላጎትም እያሟላ ይገኛል ብለዋል። በሳምንቱ መጨረሻ ላይ ፋብሪካው በታሪኩ ከፍተኛ የገንዘብ ትርፍ እንዳገኘ ያስታወቀ ሲሆን በስድስት ወራት ውስጥ ከ4 ቢሊዮን ዶላር በላይ ሽያጭ እንዳከናወነና ይህም 40 እጅ የሚሆን ንጹህ ትርፍ እንዳስገኘ አስታውቋል። የፈረንሳይ መንግስት በሀገሪቱ በአንድ የበረዶ ሸርተቴ ማዕከል በሚካሄድበት ማዕከል የተከሰተን ጸረ ይሁዳውያን ጥላቻ ንግግር ምርመራ እንዲካሄድበት ትዕዛዝ አስተላለፈ ተባለ። አንዲት የንግድ ድርጅት ባለቤት ለአንድ ይሁዲ ደንበኛዋ የይሁዳውያን ህዝብ ቁጥር እየበዛ መሆኑን በመዝናኛ ቦታዎች እየበዛ እንደሆነና ይህም ህዝቡን እያበሳጨ መሆኑን የምታደርገው ንግግር በማህበራዊ መገናኛ አውታሮች በሰፊው እየተሰራጨ ይገኛል።
3: C'est qui on veut trop nombreux, madame?
4: La communauté juive est trop nombreux.
3: Et alors?
4: Et alors? C'est qu'à un moment donné, ça excède les gens.
3: Ça excède les gens?
4: Mais bien sûr.
5: Vous voulez que je vous filme, moi aussi?
3: Très bien. Je vous ai demandé quelque chose?
1: የጾታ እኩልነትና ድሎን የሚዋጋው ሚኒስትር አሮራ በርግ ስለ ይሁዳውያን ጥላቻና ዘረኝነትን በሚናገረው በዚህ የቪዲዮ ምስል ምክንያት የመንግስት አቃቢ ህግ በጉዳዩ ምርመራ እንዲያካሄድ ጥሪ ያቀረቡ ሲሆን በይሁዳውያን ላይም ሆነ በማንኛውም አካል የሚንጸባረቀውን ዘረኝነትና ጥላቻ በመቃወም ይህንም በትዕግስት አናልፍም ብለዋል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ነገና ከነገ ወዲያ ማክሰኞ የሙቀቱ መጠን ይቀንሳል። ረቡዕና ሐሙስ እንደገና ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴላቪቭ 31፣ በሃይፋና በጽፋት 30፣ በቤትሻአን 37፣ በብኤርሸባ 33፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አንድ መሸጋገሪያ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ በወቅታዊ ጉዳይ ከአቶ ሞሼ ባህታ ጋር እንወያያለን። ሞሼ ጤና ይስጥልን፣ እንደምን አመሸ?
1: እንደምን አመሸሽ ወርቅነሽ፣ እንዲሁም ለአድማጮቻችን
0: እናመሰግናለን። እኛ ሰላም ነን። የሀገራችን ጉዳይ አሁንም ያነጋግረናል። በሰሜኑም በደቡቡም ያው ስጋቱ አለ፣ ጥቃቱ አለ። በጋዛ ሰርጥም ያው የመከላከያ ሰራዊቱ ጥቃት እየወሰደ እንደሆነ እየሰማን ነው። በሊባኖስ በኩልም ደግሞ በሰሜን እስራኤል በኩል እንደምናስታውሰው ከትናንት ወዲያ የሂዝቦላ ድርጅት 3 ወታደሮችን በከባድ ሁኔታ እንዲቆስሉ አድርጓል። እንደው በአጠቃላይ ያለው ሁኔታ እስኪ በሰሜኑን ጀምርና እንዴት ነው ሞሽ?
1: አዎ እንግዲህ እነዚህ አርመኔዎች እስራኤል አሜሪካ ጋር ያደረገችው የጥምር ጦርነትን በተለይ እስራኤል የጀመረችው በሊባኖን ሳትጨርሰው በመቅረቱ እንደዚሁም ሰላም ድርድር ይፈጠራል ተብሎ የአሜሪካ መንግስት እስራኤል አንበሳው ሀገር ጀግናው ሀገር በሰንሰለት ያጠራት ትመስላለች። ስለዚህ ተጀምሮ ያላለቀ ጦርነት ሁል ጊዜ እየቀሰቀሱ እኛ ጋር ጉዳት ያደርሳሉ። ስለዚህ ይሄ ነገር መቆም አለበት። ይሄ እስራኤል መንግስት ምንም እንኳን ወዳጅ ቢሆንም የረዳን ቢሆንም በቃን የሚል ይሄ እንደዚህ ብሎ መመታቱ እንዲህ ብሎ መቅሰሉ እንዲህ ብሎ መመቱ እስራኤል ዋጋ ያስከፈለ ስለሆነ ይሄ ነገር መቆም አለበት የሚል ድምጽ መሰማት አለበት የሚል አቋም አለኝ። ካልሆነ እኛ ከሚያውቁት ቦታ ገብተን ከቦታቸው አካባቢ እነሱ ስለሚያውቁት ልካው እነሱ በግሪላ ስለሚዋጉ በእኛ ላይ እንግዲህ ከፍተኛ ጉዳት የማድረስ ሁኔታዎች አሉ። ወታደር የቆመ ወታደር ተጎጂ ነው ሁል ጊዜም። ስለዚህ እስራኤል አንድም እርምጃ እንዳትወስድ ተከልክላ ዋጋ እየከፈለች ነው። አሁን ግን መልሱን ሰጥታለች። የሰጠችውን መልስም አላደለም እንደሚፈልገው አይደለም። አሜሪካ በቻኒ ዴሽን ትንሽ ተወጪ ከዛ በኋላ ግን አቁሚ በማለት አሁንም በሰንሰለት እስራኤልን እያጠረች ትገኛለች። አሜሪካ ይህ ነገር በእኔ በኩል መቆም አለበት። ወደ ደቡቡ በመጣበት ጊዜም እንደዚሁ በደቡቡ በሐማስ አልቆለት የነበረ ጥርሱ ረግፎ የነበረ ቡድን አረመኔ ቡድን አሁንም አሜሪካ ትንፋሽ እንዲያገኝ አደረገች። ስምምነት እንዲኖር በሚል ትጥቃቸው ይፈታሉ በሚል አሁን ግን ትጥቅ እየፈቱ አይደለም ያሉት እና ትጥቅ እያዳበሩ ነው ያሉት። እዚህ መንግስታቸው ሊወድቅ አልቻለም። የነበራቸውን ትጥቅ አልፈቱም። በተገላቢጦሽ እየተጠናከሩ ነው የሚሄዱት ያለ። ስለዚህ እስራኤል በሁሉም አቅጣጫ የጀመረቻቸው ጦርነቶች አስገራሚ ተአምር የሚያስብሉ ሆነው እያለ ነገር ግን ሳይታሰሩ ስለቀሩ እነዚህ አርመኔዎች ናቸው። ምንም ምትን የላቸውም። ለህዝባቸው ያስቡ፣ ለራሳቸው ያስቡ፣ ለዓለም እንኳን ለዓለም ሊያስቡ፣ ለቤተሰቦቻቸው ለህዝባቸው የሚያስቡ አርመኔዎች ናቸው። እስራኤልን በዚህ አይነት ሁኔታ እናጠቃታለን ብለው ማሰባቸው ደካማ ወይም ደግሞ ሊሆን የማይችል እንግዲህ አንድ ነገር የተመጣጣኝ ጉልበት አለኝ በአዘኔ እንደዛ ቢልም አጠቃለሁ የሚል ሲኖር በሽፍትነት እስራኤልን የመሰረ ጠንካራ ሀገር ኃይለኛ ሀገር እናጠቃለን ብለው ሁል ጊዜ መቀስቀስ መሆን የለበት ነው። ለዚህም የደቡቡን ሐማስ በአስቸኳይ ከሙሉ ጥቆቹ ጋር መውረድ አለበት የሚል ቆም አለኝ። ካልሆነ አሜሪካም ለነሱ አረመኔዎቹ መስጠንቀቂያ መስጠት አለባት። ካልሆነ የታሰረውን ነብር እለቀዋለሁ ማለት አለባት አሜሪካ ለእነዚህ ለሂዝቦላ እና ለሐማስ። ይህ ድምፅ ካላሰማች አሜሪካ ለእስራኤል ለእነሱ ማስጠንቀቂያ የመጨረሻ ማስጠንቀቂያ መስጠታቸው ነገሮቹ አንድም ነገር ከተተኮሰ የሚባለውን ነገር ካላቆማችሁ ያሰርኩትን ነብር እለቀዋለሁ ከዛ በኋላ ትበላላችሁ የሚል ድምፅ ከሰሙ ምናልባት እንግዲህ እነዚህ ቋንቋቸው በቋንቋቸው ካልነገርካቸው ሊሰሙ ሊረዱ የማይችሉ አረመኔዎች ናቸው። እነሱ ቋንቋ አላቸው። ቋንቋቸው ኃይል ነው። እዚህ ይህን መጠቀም የግድ ይሆናል የሚል አቋም አለኝ።
0: አዎ፣ በእርግጥ እንደገለጽኸው አሁን እስራኤል በደቡብም በሰሜኑም የምታደርገው ጥረት በአንድ በኩል በአሜሪካ ጣልቃ ገብነት በሚካሄደው ድርድርና ሽምግልና አማካኝነት ሰላም ለመፍጠር የረዥም ጊዜ ሰላም እንዲኖር ትስማማለች፣ እያየን ነው ስትደራደር። በሌላ በኩል ደግሞ ሐማስንም ሆነ ሂዝቦላን የማመን ጉዳይ የለም፣ ሊታመኑም አይችሉም እየታየ ነው። ያው መከላከያ ሰራዊቱ ደግሞ በተጠንቀቅ ላይ ነው፣ ለሚሰነዘረው ጥቃት ሁሉ ምላሽ እየሰጠ ነው። እና በዚህ ሁኔታ መከላከያ ሰራዊቱ ትግሉን አጠናክሮ እንዳያካሄድ ይሄ ድርድሩ ሁኔታ አለ እያገደው ነው። ሰላም ይደረሳል እንዳይባል ደግሞ አስቸጋሪነቱን እያየን ነው። እንደው ተስፋ ሰጭ ለማለት ይከብዳል። እና እስራኤል እንደው እንዴት ነው እንደ መቀየጃ ነገር አልተያዘችም ወይ? ኃይሏን እንድትገድብ አልተደረገም ብለህ ታስባለህ?
1: ወቅነሽ ቱሪዘቃ አዎ፣ እንግዲህ ይህ ነገር አሁን የውልሽ ለምሳሌ ኢራን እና አሜሪካ የሚያደርጉት ውይይት ስንት ጊዜ ነው ሰላም እንፈጥራለን ብለው ፈርመው እንዴ? ገና እስኑ ሳይደርቅ እስክሪብቶ ሳይደርቅ እንደሚባለው ተጽፎ ሳይደርቅ ሳይንሳይን ወዲያውኑ ያፈርሱታል። ስለዚህ ምንድን ነው የአሜሪካ ድክመትን ያዩ የአሜሪካን ቆራጥነትን ያል ባለማየታቸው ነው። ፕሬዚዳንት ትራምፕ የጀመሩት እንደዚህ ከሆነ ገሃነም ትገባላችሁ እያሉ የተናገሩትን ነገር ከተግባር ላይ የማይውል ነገር አይነገርም፣ ግን አይነገርም። እዚህ አሜሪካ ራሷን አሳፋሪ ከሆነ ቦታ ነው የወደቀችው ለማለት ይቻላል። ስለዚህ ይህ ሁኔታ ተረድተው ኢራን በሚያካሄድ አይተው የሐማስና የሂዝቦላም የነሱ ሂደት ነው ተከትሎ የሚሄዱት ያለው የኢራን አካሄድ አሜሪካ የምታደርገው ነገር የለም፣ አሜሪካ ደክማለች፣ አሜሪካም አታጠቃንም በጉራ ብቻ አሜሪካን ያው ብዙ ጊዜ እያንከባለሏት ይገኛሉ ኢራኖች። እንግዲህ ኢራንና አሜሪካ ልታወዳድራቸው ማትችል ነገሮች ናቸው። እንግዲህ ጥርሷ እያለቀ ነው ያለው ኢራን። ነገር ግን ልክ እሷ ጥርስ እንዳላት ሀያል መንግስት እንደሆነች አድርጋ ነው የምትወያያቸው ወይ የምትናገራቸው። ፈጽሞ ሆርሙዝ የሚባለው የመተላለፊያውን አሁን በመልእክት በአውታሮች እንደሰማሁት አሜሪካ እኔ ነው የሚቆጣጠረው እኔ ነው ማለት ጀምራለች አሁን እንደገና። ስለዚህ አንዱን ሳትጨርስ ሌላ አጀንዳ ካመጣ ይህ ለጠላት አመች ነው የሚሆነው። አንድ መጨረስ አለበት፣ የሚጀመረውን ነገር መጨረስ አለበት። ሐማስም ትጥቁን ይፈታል ተብሏል፣ መፍታት አለበት። ፈጽሞ አንድ ሰዓት ጊዜ መስጠት አልነበረበትም። ምክንያቱም ትራምፕ ተናግረዋል በቀደም ብሎ ከመጀመሪያውኑ ሐማስ ወደ ገሄኖም እቀይራታለሁ ብለው ነበር። እንኳንና ወደ ገሄኖም ሊገለብጧት አሁን እኛን አስረው እስራኤል እንደፈለገችውን ነገር አድርጋ እነዚህ ድራሻቸው እንዳታጠፋቸው ያው ታስራ ዋጋ እየከፈለች ነው በደቡብም በሰሜኑም አካባቢ። ስለዚህ ይህ ውይይት እንግዲህ በሰላም እስራኤል ሰላም ከሚፈልጉ አገሮች ጦርነት የሰለቻት ሀገር ከዓለም ላይ ካሉት እስራኤል ነች። ስለዚህ ስምምነቱን እኛ እንፈልገዋለን እኮ ሰላም እንዲሆን፣ በነዛም እንዲሞት የሚፈልግ ሰው የለም። በእኛ በኩል እንዲጎዳብን ማንፈልግ ሰዎች ከሆን በሌላ ሰውም እንዲሞት አንፈልግም እኛ። እስራኤል እንደዛ የሚል አቋም መርሆን ያላት። ስለዚህ አልሆነ አለ እንጂ እስራኤልማ እጇን ዘርግታ እየለመነች ነው ያለችው ሰላም እንዲሆን አርፈን እንዳድር። እንግዲህ 3 ዓመት ሙሉ ህዝባችን በጦርነት ላይ ነው ያለው፣ ወታደሮቻችን ዋጋ እየከፈሉ ነው ያሉት በሁሉም ነገር፣ በኢኮኖሚ ሁሉም አቅጣጫ። ምንም እንኳን ሀያል ሀገር ብትሆንም ጠንካራ ሀገር ብትሆንም እስራኤል ሀገራችን ብዙ ዋጋ እየከፈለች ነው ያለችው። ስለዚህ ይህ ዋጋ እንዲቀር ሰላም መፈጠሩ ከዓለም ከሚፈልጉ ሰዎች እስራኤል ነች። ጦርነት አትፈልግም። ካልነኳት እስራኤል አትነካም፣ ካልሰደቧት አትሰደግ። የራሷ ያልሆነ ማትፈልግ አገር ካሉት ሀገሮች እስራኤል ነች። ነገር ግን እነዚህ አረመኔዎች ይህን ነገር ሰላምን በሰላም ስም ይገባሉ፣ እንደገና ለነገታው አውሬ ሰይጣን ሆኖ ይገኛሉ። ልትናገራቸው ማትችል። ስለዚህ የእነሱ አንድ ቋንቋ አለ፣ ቋንቋችን በቋንቋቸው መናገር ነው። ይህም ኃይል ነው። ስለዚህ ትራምፕ ለዚህ ነው የታሰረውን ነብር እለቅላችኋለሁ እላ ካልሆነ የመላችሁን ስሙ ብለው ሰላሙን እንዲያፋጡ ነው ማድረጉ። እኛ ሰላም ነው ውርመን ትፈልጋለህ አሉት ብርሃን፣ እኛ የምንፈልገው ሰላም እንዲኖረን ብቻ ነው የምንፈልገው። እና እነሱ ግን ይህን አካሄድ ልክ እንደ ሀያል ልክ እንደ ትልቅ ሽፍቶች ጋዛ ሆኖ አሁን ሽፍቶች ያሉ ተወሰኑ ሽፍቶች ናቸው ያሉት ሽፍቶች ተነስተን እስራኤልን እናጠቃለን ብለው ያሰቡ ናቸው። እኔ እንዴት አይነት ሐሳብ እንዳላቸው እንዴት አይነት ህልም እንዳላቸው አይገባኝም። ስለዚህ ከዚህ አንጻር ተንደድሬ ነው እኔ ትራምፕ አካሄዳቸውን ትንሽ አበላሽተዋል አስተካክለው ቆርጥ ያለ ውሳኔ ወስነው ወደ ሰላሙ ብንገባ የሁላችን ደስታ ይሆናል ማለት ነው።
0: አው ጥሩ ነው እንግዲህ ሰላም ሁሉም አው ሰላም ፈላጊ ነው ቢችል ሁሉም ይጣቀም ነበር ሰላም እንደ ተባለው በሁለቱም ወገን መቼም ዞሮ ዞሮ ግጭት ነው ግጭት ደግሞ ጥይቱ መጥፎ ነው። ሞሽ ምናልባት ለማጠቃለል የምትለው ነገር ካላጥራ አድርገ
1: አው እንግዲህ አሜሪካ ሀያሏ መንግስት አሁን የምትታየው ያለ እንደ ሀያል መንግስት አይደለም የምትንቀሳቀሰው። ስለዚህ ለእስራኤል ከነኳት እንግዲህ ሶስት ወታደሮቻችንን መቁሰሉ በከፍተኛ ቆስለዋል በዚህ በኩልም እየደረጉ ናቸው። ለአንድ ቃል ማለት ያለባት ምንድን ነው አቁሙ ካላቆማችሁ ይህን ጦርነት ቅድም ደግሜ እንደማለው የታሰረው ነብር አንበሳ ልክላችኋለሁኝ ከዛ በኋላ ማንም ሰው መጥቶ የሚያያችሁ አይኖርም የሚያድናችሁ አይኖርም የሚለውን ቃል ካልሰሙ ልክ መጀመሪያ ጋዛ አልሰማም ካለች ወደ ገሄነም ሰዳታለሁ እንዳሉ ይህን ነገር ከተግባር አላወሉትም። አሁን ግን ቆራጥ የሆነ ውሳኔ መወሰን አለባቸው። ወይ ወደ ሰላም ነው መጣው ወደ ሰላም ይምጡ አንድ ነገር ማድረግ የለባቸውም ወይም ደግሞ እስራኤልን መልቀቅ አለባቸው የሚል ሁኔታዎች አሉ። እስራኤል ምን ማድረግ እንደምትችል በቀላሉ ከሶስት ዓመት እንተጓዝነው ሳይሆን በሳምንታት ያክል ከሐማስና ሂዝቦላን የማንበርከክ ችሎታና ኃይሉ አላት ባይ ነኝ።
0: በጣም እናመሰግናለን አቶ ሞሼ ባህታ። መልካም ምሽት ይሁንልህ።
1: መልካም ምሽት።
0: መልካም ምሽት። ወደሚቀጥለው ስክችት እንላለን።
2: ሽመላ ሽመላ አገራችን ኢየሩሳሌም ደና
3: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም

0: የተከበራችሁ አድማጮቻችን ጤና ይስጥልን እንደምን ሰነበታችሁ? ከዚህ በመቀጠል ሳምንታዊ አገርህን ወቅ ዝግጅትና ቀርባለን። ርዕሰ ጉዳዩ አገርህን ወቅ ሀገራችን ታሪካዊትን እስራኤል ለማወቅ እስከሆነ ድረስ ዝግጅቱም እንደሚከተለው ይሆናል። አገርህን ወቅ ሳምንታዊ ዝግጅታችን የሚያተኩረው የኢትዮጵያውያን ቤተ እስራኤላውያን ማህበረሰብ በስደት 2500 ዓመታት በስደት ቆይታቸው እንዴት ወደ ቅድስት ኢየሩሳሌምን አወቁ? በዓለም ዙሪያ ከሚገኙ ጠቅላላ ይሁዳውያን ጋር እንዴት ተዋወቁ? ለሚሉት ጥያቄዎች በተቻለ መጠን መልስ ይሰጣል። ከሁሉም በማስቀደም ቤተ እስራኤላውያን በአንደኛውና በሁለተኛው ቤተ መቅደሶች በመፍረሳቸው ምክንያት እስራኤላውያን ከኢየሩሳሌም ተፈናቅለው በዓለም ዙሪያ በአራት አቅጣጫዎች በምስራቅ፣ ምዕራብ፣ ሰሜንና ደቡብ የዓለም ሀገራት እንደተሰደዱ ሁሉም የኢትዮጵያ ይሁዳውያንም ወደ ኢትዮጵያ መሰደዳቸውን የታሪክ ማህደራት ያስረዳሉ። ቤተ እስራኤላውያን በስደት የረጅም ዘመን ቆይታቸው ቅዱስ ኦሪት መጽሐፍ የሌት ተቀን ጸሎታቸው እምነታቸው መሰረትን በማድረግ እግዚአብሔር ከስደት ወደ ኢየሩሳሌም እንዲመልሳቸው ሲጸልዩ መቆየታቸው የቅርብ ጊዜ ትዝታችን ነው። ቤተ እስራኤላውያን ኢየሩሳሌም ያወቋት ከኦሪት መጽሐፍ ነው። ቤተ እስራኤላውያን ማህበረሰብ ከጥንት አያት ቅድመ አያቶቻቸው ከልጅ ልጅ ሲተላለፍ የቆየው ጸሎታቸው ህልማቸው ሁሉ ከስደት ወደ ኢየሩሳሌም ለመመለስ እንጂ ሌላ ሀገር አያውቁም። የጥንቱ ቅዱስ ኦሪት መጽሐፍ ብቻ የሚከተሉት ቤተ እስራኤላውያን በዓለም ሀገራት በስደት ከሚኖሩት ይሁዳውያን ጋር ግንኙነት ተቋርጦ ከረጅም ዓመታት በኋላም የአውሮፓ ይሁዲዎች ሊቃነ ምሁራን ተመራማሪዎቹም ወደ ሰሜናዊ ኢትዮጵያ እየሄዱ ቤተ እስራኤላውያን ማህበረሰብ በሚኖርባቸው የገጠር መንደሮች ባደረጉት ምርመራ ጥናት ቤተ እስራኤላውያን ማህበረሰብ የመጀመሪያዎቹም ይሁዲዎች መሆናቸውን አረጋገጡ። በዓለም ዙሪያ ለሚገኘው ጠቅላላ ይሁዲ ጋር አስተዋውቋቸው። ከማህበረሰቡ ጋር ለመጀመሪያ ጊዜ የተዋወቁ የአውሮፓ ተወላጆች የተመራማሪዎች የህብረተሰብ ተመራማሪ ምሁራን የሚከተሉት ናቸው። አንደኛም ጄምስ ብሩስ በ1768 ዓመተ ምህረት ከዛሬ 257 ዓመት በፊት በኢትዮጵያ ከተጓዘ በኋላ በጽሑፍ ውስጥ የማህበረሰቡን መኖር ከመመዝገቡ የመጀመሪያዎቹ አውሮፓውያን አንዱ የሆነው ስኮትላንዳዊ አሳሽ ተመራማሪ ነበረም። የቤተ እስራኤላውያን ሃይማኖት፣ የአኗኗር ዘይቤ፣ ሃይማኖታቸውና ልዩ ልምዳቸው ምን እንደሆነም በዝርዝር ጽፏል። ሁለተኛ ዮሴፍ ሃለቢ በ1867 ዓመተ ምህረት ከዛሬ 159 ዓመት በፊት በኮል ኢስራኤል ሃቤሪም በሰኘ ድርጅት ስም ወደ ኢትዮጵያ የተላከ የፈረንሳይ ይሁዲ የቋንቋ ሊቅና የምስራቃዊ ሊቅ ሃለቢ ከቤተ እስራኤላውያን ጋር የተገናኘ የመጀመሪያው ምዕራባዊ ይሁዲ ነበረ። ከነሱ ጋር በግዕዝና በአማርኛ ውይይት አድርጓል ተብሏል። ይሁድነታቸውን በእርግጥ አረጋግጧል። እናም ህልማቸው ውናቸው በአውሮፓ ውስጥ ለሚገኙ የይሁዲ ማህበረሰብ ትኩረትም ሰጥቷል። ሶስተኛ ዶክተር ያዕቆብ ፌትሎቪች በ1904 ዓመተ ምህረት ከዛሬ 122 ዓመት በፊት የቤተ እስራኤል ማህበረሰብን ከይሁዲ ዓለም ጋር ለማገናኘት ሕይወቱን የሰጠው ዮሴፍ ሃለቢ ተማሪ ነበረ። ፌትሎቪች ወደ ኢትዮጵያ 11 ጉዞዎችን አድርጓል። ከክርስቲያን ሚስዮን ጋር ተዋግቷል። በኢትዮጵያ የዕብራይስጥ ትምህርት ቤቱን አቋቁሟል። እናም ከማህበረሰብ ወጣቶችን በአውሮፓና በእስራኤል እንዲማሩ ልኳልና መሪዎቹና አስተማሪዎችም ለማህበረሰባቸው እንዲሆኑ ሆነው እንዲያገለግሉ በሚል ሐሳብ በመነሳት ነበር። አራተኛ ሚካኤል ኤርድማን እና ኤድዋርድ ሂልዋንድሮፍ በሃያኛው ክፍለ ዘመን አጋማሽ ላይ የማህበረሰቡን የሰሜናዊ ቋንቋ እንዲሁም የሃይማኖት ጽሑፎች ያጠኑ እና የልምዶች ባህልና ታሪክን ህብረተሰብን አኗኗር ባህል ሁሉ ያጠና ምሁሮች ናቸው። የኢትዮጵያ ይሁዲዎች ቤተ እስራኤላውያን ከሌሎች የዓለም ይሁዲዎች ጋር የነበራቸው ግንኙነት በዋና ዋና ደረጃ ላይ ክስተቶች ያለፈ ነው። የመጀመሪያዎቹ ምስክሮችና የሃይማኖት ውሳኔዎቹም ከ9ኛውና እስከ 16ኛው ክፍለ ዘመን ኤልዳድ ሃዳኒ በ9ኛው ክፍለ ዘመን በአፍሪቃ ውስጥ ነፃ የሆነ እስራኤላዊ ነገድ ማህበረሰብ መኖሩን ለሰሜን አፍሪካ ይሁዲዎች በመንገሩ በዚህም በአካባቢ ያሉ በስደት በሚገኙ ይሁዳውያን በሰሜን አፍሪካ በዚህ ዜና ላይ ከፍተኛ ትኩረትም አደረገ። የራድባዝ ውሳኔ በ16ኛው ክፍለ ዘመን በግብጽ የነበሩት ራቢ ዳቪድ ቤን ዛሚራ ወደ ግብጽ ከወረዱ ምርኮኞች በመነሳት የቤተ እስራኤል አባላትም እውነተኛ ይሁዲዎች መሆናቸውን በይፋ ወሰኑ። ይህ ውሳኔ በዘመናዊ ለተደረጉ የሃይማኖት ውሳኔዎች መሰረት ሆነ። የመጀመሪያዎቹ የመተዋወቅ የመገናኛ ሁኔታ ምርምሮች በ19ኛው ክፍለ ዘመን በ1848 ዓመተ ምህረት ከማህበረሰብ ጋር በመገናኘት ከነሱ የተላኩ ደብዳቤዎችን በኢየሩሳሌም ለነበሩ የሃይማኖት አባቶችም ደረሰ። ዮሴፍ ሃሌቢና ያዕቆብ ፈትሎቢች በ1867 እስከ 1904 ዓመተ ምህረት ድረስ ፕሮፌሰር ዮሴፍ ሃሌቢ ወደ ኢትዮጵያ በመጓዝ የመጀመሪያውን ቀጥተኛ ግንኙነት መሰረተ። ኦፊሻላዊ እውቅናና ግንኙነት በ20ኛው ክፍለ ዘመን ተመሰረተ። የም ኢየሩሳሌም ራቢ ሃይማኖት መሪዎችም ጥሪ በ1921 ዓመተ ምህረት ራቢ አብርሃም ይስሐቅ ሃኮሄን ኩክ መላው የዓለም ይሁዲ የቤተ እስራኤል ማህበረሰብ እንዲረዳና እንዲቀርብ ጥሪ አቀረቡም። የራቢ ኦቫዲያ ዮሴፍ ውሳኔ በ1973 ዓመተ ምህረት በራዳቢዝ ውሳኔ ላይ በመመስረት የቤተ እስራኤል ይሁዲዎች በይፋ አረጋገጡም ይሁዲዎች ናቸው። ይህም ማህበረሰቡ ወደ እስራኤል ከስደት የመመለስ ሕግ ሆቅ ሐሽቡትም ተጠቃሚ እንዲሆንና ታዋቂዎቹም የነጻነት ዘመቻዎችም የሚብጻ ሞሼ፣ ሚብጻ ሽለቦ የመሳሰሉትም ታሪክ የሆድም ቤተ እስራኤላውያን ወደ እስራኤል የመሻገር ስራዎችም ዘመቻዎች ተከናወኑ። የተከበራችሁ አድማጮቻችን፣ እንዲያው ይህ የቤተ እስራኤል ታሪካችን በእውነትም አባይ በጭልፋ እንደሚሉት ሆነና ለማንም ማወቅ ታሪካችን መለስ ብለን እንዴት ከብዙ ዓመታት ስደት ቆይታ በኋላ እንዴት በተለያዩ አቅጣጫዎች አብዛኛዎቻችን በስቃይና መከራም ሞት እየተጋፈጥን እንዴት ደረስን። እስራኤል ከደረስን ከገባን በኋላስ ደግሞ የጠቅላላ የእስራኤል ህብረተሰብ አንድ ይሁዲ አንድ ህብረተሰብ ሁነን በሰላም ለመኖር አገሪቱን ለመገንባት ለማልማት በሚለው ሐሳብ ላይ የመተባበር በዚህ የጸና አስተሳሰብ እንዲኖረን ለማድረግ ነውና በቀጣይ ዝግጅቶቻችን ጥልቅ ብለን ማንነታችን እንተነተናለን እንመለከታለን እንማራለን ኩራትና ኩራር አርባጮቻችን የሳምንቱም አገር ህንወቅ ፕሮግራም ከዚህ ላይ አበቃ ለሚቀጥለው ሳምንት በቸር ያገናኘን
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ስልክ መስመራችን ላይ ድሮር ሀዳር ይገኛል። ድሮር እንግዲህ ሐላፊነቱን እንገልጻለን። ቆይተን እንደሚታወቀው ሃይማኖት ካሳው ከጠፋች 2 አመት ከ6 ወራት ያለፉ ናቸው። በሃይማኖት ካሳው የፈለጋ ሂደት የተለያዩ ድርጅቶች እገዛ ሲያደርጉ ሲሳተፉ ቆይተዋል። አሁን በቅርብ ጊዜ ደግሞ ክሪቲካል ኢምፓክት የተባለ የግል ድርጅት ነው። የዚህ ድርጅት ባለቤትም ነው። እንግዲህ ከባለቤቶች መካከል አንዱ ካቋቋሙት በልምድም በመከላከያ ሰራዊቱ በተለይ ሰፊ ልምድ አለው። በመከላከያ ሰራዊቱ መደረሻቸው የጠፉትን ዜጎች ለማግኘትና የተጠለፉ ዜጎችን ለማስመለስ በሚካሄድ ድርድር ተሳታፊ ነበር። ወደሱ ነው የምናልፈው። የተለያዩ ስራ ኃላፊነቶች አሉት። ሻሎም ማሽሎምካ ኤሬፕቶፕ
2: ኤሬፕቶፕ ሻሎም
1: ከን ማሽሎምካ ናኑ ወዳብሪም ኢትካ በኬሽር ሽክባር ነኢደረትሽ ናታይም በከዚ ሃይማኖት ካሳው ሎይዳት ሚማታቲም ክባር ኦዝሪም ለሚሽባሽላ በሂፑስ ሸል ሃይማኖት ታጽጋላ ጽመካ በአልኒሳዩን ሸልካ
2: אוקיי, אז אני אלוף משנה במילואים, דורון הדר, הייתי 20 שנה מפקד צוות המסע ומתן המתכלי. בשנים האחרונות יש לי חברה בשם קריטיקל אימפקט שמסייעת ומנהלת משברים, ואנחנו מסייעים למטה המאבק של המשפחה בשבועות האחרונים במטרה אחת ברורה, לשנות את המצב ולהחזיר את איימנות הביתה.
1: አይቶም አንይ ታርጌሞት ካማዚንም ሸላኑ ማዝኒያም ሀሪት እንግዲህ ያው ድሮራዳር ይባላል። በመከላከያ ሰራዊት ውስጥ የረጅም ጊዜ ልምድ እንደነበር የተጠለፉ ዜጎችን በማስመለስ በሚካሄደው ድርድር ቀደም ሲልም ስናነጋግረው ድሮር ምንድነው ያለን በተለይ ከዚህ በፊት የተጠለፉ ወታደሮችን አዳር ጎልዲን ኦሮን ሻውልና አብራ መንግስቱን ጨምሮ ሌሎችንም ለማስመለስ በሚካሄድ ድርድር ያው እሱ ተሳታፊ እንደነበርና ልምድ እንዳለውና አሁን ደግሞ የግል ድርጅት ክሪቲካል ኢምፓክት የተባለ የግል ድርጅት አቋቁሞ በሃይማኖት ፍለጋ እየተሳተፈ ነው። ሚማታት የሞዝሪም ለሚሽፋሽል ሃይማኖት
2: אנחנו נכנסנו בעצם לנהל את המאבק לפני מספר שבועות בודדים לקראת המועד של 900 יום ולנו אצלנו בחברה ולי באופן אישי יש ניסיון של 30 שנה בכל התיקים בכל הנעדרים גם הנעדרים של ארדו והחטופים, גם רגב גולדווסר, שליט, גלעד שליט, גולדין, אורון, אברה ואישה מנגיסטו, סייענו למדינה בניהול המסע ומתן ובניהול הפתרון ואיתור המקום של ההימצאות שלהם, ואנחנו מבינים איזה יכולות יש למדינת ישראל, יכולות של המשטרה אין עצם היום.
1: አው ቀደም ስል እንደገለጽሁት በርግጥ ያው ከዚህ በፊት በነበረ ናብራ መንግስቱን ለማስመለስ አዳር ጎልዲንን ሌሎችንም ኢሻም አሳይድን ጨምሮ በተካሄደው ድርድር ተሳታፊ ነበር። ሃይማኖት ደግሞ እንግዲህ ከጠፋች 2 አመት በላይ ሆኖታል። ፖሊስም ሆነ ሌላ የመረጃ ድርጅት የሚያደርገው ጥረት እስካሁን ድረስ መፍትሄ አልተገኘምና ሃይማኖትን 900 ቀናት ሲሞላት ሃይማኖት የጠፋችበት ጊዜ ይንቀል ለማሰብ ሲባል ከሳምንታት በፊት ጀምሮ ነው ቤተሰቦችን በፈለገው ለማገዝ መተባበር ወይ ማገዝ የጀመርን እና ያለውና ከሳምንታት በፊት ቅርብ ጊዜ ነው የሚጠየቁት ከስንት ጊዜ በፊት ነው ከነሱ ጋር ተባበሩ ይገዛ ማድረግ የጀመራችሁ ነው ያልኩት። ቶባ ከብራ የሽላህ መስፒክ ንሳዮን ማሲኩይ በኪፖስ ሽል ኸይማኖት ማሲኩይ አጽላኻ ለዳትካ የሽላህ ንሳዮን ባባር በሚክሪም ዶሚም
2: כן, אז אנחנו קודם כל אני אגיד שאנחנו יש לנו ניסיון גם ברקע הצבאי גם ברקע האזרחי עזרנו למשפחה של נעמה יששכר ולעוד כל מיני מקרים. אבל מה שחשוב במקרה הזה זה החקירה נועלה בצורה רשלנית והמשטרה הודתה בכך, ולכן היום שנתיים וחצי לאחור הדרך היחידה לייצר מודיעין, לייצר מענה ותשובות, היא רק באמצעות אמצעים כמו סייבר, אמצעי האזנה, איכון של מכשירים שהיו במרחב, דברים שיש ברשות השבק ואין במקומות אחרים.
1: טוב, יתאייקו תהייקים נברה ילחות למדלה צ'וי בהימנות הגת אמיס נדאו יתגניה לצ'מי לו מניה לדלו ספינו וקרבי גזיהו נסוס כתאמת הונה לצ'וי נברה ילחות או בנעמי סחר נעמי סחר נדמן נסטאוסו ברוסיה עיר מנגד יאו בקוט תרסר ולה בתליה ינגר סטרטרה לבזו גזיקו ישבהלה בסלאם רבית סוצ'ו במלסו הייתה ווסל בסוואם למדלה נבלואל במקלקי הסראוויתום בנ እንዳለን የሃይማኖት ጉዳይ ከሁለት አመት በላይ መዳረሻው አጥፍቷል አሁን እንግዲህ ተለያዩ መሳሪያዎችን በመጠቀም ይፈልጋ መሳሪያዎችን ለማገዝ ነው ነው ያለን ሻቦት ቦዲዲ ማቲም ከባሮ ዝሪም ለምሽባሽል የሃይማኖት ወማይት ካድሞት ይሽማሹ
2: אנחנו רואים קודם כל שמדברים על על ההיימנות מחר אנחנו נהיה בפריימריז של הליכוד בהמשך אנחנו נגיע לכל אחד, לנשיא המדינה, לראש הממשלה, לראש השב"כ שוב, לכל יושב ראש הסיעות השונות, עד שכולם יגידו שהתיק עובר לשב"כ. מהרגע שהתיק יעבור לשב"כ, אני מבטיח לכולם שהיימנות קסאו תימצא. עד שזה לא יקרה, אנחנו צריכים, ואני קורא לכולם, להגיע מחר לפריימרי של הליכוד ולדרוש מראש הממשלה להגיע ולהעביר את התיק לשבק.
1: አው እንግዲህ የሃይማኖት ለሃይማኖት ለማግኘት እገዛ ማድረግ ከጀመሩ ሳምንታት ተቆጥረዋል እንደው ምን አይነት አዳዲስ ነገሮች አሉ ወይ የሆነ ተስፋ አለ ወይ ብዬ ነበር የጠየኩት አው ጀመርን ገና ጅማሮ ነው ግን ለሚያስፈልጋቸው ባለ ስልጣናት ለፕሬዝዳንቱ ለሌሎችም እናስተላልፋለን የፕራይመሪዝ ምርጫ ሜሊኩድ የፕራይመሪዝ ቀደም ምርጫ ኤሊኩድ ፓርቲ ነገ ይካሄዳል በምርጫው ምን ሐሳብ እናነሳዋለን እንገኛለን ሻባክ ደግሞ ጣልቃ ይገባል በመርመራው ሂደት ሻባክ ጣልቃ ገብቶ ሃይማኖት እንድትገኝኛ የሚቻለው ሁሉ እናደርጋለን ነው ያለን ሻባክ አምሮ ከባር ልፍነይ የቴርሚ ከጽሻና ያቆልዩት በዲሴምበር ሚዲሴምበር ኪሎ ሻባክ ከባር ይታረብ በሃኪራ አዳክሻብ ሎ ይታረብ ሎ አሳክሉም
2: ተክላፍ ለአብዲል ቤን ሻባክ ማጊያ ለዲዩን 1 או 2 ለቤን ሻባክ שאחראי ለרוש השבק שצריך לתת תשובות רגע עתיק בניהול ובהובלה של משטרת ישראל. אז גם אם קוראים לשבק לפגישה אחת או שתיים, זה לא אומר שהשבק מפעיל את כל מה שיש לו. רק שהשבק יהיה אחראי מלא, והוא יישאל על ידי התקשורת, קורה, האירוע ייפטר.
1: አው ሻባክ ሙሉ በሙሉ ሐላፊነት እንዲወስድ ነው ያልና እኔ የጠየኩት ካልፎ ታሳስ ወይም ዲሰምበር ወር ጀምሮ ነው ይመስለኛል ሻባክ ጣልቃ እንዲገባ በሐኪራ በመርመራው ሂደት ተብሎ ነበር ስካሁን ሻባክ ይሰራው እስራኤል ለሞይ ያልተባበረው ሞይ በመርመራው ሂደት ነበር ያልኩት መለየት ያስፈልጋል ሻባክ ይገባል በመርመራው ሂደት ማለትና ፋይሉን ወይም ቲኩን አጠቃላይ ሻባክ በሐላፊነት እንዲረከበው የማድረግ ሂደት ይለያያል እኛ ለማድረግ ነው ጥረት ምናደርግ ነው ያለን ማ አታኮሽ ማዳትካ ሸሃይማኖት አዳይኒያል ዳ ባቴሻ ፊቶም በዘኤሬ በካኒል ማብሎ ሀዝራ ለባይትሽና ታይም የተርሚሽና ታይም በከዚ ኢም ሃይማኖት ጋይታል ዳ ኸሪት ማኮለ ሲኩይ
2: አኒ ፓጋስቲ ተፍሳይ አባ ለምስለፍናይ ምስፓር ሽቦት ואמרתי לו משפט שאני עומד מאחוריו עד היום עם האימנות, שהאימנות זה אמונה, היו קוראים לה אמונה, והיא הייתה לבנה, היא הייתה בבית כבר. מכיוון שחורה ובת העדה האתיופית, והייתה מלחמה, היו את כל הסיבות, למה החקירה התנהלה כמו שהיא התנהלה. עכשיו צריך שהשבק ייכנס ויחזיר להורים את האימנות חיה.
1: ከናኒ ታርገመትካ የጠየቁ ጥያቄ ሃይማኖት ሌላ ልጅውና በሆን ምን የመገኝቶ አድል እስካሁን ድረስ ወላይ ወደ ቤት ተመለስ ነበር ወይ ምን ታስባለ ለትገኝ ትችል ነበር ወይ ነው ያልሁት አው ከሳምንታት በፊት አባቷን አግንቸው ነበር አነጋግሬዋለሁና ያልዳ በቀለማም ነጭ አይደለችም ምናልባት ያልዳ ሌላ ስማ ሌላ መልኳም ነጭውና በሆን እስካሁን ትገኝ ነበር ወደ ቤት ሰዎቿ ተመለስ ነበር ብየዋለሁ አባቷን አነጋግሬዋለሁ ነው ያለ ሚኮዲም ዲባርኖ በቴሌፎን ድሮራታ ማርታሊ ገምባባር ሸይታ በታፍኪድ ጻካል ማስቲም ሳድና ሲሚናር በመዲኖ ታከሮት ኮለል ኢትዮጵያ አይታ ጋም በኢትዮጵያ
2: נכון, הייתי באתיופיה ובמסגרת שיתוף פעולה בין מדינות ואני חושב שגם האירוע של שיתוף הפעולה בין המדינות יכול אולי לסייע אם יש איזושהי מעורבות לכיוון כזה או אחר אבל בסופו של דבר בהינתן וכרגע אין שום קצה חוט מוביל אז צריך לתת לכלים הטכנולוגיים של השב"כ להתחיל לעבוד ואם נצטרך את הסיוע של אתיופיה, מדינת ישראל תדע לקבל.
1: בקשר להיימנות?
2: בקשר להיימנות, אולי מישהו שם יודע, מעורב.
1: טוב, אני אתייקות יאו, כזי בפית בהגעתם ביוטיוב אולי מה יתשואלו, דרור אתיופיה נבר כתלי היו ישראל לוק בודנקר חונו ואנדלי משלחת. זה לאתיופיה בהירה ודנת בעלי סלטנה, צלם הגנאים אותר בעלי מויות שבאתק עלי סלטנה, סיסת הייתן עלינה. יא נבר אתייקות ביוטיופיה נבר אלוש הגרעתם מגריקה, הגרעת ישראל גרבת ובר במסורו, הגרעת וזי בהירה ודנת זרף. סלטנה צאת עלי ביו נבר או אתיופיה עוסת נבר הוא לפני שלוש שנים ממני לא טועה הייתה በኢትዮጵያ
2: ነው
1: ከን አስከ 3 አመት በፊት ኢትዮጵያ ስልጣና ሰጥቷል በዘርፉ ለኢትዮጵያ እንግዲህ ከሁለቱ ሀገራት ባላቸው ትብብር ማለት ነው ከሃይማኖት ጋር ሳይገናኝ ከዛ በኋላ ግን ያለው እንግዲህ በሃይማኖትን በሚመለከትም እንግዲህ ከኢትዮጵያ ጋር እንግዲህ በኢትዮጵያ ግንኙነት ካለው የችግር መፍቴ ለመፈለግ ለማግኘት እንሰራለን ነው ያለው አጋብ አባሽል ሃይማኖት ተስፋዬ ጋር መዋላካ ባናኑን ራየን ወጥቶ ኪሎ ማው ማርግሽ በሚውካርሽ ማጾቻሽተይ ባኖት ለኤል በኢማሽላ ወላ ካው ያኒ ኮሸቤቱ ሻማይ ኮላራ ዩኖት ሚያትካላ ከን ያኮሊዮት ኢንሻአላህ ተማውያ ጊዳሊካ በማታው ምርለሲኩ
2: ለሲኩ אני אגיד שאני מבטיח לתפסאי ומחר אצלי במשרד שאנחנו לא נפסיק עד שהשבק יקבל את התיק ולא נעזוב את השבק עד שהוא ישיב את היימנות הביתה אבא וכל המתנדבים הנפלאים עשו באמת עבודת קודש במשך שנתיים וחצי, אבל האירוע הוא לא אירוע רק של הקהילה האתיופית. האירוע הוא ערבות הדדית של כל אזרחי מדינת ישראל, ואנחנו עכשיו נצא ונדרוש את הדבר הזה.
1: טוב, እንግዲህ ለሲኩም እንድነው የጠየቁት ለማጠቃለያ በመጨረሻ ሃይማኖት እስክትገኝ ድረስ እንግዲህ ፋይሉን ወደ ሻባክ እናስተላልፋለን ጥረት እናደርጋለን ሃይማኖት እስከምትገኝ ድረስ አንተውም እንቀጥላለን ትግላችን ነው ያለው አሉፍ ምሽኔ በሚሉም ድሮር ሀዳር ባለ ሄብራሽል ክሪቲካል ኢምፓክት ተዳራ ባለካ
2: ተዳራባ
1: ተዳራባ አሁን ስልክ መስመራችን ላይ የሃይማኖት አባት አቶ ተስፋይ ካሳው ይገኛል ጤና ይስጥል እንደምን አመሻቱ ተስፋይ
3: ጤና ይስጥልን ወይዘሮ ወርቅነሽ እንዲሁም አድማጮቻችን
1: እናመሰግናለን የድሮርን ቃለ መጠይቅ ሰማው ሰምተው መስመር ላይ ነበርክ መሰለኝ
3: አዎ
1: እንዴት ነው ይሄ ድርጅት እናንተን አሁን በምን ሁኔታ ነው ያገዛችሁ ያለው ተስፋለሁ
3: እንግዲህ ተስፋውን ወደፊት ነው የምናየው እርግጥ እኛ አሁን እንደ ተስፋ አርገን ይዘነዋል ብዙ ነገሮችን ያንቀሳቀሰልን ነው እኛም አንደርስባቸው ቦታዎች እነሱ ብዙ ሰዎች አቃሉ ብዙ ልምድ ያላቸው እንደምታዩ ሰሞኑን እንግዲህ ያለው ለውጥ ሁሉም ጋዜጠኞች ሁሉም በውጭ ሀገር ሁሉ እየዘገቡት ነው ያሉት መላሹ ፈጣሪ ቢሆንም በጣም ነው እናመሰግነው ድሮሩን ማመስገኝልኝ ለቅልቦናውና ለቁርጠኝነቱ በጣም አመሰግናለሁ ሃይማኖት የነጭ ልጅ ብትሆን ኖሮ እስካሁን ተመለስ ነበር ጉዳዩ ሌላ ነበርና በጣም ልቤን ነክቶኛል ብሎ ነው እንግዲህ እዚህ ውስጥ የገባው
1: እንግዲህ እስካውኛም ጠይቀናል በዚህ ጉዳይ ሃይማኖት ሌላ ልጅ ብትሆን በቀለማም ሁኔታውም ቢሆን ኖሮ ብለን ነበር የሰጠውም ላይ ሰምተናል። ምን ተሰማችሁ እናንተ አሁን እነዚህ ሁለት ሴቶች እናትና ልጅ ጠፍቶ ከሰነበቱ ከአንድ ሳምንት በኋላ እንግዲህ በተለመዱ አባባል የግብግር በፈረስ ብለው እስራኤል የደነጥ በቃ አካላት ሁሉ በግብግር በፈረስ ብሎ ውጭ ሀገር አርጀንቲና ውስጥ አግንቷቸዋል እና መገኘታቸውም ሁላችን ታላቅ ደስታ ነው ለህዝብ እስራኤል። ግን ብዙ ጥያቄ እየተነሳ ነው የሃይማኖት ጉዳይ። የ9 አመት ልጅ ድንገት በአንድ ምሽት ወጣ ይሄው አልተበለሰችም 2 አመት ከ6 ወራት ተቆጠሩ። የሃይማኖት ጉዳይስ እንዴት ነው? እስራኤል ፖሊስ እስካሁን ድረስ እውነት መፈለግ ተስኖት ነው ወይስ ከባድ ሆኖ ነው ያለው ነውና እናንተ ምን ተሰማችሁ?
3: እኛ ወርቅነሽ ሁለት አይነት ስሜት ነው ያለው። አንደኛው

0: በአንድ በኩል ደግሞ እኛ እዚሁ መሀል ከተማ ላይ ያውም ጥበቃው ተጠናክሯል በሚባል በመርካስ ቅርንጫ ውስጥ መሀል ከተማ የዘጠኝ ዓመት ህፃን ልጅ ጠፍታ እስካሁን ድረስ ሻባክ እንኳ ይግባ እያልን ሁለት ዓመት ከስድስት ወር ድረስ እየጮህን ሰሚ አላገኘንም እና ይሄ ጥቁር በመሆናችን ይሆን እንደሚል ነገር በጣም ተሰምቶናል። እኔ እንዲያውም ባለፈው ለእንትና ሻባክ ጋር በነበረው ስብሰባ ምንድን ነው ያልነው እንዲያው የኛ ቤተሰቦች በሙሉ ነጭ ቀለም ተቀብተን እንምጣ እንዴ ይህንን ነገር እንዲሰማን መንግስት ስንል ሁሉ ነው ያለቀሰው እና በጣም ያሳዝናል።
1: አሁን ምን መልእክት ታስተላልፋለህ እንደው ለሚያደምጡን ህዝብም ለመንግስት አካላት?
0: እኔ ለመንግስት አካላት የማስተላልፈው በመንግስት አካላት የሚሰሩ ኢትዮጵያውያኖችም ሌሎችም ለሚሰሙን እንግዲህ በአማርኛ ባይሰሙንም ይቺ ልጅ እስራኤላዊት ናት። የዘጠኝ ዓመት ህፃን ልጅ ናት። ተፈልጋ መገኘት አለባት። ሻባክ እንዲገባ ሁሉም የራሱን ጥረት ማድረግ አለበት። ዛሬ እኛ ልጅ ጠፍታለች፣ ነገ ከነገ ወዲያ ደግሞ በማን ላይ ይህ ችግር እንደሚከሰት አናውቀውም እና ህብረተሰቡም ሰላማዊ ሰልፍ በምንጠራበት ጊዜ በሚያስፈልገው ሁሉ ነገር መረባረብ አለበት። ዛሬ እኛ ልጅ ከቤት ስላለች ዝም ብለን መቀመጥ አያስፈልግም። ችግር እንዴት እንደሚመጣ አይታወቅም እና ሁሉም ተረባርበን ሻባክ እንዲገባ ማድረግ አለብን። በዚሁ አጋጣሚ ነገም ደግሞ የሊኩዊድ የፕራይመሪ ምርጫ አለና ኮሚቴዎች ተከፋፍለን በየሁሉም ቦታዎች እንሄዳለንና ሁልጻ ይዘን እንመጣለን። ጊዜው የፈቀደለት ቅልቦና ያለው ሰው የሚሰማው ሰው እዚያ መጥቶ ፎቶ እያወጣን እኛ መንግስት አይደለም እንቃወመው ልጃችንን ትመለስልን ቢቢ ናታንያሁ እንዲፈርምና ሻባክ እንዲገባ ነው። ይህ ነው ለህዝቡና ለመንግስት ሰራተኞቻችን ማስተላለፍ።
1: በጣም እናመሰግናለን። እንግዲህ ቸሮር ያሰማን የሃይማኖት ጉዳይ የህዝቡ ጉዳይ ከጊዜ ጊዜ ደግሞ በጣም በህዝብ እስራኤል ልብ ውስጥ እየገባች እንደሆነ ነው የምናየው በመገናኛ አውታሮች ባለው ምላሽና አስተያየት። እንግዲህ ቸሮር ያሰማችሁ ቸሮር ያሰማን አቶ ተስፋዬ።
0: አሜን አሜን። እግዚአብሔር ይስጥልኝ። አመሰግናለን።
1: እናመሰግናለን። መልካም ምሽት። የተከበራችሁ አድማጮቻችን፣ አሁን ደግሞ ወደ ወቅታዊ ጉዳይ ነው የምናልፈው። እንግዲህ የእስራኤል ልጆች በተለይ ደግሞ የኢትዮጵያ ቤተ እስራኤላውያን ወጣቶች በአትሌቲኩ በሩጫው ዘርፍ እስራኤልን ወክለው በእንግሊዝ እየተካሄደ ባለው በበርሚንግሃም የአውሮፓ ሻምፒዮን ውድድር ታላቅ ድል እያስመዘገቡ ይገኛል። ህዝበ እስራኤል ትናንት ምሽት ጀምሮ በ10,000 ኪሎ ሜትር ሩጫ፣ ዛሬ በማራቶን ስለ እነሱ ነው እየተወራ ያለው በሀገራችንና አሁን ከቡድኑ መካከል አንዱ አትሌት ታደሰ ጌታሁን ስልክ መስመራችን ላይ ይገኛል። ከብሪታንያ እንግዲህ እንደምንም ብለን ነው ፈልገን ስልካቸውን ያው መስመራቸውን ያገኘ ነው። ታደሰ ጤና ይስጥልን፣ እንደምን አመሸ?
2: ጤና ይስጥልን። ሰላም ነው፣ እንዴት ናችሁ?
1: አለን። እንኳን ደስ አላችሁ ማዛልቶ።
2: እንኳን አብሮ ደስ አለን። እናመሰግናለን።
1: ስሜቱ እንዴት ነው?
2: ስሜቱ በጣም ደስ የሚል ስሜት አለው። ምክንያቱም ይሄ በሁለት ዓመት አንድ የሚደረግ ጨዋታ ስለሆነ በየቀኑ የሚገኝ ድልም ስላልሆነ በሁለት ዓመት አንድ የተለፋበት የተጣረበት፣ እንደገና ደግሞ ከዚህ ለመድረስም ያው የውጤት የግል ውጤትም ስለሚያስፈልግ እያንዳንዳችን በግላችን ለፍተን በግላችን ሰርተን እዚህ ደርሰን ያው የቡድን ስራ ሰርተን እንግዲህ ወርቁን ወደ ቤታችን ይዘን መጠናል።
1: ወርቁን አመጣችሁት ለእስራኤላው በቡድን ስራ እንግዲህ በቡድን ሩጫ ወርቅ መዳሊያ አግኝታችኋል። ጋሻው አየለ ደግሞ የነሐስ መዳሊያ ያው ብቻውን ባለቤት ሆኗል። ሁሉም የእስራኤል ድል ነው። ትናንት በነበረው የአስር ሺ ጨዋታ ደግሞ ሁለት ተሳትፈዋል ከኛ አትሌቶች አይደል?
2: እነሱ ደግሞ ደረጀ ቸኮለ እና ዘመኑ ሙጫ ይባላሉ። አንደኛው ደረጀ ቸኮለ 14ኛ ወጥቷል፣ ዘመኑ ሙጫ ደግሞ 19ኛ ወጥቷል። እና ያው ሁሉም በተሰማራበት መስክ እንግዲህ ሁሉም ሰው የሚችለውን እና የራሱን በራሱ አቅም ታግሎ እንግዲህ ያው እዚህ ጋር ደርሰናል።
1: በጣም ደስ ይላል። በጣም ትልቅ ጥረት ነው። በእርግጥ እንዳልከው አብዛኛው ጥረት የግል ጥረት ነው እዚህ የሚያደርሰው። በተለይ ደግሞ በአትሌቱ ዘርፍ የግል ጥረት ነው ሙሉ በሙሉ ማለት ይቻላል። እና
2: አትሌቲክስ
1: እሺ ቀጥል።
2: አትሌቲክስ እንደሌለው እንደ እግር ኳስ ወይም ደግሞ እንደ ባስኬትቦል ምናምን የመሳሰሉ አይነቶች ጨዋታ በቡድን የሚመራ አይነት ስራ አይደለም። ግን ያው አንዳንድ እንደዚህ አይነት አጋጣሚዎች ሲገኙ ሻምፒዮን ቢዝነስ ስራም ስላለ ያው እንደዚህ አይነት አጋጣሚ በሁለት ዓመት አንድ ሲገኝ ያው ምንም ተነጋግረንም በምንችለው መጠን ያው ሁላችንም በየተለያየ አሰልጣኝ ብንሰራም ግን የአገር ጉዳይ ሲሆንና የቡድን ስራ

0: ሲሆን የምንሰራበት መንገድ አንድ ይሆንና ሐሳባችንም ታርጌቱ ነው የሚሄደውና ወደ መዳሊያውን ለማምጣት እንጥራለን ባንድ ላይ። ግን ከዛም በተጨማሪ ደግሞ ያንዳንዳችን በራሳችን በግላችን ደግሞ የራሳችንን መንገድም ለማስተካከልም ያው በሚንችለው መጠንም ራሳችንን ደግሞ ከፍ ባለ ደረጃ በራሳችን ስማችን ለማስጠራትም ያው በሚንችለው መጠን እንሞክራለን። ያው እንዳያችሁት ሁላችንም ያቅማችንን ታግለናል እና ያው እንዳያችሁት ጋሾ 3ኛ ወጥቷል። በግሉ እኔ 5ኛ ወጥቻለሁኝ። ከኛ መካከል ደግሞ አንደኛው 8ኛ ወጥቷል። 3ታችን ነው ነጥብ ያመጣን። ግን ያው ከኛ በኋላ ያሉት ደግሞ ያረበ የራሳቸው አቅም ደግሞ ያው ከዚህ ውስጥ ከየቡድኑ አጋር ሆነው የሌሎችን ቡድን በማዳከም ሆነ ለኛውም ቡድን እዚህ ያለን ወይ ደግሞ እኛ እጃን ሰጥም የሚለውን ተስፋ በእያንዳንዳችን መንፈስን ስለነበረ እና ይሄ የአንድ ሰው ስራን ብቻ ሳይሆን የስድስታችን የሁላችንን ስራ ነው፣
1: የቡድን ስራ ነው።
0: እና በዚህ ደግሞ የቡድን ስራ ነው የዛሬው የነበረው። እና ለዚህ ደግሞ ለሁሎችም ለስድስቱም አትሌቶች ምስጋናና ክብር ይገባቸዋል።
1: ለሁላችሁም ታላቅ ክብር ይገባቸዋል። እንደ ቀልድ 5ኛ 8ኛ ስንለው ቀላል ይመስላል እንጂ በዚህ በአትሌቲክ ሩጫ በዚህ ደረጃ መውጣት ትናንትም የነበረው የነ ዘመኑ የነ ደረጀ 14 19 ትልቅ ቦታ ነው በአትሌቲኩ ዘርፍና ፕሬዝዳንት ኢስሐቅ ሄርጾግ ዛሬ ደውለው አነጋግሯቸዋል። ያው በከፊል እናንተ መካከል
0: ከአንዳችን ከጋሻው ጋር ተነጋግሯል መሰለኝ
1: አነጋግሯታል።
0: እና ቀላል አይደለም ማለት ያው እንደሚታወቀው ቀና ማታ ተስቶ ነው እድል የሚባል ነገር ያለ ቢሆንም ያው ከእድሉ በተሻለ ግን ያው ስራ ሰርተሽ ነው እድል መጠበቅና ስራ መስራት የግድ ነው ይሰራል። ያው ስራ ከተሰራ በኋላ ነው እንግዲህ ወደ እድሉ ምናመነዛው። ግን ያው እድል ምንለው ስራ ሳንሰራ እድል ምንል ሩጫ
1: እውነት ነው እድል አይደለም። አይ በሩጫ እንግዲህ እስትንፋስ እስከምትወጣ ማለት ይቻላል። ሩጫ ቀላል አይደለም። በዛ ነው እድል የሚገኘው። ከበስተጀርባ አሁን ዝግጅት እየተደረገ እንደሆነ እየሰማን ነው። እዛ ስወጥተን ነው አሁን ለዚህ ቃለ መጠይቅ ያዝነ ታደሰ
0: ያው ቁም ያለው አሁን ወደ እንትኑ ወደ
1: ዝግጅቱ
0: እንትኖቹ ወደ ሽልማቱ ልንወጣ
1: የሜዳሊያ ሽልማት
0: እዚህ ጋር ቁጭ ብለን የሜዳሊያ ሽልማት አለና እሱን ለመሸለም እዚህ ጋር ቁመን እየጠበቅን ነው። እና ለዛ ነው ባለን ጊዜ ላውራችሁ ብዬ የገባሁት እንጂ አሁን እዚህ ጋር ነን።
1: ለጊዜያችሁ በጣም ነው የምናመሰግን ታደሰ። ለጊዜ ለህዝብ እስራኤል የምታስተላልፈው መልእክትና መቼ ነው የምትመለሱት?
0: እኔ ለህዝብ እስራኤል ማስተላልፈው ነገር ስለ ሁሉም ነገር እናመሰግናለን። ያው በስልክም በውስጥ መስመርም ሆነ በውጭ መስመር ሆነው የሚደግፉትም ጥሩ ቃላት የሚሰጡንም ሁልጊዜ እንድንበረታና ሁልጊዜ ጥረን ለፍተን ደክመን እንድንገባና እንድንሰራ ለሚገፋፉን ሰዎች በጣም ከልብ አመሰግናለሁ። እና ለዓለም እስራኤል ደግሞ እንግዲህ ሁሌም ሰላሙንና የተመቻቸውን ህይወት እመኛለሁ።
1: በጣም እናመሰግናለን። መቼ ነገ ነው የምትመለሱት?
0: እንግዲያ ሁላችንም እንግዲህ ያው ነገ የሚመለሱ አሉ።
1: አንድ ላይ ላይሆን ይችላል።
0: እኔ በአንድ ላይ አንወጣም፣ አይወጣም በረራው ያው የሴኩሪቲ ምናምን ጉዳይም ስላለ። ግን እስከ ማክሰኞ ሁሉም የቡድን አባል ወደ እስራኤል ሀገር ይገባል።
1: በጣም እናመሰግናለን። ታላቅ ኩራት ነው ያስመዘገባችሁት። በተለይ እስራኤል በዚህ ወቅት አሁን የምትገኝበት ወቅት የታወቀ ነው፣ ቀላል አይደለም። በዚህ ኩራት ዘርፍ ደግሞ በዚህ ዘርፍ እንዲህ አይነት ኩራት ማምጣት ትልቅ ነገር ነው። በጣም እናመሰግናለን ታደሰ ስላነጋገርከን።
0: እናመሰግናለን። ይህንን እድል አይታችሁ እናንተም የእኛን ድምፅ ወይ ደግሞ የእኛን ቃላት ለመስማት ስለፈለጋችሁ እና ፈልጋችሁ ማግኘታችሁ ስለደወላችሁልን ከልብ እናመሰግናለን። በሰላም ያገናኘን።
1: በሰላም ተመለሱ። በጣም ነው የምናመሰግን። በድጋሚ እንኳን ደስ አላችሁ ማዛል ተወብ። ታላቅ ድል ነው። በሰላም ተመለሱ።
0: እናመሰግናለን።
1: እሺ፣ ሰላም ሰላም። የተከበራችሁ አድማጮቻችን ስርጭታችን ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ለቴክኒክ ባለሙያው ለገብርኤል ኮሄን ምስጋና ይድረሰው። በስርጭታችን ለተሳተፉ በሙሉም ምስጋና ይድረሳቸው። ለፕሮግራሙ አጠናካሪ ለሀና አስፈረው እናመሰግናለን። ሀና ምስጋና ይድረሳት። ወርቅነሽ እሸቴ ነኝ። ነገ ጧት 6 ሰዓት ላይ እንደገና እንገናኛለን። በያላችሁበት መልካም ምሽት ይሁንላችሁ አድማጮች።